0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተረቡ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ረቢ ዩድ ኸት በሲቫን ታፍሽን ፔ ዩድ ቫቭ ሲሆን እንደ አውሮፓን ዘመን አቆጣጠር ጁን 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ነው። የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዘም የጋዜጦቻም ዶክተር ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
3: ሰጠይ ዘመነ ጤና ይስጥልን እንደምን አደርክ? እንዴት ናችሁ? ጭማሬ ድካም ተው መከፈቻ ነውና ማይክሮፎኑን አስረከብከኝ አመሰግናለሁ። በየተቀበልኩ ዜናውን አርስተ ዜና የእስራኤል መንግስት በሰሜን ክፍለ ሀገር በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን መልሶ ለማቋቋም የ13 ሚሊዮን ሸቅል አጸደቀ። በሚንሰፋፈፍ ድሮን ፈንጂ ፍንዳታም ትናንትና በደቡብ ሊባኖስ አራት የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ ቆሰሉም ለወላጆቻቸው ተነግሮላቸዋል። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር እንደቀጠለ ነው። ሂዝቡላ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት የታለመውን እቅድም አሜሪካ የሊባኖስም ጦር ልታሰለጥን ነው ተባለ። የአሜሪካ ወታደራዊ ኃይል በፋርስ ባሕረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ይህ የሚሉት የሳቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል መንግስት በሰሜኑ በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን ለመጠበቅ እና መልሶ ለማቋቋም ለማጠናከር በአጠቃላይ 13 ቢሊዮን ሸቄል ገደማ የወጣለትን እቅድ ማጽደቁን ጠቅላይ ሚኒስትር ናታንያሁ አስታወቁም። በመግለጫ ላይ እንደተጠቀሰው ይህ የእርምጃዎችም ስብሰባ ቀደም ሲል በመንግስት ከጸደቀ የ7 ቢሊዮን ገደማ ሸቄልም ተጨማሪ እርዳታ ጋር የሚቀላቀል ነው። በአዲስ እቅድ ውስጥ ያለው የጥበቃ ክፍል መልሶ የማቋቋም በህዝባዊ ቦታዎች ላይ የ1800 ገደማ አዳዲስ ተንቀሳቃሽ መጠለያዎችን ሚጎኒዮትም በአስቸኳይ ማሰማራትና 500 ገደማ ደግሞ የህዝብ መጠለያዎችም ማደስም ያጠቃልላል። በተጨማሪም ከሊባኖስ ድንበር እስከ 9 ኪሎ ሜትር ርቀት ላይ በሚገኙ እስራኤላውያን ሰፋሪዎችም ውስጥ ባሉ የምድር ውስጥ ቤቶች፣ የግል ቤቶች ላይ የተመሸጉ ክፍሎችም ማማድ ለመገንባት ሙሉ ድጎማ ያደርጋል። እንዲሁም ለእነዚህ ሰፋሪዎቹም የልማት የሚውል ለአካባቢ መስተዳድሮች የሚሰጡ ድጎማዎችና ለነዋሪዎቹ የሚደረጉ ቀረጥ አለመክፈል ያካተተ ብዙ ዓመታት እቅድም ተግባራዊ እንደሚሆን ተገልጸዋል። በሚንሰፋፈፍ ድሮን ፈንጅ ፍንዳታም ትናንት በደቡብ ሊባኖስ አራት የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ መቁሰላቸው ተነገረም ለወላጆቻቸው ተነግሯቸዋል። አንድ ተጠባባቂ ሚሊዊም ወታደር በመካከለኛ ሁኔታ ቆስሏል። 3 መደበኛ ወታደሮች በቀላል ሁኔታ ቆስሏል። ለሕክምና ወደ ሆስፒታል ተወስደዋል። የአሜሪካ ወታደራዊ ኃይል በፋርስ ባሕረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ወደ ኩዌት የተተኮሱ 2 ሚሳይሎችም ኢላማዎችን ስተዋል ወይም በአየር ላይ ተመትተው ተንኮታክተዋል። እንዲሁም ወደ ባህሪን የተተኮሱ 3 ሚሳይሎችም ተመትተው ወድቀዋል። በአሜሪካ ኃይሎች ላይ የደረሰ ምንም አይነት ጉዳት የለም። በተጨማሪም በሲቪል መርከቦች ላይ የተተኮሱ 3 አጥፊ ድሮኖች ተመትተው ወድቀዋል። ቃል አቀባያችን ናታን ጉትማን ዘገበው የአሜሪካ ኃይሎች በሆርሙዝ ባህር ወሽመጥ በሚገኙ የኬሴም ደሴት ላይ ያለውን የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ መትተዋል። የአሜሪካ መግለጫ ይህ እርምጃ ራስን የመከላከል እርምጃ መሆኑን አመልክቷል። በአንጻሩ የኢራን አብዮታዊ ጥበቃ ኃይል ባወጣው መግለጫ በኩዌት የሚገኙት የአሜሪካ ጦር ሰፈሮች በተሳካ ሁኔታ የጣላን ሮኬቶች ማውደሙን ተናግሯል። በእስራኤልና በሊባኖስ መካከል ያለውን ቀጥተኛ ድርድር እንደቀጠለ ነው። በአሜሪካ ዋና ከተማ ዋሽንግተን የውጭ ጉዳይ ሚኒስተር ቃል አቀባይ ትናንት ካደረጉት ውይይት በኋላ እንደገለጹት በፖለቲካ ሆነ በጸጥታ መስክ መሻሻሎች እየታዩ ነው። ቃል አቀባያችን ግሪ ኮሄን እንደዘገበችው ውይይቱ ዛሬም ይቀጥላል። ይህ በእንዲህ እንዳለ ሂዝቡላህ ሽብር ፈጣሪ ድርጅትን ትጥቁን ለማስፈታት የታለመው አቅድም አሜሪካ የሊባኖስን ጦር ልታሰለጥን ነው ተባለ። ጉዳዩን በቅርብ የሚያውቁ ምንጮች ለካን ሀዳሾት ዜና አውታር እንደገለጹት በሊባኖስ በኩል በአሜሪካ አስተዳደር እየተቀረጸ ባለው እቅድ መሰረት የአሜሪካ ጦር ኃይሎች በቤይሩት አካባቢ ጭምር ከሂዝቡላህ ጋር መጋፈጥ እንዲችሉ የሊባኖስን አቻዎቻቸው ወታደሮችን ያሰለጥናሉ ተብሏል። በተመሳሳይ ጊዜ አንድ የአሜሪካ አስተዳደር ባለስልጣን ለካን ሀዳሾት ዜና አውታር እንደገለጸው እኛ ያለን አመክንዮ ይቅርታ በሊባኖስ ያለውን ውጊያ መግታት እና መቋቋም የሚቻልበት ሁኔታ እያፈላለግን ነው ብሏል። የአሜሪካ ጦር ኃይሎች የሊባኖስ ጦር ከሂዝቡላ ጋር መጋፈጥ እንዲችልና የሽብር ቡድን ትጥቅ ሙሉ በሙሉ ትጥቁን ለማስፈታት ለማስፈታት ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉትሬዥ በሊባኖስ በእስራኤል ድንበር ላይ የተሰማራው ዩኒፊል ሰላም አስከባሪ ወታደራዊ ኃይል የግዳጅን ጊዜ በዚህ ዓመት መጨረሻ ላይ ካበቃ በኋላም የተባበሩት መንግስታት ሰላም አስከባሪ ወታደራዊ ኃይል ሊባኖስ ውስጥ ማቆየት አስፈላጊ መሆኑን ተናግረዋል። ለጸጥታ ምክር ቤት በላኩት ደብዳቤ ላይ ጎትሬጅ የሰላም አስከባሪ ኃይሉን ለማሰማራት 3 አማራጮች ያቀረቡ ሲሆን የታዛቢዎችን ቁጥር በአሁኑ ወቅትም ካለው ወደ 8000 ገደማ ከ2000 እስከ 5500 በሚደርሱ ሰላም አስከባሪ ታዛቢዎችም መካከል እንዲሆን ሐሳብ አቅርቧል። እንደሳቸው ገለጻ ውጥረቶችን እንዳይባባሱ ለመከላከልና ከ20 ዓመታት በፊት ሁለተኛው የሊባኖስ ጦርነት ያቆመውን የጸጥታ ምክር ቤት ውሳኔ ቁጥር 1701 ተግባራዊ ለማድረግ የሚያግዝ የሚያስተባብር የግንኙነት አካል መቆየት እጅግ በጣም አስፈላጊ ነው ብለዋል። በሀያሉ አሜሪካ ውስጥ የተፈጸመ ወንጀል በካሊፎርኒያ ግዛት በቤከርስፊልድ ከተማ በሚገኝ አንድ ባንክ ቅርንጫፍ ውስጥ ሰውን ላይ ፈንጅ መያዝ የገለጸ ግለሰብ በርካታ ሰዎችን መጥለፉ ተገለጸ። የአካባቢ ፖሊስ እንዳስታወቀው ግለሰቡ ወደ ባንክ ቅርንጫፍ በመግባት በሰውነቱ ላይ ያሰረውን የፈንጅ ቀበቶም በማሳየት እንደሚያፈነዳ አስፈራርቷል። አብዛኛዎቹ ደንበኞችና ሰራተኞች ከአካባቢው ያመለጡ ቢሆንም ወደ 8 የሚጠጉ ሰዎች ግን አሁንም በቦታ ይገኛሉ። ፖሊስ ህንፃውን የከበበ ሲሆን የፌዴራል ምርመራም ግለሰቡ እጁን እንዲሰጥ ለማሳመን የድርድር ቡድን ልኳል። እስካሁን ድረስ የተጎዳ ሰው አለመኖሩን የተገለጠ ሲሆን ግለሰቡ የያዘውን ነገር በትክክል ፈንጅ መሆኑን አለመሆኑን ግን አልታወቀም ተብሏል። አንድ እስራኤላዊ ዜጋ በደቡብ ጀርመን በቼኮስሎቫኪያ ድንበር አቅራቢያ በሚገኝ ሆቴል ቤት ለመስተናገድ ባቀረበው ጥያቄ የሆቴል ባለቤት የሰጠው መልስ ይህ ሆቴል ቤት ይሁዲዎችን አስተናገድም ሲል አሰናብቶታል። በአውሮፓ የሚገኘው ዘጋቢያችን ዶቭ ጊልሃር እንደዘገበው አንድ እስራኤላዊ ባቀረበው አቤቱታ መሰረት ዙም ሄርሸን የተባለው ሆቴል በኪንግ በቡኪንግ ማለኮም ከተባለው ታዋቂ የማስተናገጃ ወረፋ ማስያዣ ድረገጽ ላይ ተሰርዟል። በሙኒክ ጀርመን የእስራኤሉ ጠቅላይ ኮንሲላ ታሊያ ላዶር ሆቴሉ ከድረገጽ መወገዱን በኤክስ ማህበራዊ ገጻቸው ላይ በማበረታታትና ለመሆኑ ወደ ባለፈው ክፍለ ዘመን 1930ዎቹ ዓመታት ተመልሰናል እንዴ በማለት ጠይቃለች። የዛሬ እሮብ የአየር ጸባይ ሁኔታ በአብዛኛዎቹ አገሪቱ ሙቀቱ በመጠኑ ቢጨምርም ለወቅቱ እንደተለመደ ይሆናል። ነገ ሐሙስ የሙቀቱ መጠን ይጨምራል። በተለይ በተራራማን አካባቢዎችና በመሃል አገር ከፍተኛ ሙቀት ይሆናል ተብሏል። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ እንዲሁም ተላቪቭ አካባቢ 29 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 27፣ ቤርሼባ ከተማና አካባቢዋ 34፣ ኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የሰዓቱ ዜና እስከዚሁ ነው።
2: ኢሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ነሰ ጉዳዮች ባጭሩ እናቀርባለን። የማሪብ ጋዜጣ በዛሬ ዘገባው የሰሜን እስራኤልን መረጋጋት መቀጠልና መጀመሩን በተመለከተ ዘግቧል። ፕሬዝዳንት ትራምፕ በናታንያሁ ላይ ጩኸት የተሞላበት ንግግር ካደረጉ በኋላ የተፈጠረው ጸጥታ በሚል የሰሜን እስራኤል ሁኔታ እየተረጋጋ መሄዱን ማሪብ ዘግቦ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ከመደረጉ ጎን ለጎን ሁለቱ ሀገራት ለአራተኛ ዙር ድርድር በአሜሪካ ዋሽንግተን ትላንት ጀምሯል፣ ዛሬም ይቀጥላሉ ብሏል ጋዜጣው። እንደ ማሪብ ጋዜጣ ዘገባ ከሆነ በዓለም ዙሪያ መገናኛ አውታሮች ትላንት ሲያነሱ የዋሉት በጠቅላይ ሚኒስትር ቢንያሚን ናታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል የነበረውን ወቀሳ የተሞላበት ንግግር ነው። ትራምፕ ናታንያሁን ከባድ ቃላት በመሰንዘር መውቀሳቸው ትኩረት ተሰጥቶታል። ይህ ጉዳይም በጣም መነጋገሪያ ሆኖ ውሎ ነበር በማለት ከዘገበ በኋላ እስራኤል ሳትፈልግ በአሜሪካ ጫና በሊባኖስ ሂዝበላ ድርጅት ሂዝበላ ላይ የምትወስደውን እርምጃ ለማቆም መገደዷን ማሪብ ዘግቧል። ሌላው የሰሜን እስራኤልን መልሶ ለማቋቋም ትላንት ጉባኤ የተካሄደ ነበር። ህብረተሰቡ በጠቅላይ ሚኒስትር ናታንያሁ ላይ ወቀሳ በማቅረቡ ምክንያት ጠቅላይ ሚኒስትሩ ዘግይተውም ቢሆን በስብሰባው ተካፍለዋል በማለት ዘግቧል የማሪብ ጋዜጣ። የሂዝበላ ድርጅት በደቡብ ሊባኖስ ከትላንት ወዲያ ሰኞ ዕለት በተኮሰው ቀላል ድሮን የተገደለው ወታደር ሻምበል ዶክተር ኦሪ ዮሴፍ ሲልቨስተር የቀብር ስነስርዓት ትላንት ተፈጽሟል። የወታደር ኦሪ የቀብር ስነስርዓት የተፈጸመው በፔታህ ቲክቫ ከተማ በሚገኘው ስጉላ በተባለ ወታደራዊ መካነ መቃብር ነው። ወታደር ኦሪ ዮሴፍ የ30 ዓመት ወጣትና በጊቫቲ ክፍለ ጦር በሼኬድ ብርጌድ የህክምና ዶክተር ሆኖ አገልግሏል። ገና በወጣት እድሜው መስዋዕት መክፈሉ ብዙዎችን አሳዝኗል። ብዙ ተምሮ ብዙ አውቆ ባጭር መቅረቱ ብዙዎችን አሳዝኗል። በርካታ ሰዎችም በመካነ መቃብሩ ተገኝተው የመጨረሻ የክብር ሽኝት አድርገውለታል። ባለቤቱ ኦሪ አንተ ጦርነትና መከላከያ ሰው አልነበርክም፣ አንተ ህክምና የምታደርግ ሰው ነበርክ በማለት መሪር ሀዘኗን አሰምታለች። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ ደርሰው እንኳ ወደ 15 የሚሆኑ ወታደሮች በድሮን ጥቃት ተገድለዋል፣ በርካቶችም ቆስለዋል። ሰላም አለበት በተባለበት ወቅት ወታደሮች መስዋዕት መክፈላቸው ብዙዎችን ማሳዘኑን ጋዜጦች ዘግበዋል። የማሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል ዓለም አቀፍ የስለላ ድርጅት የሆነው ሞሳድ አዲስ ኃላፊ ትላንት ስራ ጀምረዋል። አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን በአሁኑ ወቅት የ49 ዓመት ግለሰብ ሲሆን የጦር መኮንን ናቸው። ሜጀር ጀነራል ጎፍማን ባለፉት ዓመታት ሞሳድን የመሩትን ዳዲ ባርኒያን ተክተው ለመስራት ትላንት ኃላፊነቱን ተቀብለዋል። ጠቅላይ ሚኒስትር ናታንያሁም በሹመት ቀይሩ ላይም ተካፍለዋል። መማርና ድል ማድረግ የሚፈልጉ ሰው ናቸው በማለትም አድንቀዋቸዋል። ሞሳድ የኢራንን ጉዳይ እየተከታተለ የሚቀጥል ድርጅትም ነው ብለዋል ጠቅላይ ሚኒስትር ናታንያሁም። ሮማን ጎፍማን በበኩላቸው ስልጣኑን የተቀበሉት አሸባሪው ኢራን መንግስት በተዳከመበት ወቅት ግን ሙሉ በሙሉ ባልተደመሰሰበት ወቅት መሆኑን ገልጸው ሞሳድ ድርጅት አባላት በጸጥታ የሚሰሩ እስራኤልና የይሁዲ ህዝብ ጠንካራ የጀርባ አጥንት ናቸው። እኔ ኃላፊነቱን የምረከበው በእውቀታችሁና ልምዳችሁ ላይ መሰረት በማድረግ ነው ካሉ በኋላ ሞሳድ ካሁን በፊት የሰራቸውን መልካም ነገሮች አድንቀዋል። አዲሱ የሞሳድ ድርጅት መሪ ሮማን ጎፍማን በመከላከያ ሰራዊቱ ከ30 ዓመታት በላይ ያገለገሉ የጠቅላይ ሚኒስትር ናታንያሁ ወታደራዊ ጉዳይ ጸሐፊ ሆነው የሰሩና በርካታ የጦር ክፍሎችን በአዛዥነት የመሩና በብዙ ጦርነቶች የተካፈሉ ልምድና እውቀት ያላቸው ሰው ናቸው። ማሪብ የእስራኤል ክኔሴት እንዲበተንና የመንግስት ህግ አማካሪዋ ኃላፊነት በተለይ በህግ ማማከሩና አጠቃላይ የአቃቤ ህግን ስራ ይሰሩ ነበር። ሁለቱ ስልጣኖች እንዲለያዩ እስራኤል ፓርላማ አጽድቋል። ክኔሴቱ እንዲበተን የሚለው ረቂቅ ህግ ከትላንት ወዲያ መጽደቁ ይታወሳል። ምርጫውም ከመስከረም 8 ቀን እስከ ጥቅምት 20 ቀን 2026 ዓ.ም ባሉት ጊዜያት ይካሄዳል ተብሏል። ክኔሴቱ የመንግስት አቃቤ ህግ በጥምረት የያዙት ኃላፊነት ማለትም መንግስትን በህግ ህግና ፍትህ ዙሪያ ማማከሩና ከፍተኛ ባለስልጣናት ወንጀል ሰሩ ተብለው ሲጠረጠሩ የመክሰስ መብታቸው ማለትም ጠቅላላ አቃቤ ህግ ኃላፊነታቸው እንዲለያይ፣ ሁለቱ ስልጣኖች እንዲለያዩ ክኔሴቱ ድምጽ ሰጥቶ 65 የክኔሴት አባላት ሲደግፉ 47 ተቃውመዋል ብሏል የማሪብ ጋዜጣ።
የኢዲዮ ታህርነት ጋዜጣ በበኩሉ የሰሜን እስራኤልን ወቅታዊ ጉዳይ ተመልክቷል። እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት ተከትሎ የደጀንዙ በሰሜን እስራኤል በጦርነት ቀጠና ውስጥ ሆነው የቆዩ ከተሞችና ሰፈሮች ዛሬ የመማር ማስተማር ሂደት እንዲጀምሩ ወስኗል። ያመኖ ትምህርት የሚሰጥባቸው ቦታዎች፣ ሮኬትና ሚሳኤል መከላከያዎች በደንብ ባሉባቸው ህንፃዎች እና ወደ አደጋ መጠለያ ቦታ መግባት የሚቻልባቸው ቦታዎች ካሉ ብቻ ነው ብሏል። የደጀንዙ እስራኤልና ሊባኖስ ከተኩስ አቁም ስምምነት መድረሳቸው ታወጀበትና አሜሪካ በእስራኤል ላይ ጫና መፍጠሯ በሰሜን እስራኤል የአካባቢ መስተዳድሮች ዘንድ ከፍተኛ ቁጣን አስከትሏል ብሏል የኢዲዮ ታህሮነት ጋዜጣ። ጋዜጣው ዛሬ ካቀረባቸው ዘገባዎች መካከል ሌላኛው ጉዳይ የእስራኤል ክኔሴት ዛሬ ምስጢራዊ በሆነ መንገድ ቀጣዩን የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይመርጣል። የክኔሴት አባላት ድምጽ የሚሰጡት በምስጢር ነው። ለመንግስት ገማ ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ከታጩት መካከል ሁለት ሰዎች ስማቸው ጎልቶ ይጠራል። የህግ ጠበቃ ሚካኤል ራቢሎ እና የቀድሞ የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤሊሮን ዋነኞቹ ናቸው። ክኔሴቱ ዛሬ በሚያደርገው ምርጫም ከሁለቱ አንዳቸውን ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ይሾማል ተብሎ ይጠበቃል። የሀሬጽ ጋዜጣም በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት በተደረሰበት ወቅት የአሜሪካ ጣልቃ ገብነት መኖሩ ብዙ ትችትን እያመጣ ነው ብሏል። የእስራኤል መከላከያ ሰራዊት ጦር አዛዦች የአሜሪካ ጣልቃ ገብነት አስተማማኝ ነገር እንዳይኖር እያደረገና በጦርነቱ ላይም ችግር እየፈጠረ ነው ማለታቸውን ዘግቧል። ሌላው ሀሬጽ የዘገበው በእስራኤል ያለውን የሀሬዲ ማህበረሰብ ጉዳይ ነው። በተለይ የውትድርና አገልግሎት አንሰጥም በማለታቸው ምክንያት ብዙ የሀሬዲ ማህበረሰብ አባላት በሚጣልባቸው ማዕቀቦች እየተጎዱ ነው ብሏል ጋዜጣው። እነሱም በአቋማቸው እንደጸኑ ነው፣ የበለጠ በማጠናከር ትግላቸውን የሚቀጥሉ መሆኑን ዘግቧል። በተለይ ውትድርና እናገለግልም ያሉ የሀሬዲም ወጣቶች በወታደራዊ ፖሊስ በቁጥጥር ስር ሲውሉ በርካቶች ወደ አደባባይ በመውጣት ተቃውሟቸውን ይገልጻሉ፣ መንገዶችን ይዘጋሉ። ይህ ጉዳይም በጸጥታ የማይታለፍ መሆኑን የፖሊስ ቃል አቀባይ መግለጻቸው ይታወሳል። ይሁን እንጂ የሀሬዲም ማህበረሰብ አባላት አቋማቸውን የበለጠ እያጠናከሩ የሚሄዱ መሆኑን መግለጻቸውን ሀሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው እንደምናደርክ እንዴት ነው? ጠዋቱ ምን ይመስላል?
1: ደህና ነው እግዚአብሔር ተመሰገነ። ይሁን እንግዲህ በሰሜኑ ክፍል በሊባኖስ አቅጣጫ በተከታታይ የሂዝቡላ አሸባሪ ወደ ሰሜናዊ ክፍል በድንበር በቅርብ ርቀት ወደሚገኝ እስራኤላውያን ሰፈሮች እንዲያው ሲተኩስ ነበረ። ትናንትም ዛሬ ለሌትም ከሰነበተው ትንሽ የመረጋጋት ሁኔታ እንደተከሰተ ነው እንግዲህ የሚያሳየው። እንዴት ይመስልሃል የተኩስ አቁም? ይህን በተመለከተ በዋናነት የአሜሪካ ፕሬዚዳንት ዶናልድ ትራምፕም እስራኤል ጦር የእስራኤል መንግስትም የፖለቲካ አመራሮችም መጠነ ሰፊ የሆነ እርምጃ በሊባኖስ ዋና ከተማ ቤይሩት ላይ የጥቃት ለመፈጸም እቅድ ነበረው፣ ግን ይህንን የገቱት የመከላከያ ሰራዊቱ በቤይሩት ከተማ ላይ እርምጃ እንዳይወስድ ያደረጉት ትራምፕ ናቸው ተብሏልና ምናልባት እንግዲህ ይህን ሁኔታ በተመለከተ የሰሜኑ ክፍለ ሀገር በብዙ ሺህ የሚቆጠሩ እስራኤላውያን ህብረት ነዋሪዎቹም ጸጥታ ከሌለባቸው ጠቅላይ ሚኒስትሩ የተናገሩት ምንድን ነው? እኛ እናጠቃለን፣ የማጥቃት እርምጃ እንወስዳለን ብለዋል። እንግዲህ ያለው ተጨባጭ ሁኔታ የተረጋጋ ሁኔታ እንዳለ፣ ድርድር ደግሞ በቀጥታ ደካማ ነው የሚባለው የሊባኖስ መንግስት ከእስራኤል መንግስት የዲፕሎማሲያዊ ድርድር በአሜሪካ ዋና ከተማ ዋሽንግተን ላይ ድርድራቸውን አጠናክረው እንደቀጠሉ ነው። እንደዚህ በቅርብ ማለት ፊት ለፊት ማለት እስካሁን በተዘዋዋሪ ነበረ ድርድር ሲካሄድ የነበረው። አሁን ግን በእውነት በአንድ አዳራሽ ውስጥ ተቀምጠው እየተደራደሩ ወደ ምናልባት ታሪካዊ የሰላም ስምምነት ላይ ይደርሳሉ የሚል አንዳንድ ጭላንጭል እየሰማን ነው። ሰጠኝ
0: ጥሩ ነው እንግዲህ በጦርነት ቆይታ የነበረው አካባቢ መረጋጋቱ ጥሩ ነው። ግን በጣም ስጋት ያለው ነገር የሰሜን እስራኤል መስተዳድሮችም እየጠቀሱ ያለው ምንድን ነው? አሜሪካ ለምንድን ነው ጫና የምታደርግ? ማለትም በሂዝቦላ ድርጅት ላይ የበለጠ እስራኤል እርምጃ ልትወስድ ስትል አቆሙ ብለው ያሉበት ሁኔታ በጣም ያስደሰተ አይደለም። ድርድር ሌላ ጉዳይ፣ ተደራድረህ በቃ ተኩስ አቁሙን ስምምነት እንተወው እናንተም ተውት ነው። ግን ሂዝቦላ ከዚህ ተኩስ አቁም ስምምነቱ አልተጠቃለለም። የሊባኖስ መንግስት ደካማ ነው፣ እንዳልከው ደካማ ነው። ምንም በሂዝቦላ ላይ እንደው እርምጃ መውሰድም የማይችል ነው፣ ለራሱም ስለሚፈራ እና ሂዝቦላ የበለጠ ከመንግስት የበለጠ አቅም ስላለው ነው። እና በሁለቱ ሀገራት መካከል ሂዝቦላን አግልሎ የሚደረገው ድርድር ምን ያክል ውጤት ያመጣል የሚለው ሌላ ጥያቄ ነው። ምናየው ይሆናል ውጤቱ ምን ያክል ነው። እንግዲህ ድርድሩ ዛሬ የሚቀጥላል ተብሏል። ትላንት ተጀምሯል አራተኛ ጊዜ፣ ዛሬ የሚቀጥላል ተብሏል። ምን ያክል ውጤት ያመጣል የሚለው እናየዋለን። ይሻየው ሌላው እንግዲህ
1: ከዚያው ጋር ወደዛ ከማለፋችን በፊት ደቡብ ሰሜኑ ክፍል የጸጥታ መደፍረስን አሳሳቢ ሆኖ ሰነበተና አሁን ደግሞ እንደገና የተኩስ አቁም ላይ ተደረሰ ተባለ በትራምፕ ትዕዛዝ ልበለው። እንግዲህ ሁለተኛዋ አሜሪካ ካሏት አያሉ አሜሪካ ሀገራት የተባበሩት አሜሪካ ከሚሉት ወደ 53 ሀገራት ከነሱ አሁን 54ኛ ሀገር እስራኤል ናት ማለት ይቻላል። አስተዳደሩ በትራምፕ አስተዳደሩ
0: ግዛት የሚቆጠሩ 50 ናቸው፣ ግን ሌሎች ከግዛት የማይቆጠሩ ቦታዎች አሉ። እና ያው እንግዲህ ከነዛ አንዷ ናት ነው ናታንያው ሳይሆን ትራምፕ ነው የሚወስኑ እየተባለ ትችት ይቀርባል። በአንድ በኩል እንግዲህ ከሀገራት ጋር ተባብረ ስትሰራ የግድ ነው እንደዚህ አይነት ነገር ይኖራል። ግን እንደው በስምምነት ቢሆን ጠቅላይ ሚኒስትር ናታንያውን ወቀሷቸው ምን አሏቸው የሚለው ነገር ትንሽ ያስደሰት አይመስልም በእስራኤል በኩል።
1: አዎ ተኩስ አቁም የሚለውን ዜና ተከትሎ ደግሞ በሰሜኑ ክፍል ትምህርት ቤቶች ተዘግተው ነበረ። ዛሬ ደግሞ የተኩስ አቁም አለ፣ መረጋጋት አለ ተብሎ ትምህርት ቤቶች እንደ ዛሬ እንደሚከፈቱ ነው የተነገረው። ግን ተኩሱ ከቀጠለ ግን ሌላ እርምጃ ይወሰዳል ይባላል። ሰሜኑ ክፍል እንግዲህ ወደ ሁለተኛው ርዕሰ ጉዳይ ልታሸጋግረን ስነድ
0: ወደ ሁለተኛው የተያዘ ነው። በኢራን በዚህ በሊባኖስና እስራኤል መካከል ድንበር አካባቢ ሰላም እያስከበረ ያለው ዩኒፊል የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ጊዜው በዚህ አመት ቢያበቃም እንዲራዘም ይፈልጋሉ። እንደምናስተውሰው በ2000 6 አመት ተመረጥ በነበረው ሁለተኛ ሊባኖስ ጦርነት ጊዜ ነው ስምምነት ሲደረስ ይያካል ያው በዛ አካባቢ እንዲሰፍር የተደረገውና እንዲራዘም የተባበሩት መንግስታት ድርጅቱ ዋና ጻፊ አንቶኒዮ ጉቴሬስ ሐሳብ አቀርበዋል። ሁኔታውንም ለጸጥታው ጥበቃ ምክር ቤት አቀርባለሁ ብለዋልና የጥሩ መስሎ ይታያል። ያካባቢውን ግን ዩኒፊልስ ካሁን በነበረበት አመታት ከሀያ አመታት ያክል እዛ አካባቢ ተቀምጦ ብዙም የሰራው ነገር የለም። መራዘሙ ምን ይጠቅማል የሚለው ነው። ህዝብ ላይ ፈለገውን ሲያደርግ ሲፈነጭ ያደረገው ነገር የለም። ግን በዛ አካባቢ የሰላም አስከባሪ ኃይሉ መኖሩ ጥሩ ነው ብለዋል። ቀጣይ ምን ይሆናል?
1: ይህ የሰላም አስከባሪ የተባበሩት መንግስታት ድርጅት ዩኒፊል የተሰኘው በደቡብ ሊባኖስ እስካለፉት ቅርብ ጊዜ ወደ 8000 የሚሆኑ ወታደሮች ሰላም አስከባሪ ተመድበው ነበርና አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬዝ ያቀረቡት ሐሳብ ለምክር ቤት ያቀረቡት በደብዳቤ ያቀረቡት ሐሳብ ምንድነው? ያው ቁጥሩን ቀንሶ እስካሁን የነበረው 8000 ወታደሮች ነበሩ ሊባኖስ ውስጥ። አሁን ግን ይሄ ነው 2026 ዓመተ ምህረት ማለቂያ ላይ የተጣለለት እንዲያገለግል የተሰጠው ጊዜ ያበቃል ተብሎ ይጠበቃል። ዋና ጸሐፊ እንደሚሉት ከሆነ ምንም ከ8000 ውስጥ ቀንሶ ወደ 5000 ቢያንስ የሚሆኑ ሰላም አስከባሪ ወታደሮች በሊባኖስ ቆይታ በጣም አስፈላጊ ነው ብለዋል። ግን ተጽዕኖነቱ የሰላም ታዛቢ ወታደራዊ ኃይል ምን ልበልህ?
0: ሰላም ካላስከበረ ሰላም አስከባሪ የሚለው ስሙ ብቻ ነው ያለ። ህዝበላን መቆጣጠር አልቻለም። አሁንም እስራኤል ጦርነት የገጠመችው ህዝበላን መቆጣጠር ስላልቻለ ነው። ግን ያው እንግዲህ እናየዋለን። በአሜሪካና ኢራን መካከል ሌሊቱን የተኩስ ልውውጥ ነበረ። የተኩስ ልውውጥ ድርድር አለ ይባላል። ተኩስ ልውውጥ ስለምን አስፈለገ?
1: ይህ እኮ ነው የተኩስ አቁም ይባል እንጂ የተኩስ ልውውጥ እየተካሄደ ነው። በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት እንደ ኩዌት፣ እንደ ባህሬን ወዘተርፈ ወደ መሳሰሉት የአረብ ሀገራት ኢራን ምድር ጦር አቤታዊ ወታደራዊ ኃይል ያው ሮኬቶችን፣ ሚሳይሎችን፣ የረዥም ርቀት ዘግዛጊ ሚሳይሎችን እንዲሁም ደግሞ በድሮን የተሰኙ ያለ ሰው አውሮፕላኖችን ወደዚያ ወደ እነዚህ ሀገሮች እየተኮሰ ነው የሚገኝ። ለዚህ ምላሽ ደግሞ የአሜሪካ መከላከያ ሰራዊት በፈረሰላጥ የሚገኘው ወደ እሱም ወደ አሜሪካ ጦር ሰፈሮች ላይ ደግሞ ኢራኖች ተኩሰዋል። ለዚህ አጻፋውን በመመለስ ደግሞ የአሜሪካ ጦር ሰራዊት በዚህ በሆርሙዝ ባህር ወሽመጥ በሚገኙ ደሴቶችም ሳይቀር የአጸፋ እርምጃ ወስዶ እንደ ነው የሚባለው። እንግዲህ በቀጣይነት ከቀን ወደ ቀን ከተባባሰ ጦርነቱ እንደገና ታደሰ ተጀመረ ማለት ይቻላል። ግን
0: ድርድሩ ውጤት ካላመጣ እንግዲህ እየተደራደርን ነው የተኩስ አቁም ስምምነት አድርገናል ይላሉ። የተኩስ አቁም ስምምነት የለም። አሁን ወደ ጎረቤት ሀገራት በዚህ በኢራን አካባቢ የሚገኙ አሁን እንዳልከው ወደ ኩዌት፣ ወደ ባህሬን ኢራን ከተኮሰችና አሜሪካ ጦር ደግሞ ተከላክ ያለው ካለ፣ ኢራን ደግሞ በአሜሪካ ጦር ሰፈር ላይ ጉዳት አድርሻለሁ ካለች ሁኔታው ከድጡ ወደ ማጡ እንደሚባለው ነው ማለት ነው።
1: እንየው እንደ ፕሬዝዳንት ትራምፕ ሳቸው ከጦርነትን ተወት አድርገው ሰላማዊ በሆነ ሁኔታ መፍትሄ ለመሻ ስምምነት ላይ ለመድረስ ድርድሩ እንደቀጠለ ነው። በይፋ በሆነም ወይም በምስጢር በሆነ ሁኔታ ድርድሩ እየተካሄደ ነው ያለ በአሜሪካና በኢራን መካከል። አሁን እንግዲህ ውጤቱ የቀረቡት ሀሳቦችን እስካሁን የምን ስምምነት ላይ ይደርሱ ይሆን እያደረጉ ካልሆነ ሌላ ጦርነት ቅድም እንዳልከው ሊባባስ ሊችል ይሆናል ነው እንግዲህ እናየዋለን። አሁን ደግሞ ወደ ቀጣዩ ወቅታዊ ዘገባ ስናልፍ የሩሲያና ዩክሬን ጦርነትም ዛሬም እንደቀጠለ መሆኑና በሁለቱ ሀገራት መካከል ግጭቱ መገርሸቱ ተገልጿል። እንዴት ነው የሚሆነው? ከአራት ዓመት ጦርነቱ ከአራት ዓመት በላይ እያስቆጠሩ ናቸው።
0: ግራም ያጋባ ነው እንግዲህ የዩክሬንና ሩሲያ ጉዳይ ወዴት ያመራል ነው። ጦርነቱ እንደቀጠለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ቃል ገብተው ነበር፣ ቃላቸውን እየፈጸሙ አይደለም። እንዲያውም ሴንት ፒተርስበርግ በምትባለው የሩሲያ ሁለተኛ ከተማ ከሞስኮ ቀጥሎ በሷም የአየር በረራ ሁሉ የቆመበት ሁኔታ ሰምተናል። በዩክሬን ጥቃት የድሮን ጥቃት ምክንያት ማለት ነው ከአራት ዓመት በላይ የሆነውን ጦርነት ማን ያስቆመው የሚለው በአውሮፓ ምድር ከሁለተኛ ዓለም ጦርነት በኋላ የተከሰተ ከፍተኛ ጦርነት ነው የሚባል በአውሮፓ ምድር እና ይህንን ማስቆም አልቻሉም። አውሮፓውያንም አሜሪካም ተጽዕኖ ማሳደር አልቻሉም። ጦርነቱ ሁለቱን ሀገራት እየጎዳ ነው። ሩሲያንም ዩክሬንም ገንዘብ ይወጣል፣ የሰው ልጅ ህይወት ይሰዋል። እንደው በእውነት ይሄ ጦርነት የሌሎች ሀገራት ጦርነት ነው እየተባለ ነው የሚነገር። ማን ያስቆመው መቼ ይቆማል የሚለው የሁላችንም ጥያቄ ነው። ባጭሩ የምትጨምረው ካለ?
1: እኔ የምጨምረው መቼም ሀያሉ አሜሪካ ፕሬዚዳንት ትራምፕ ሞክረው ነበረ ሁለቱን ዩክሬን እና ሩሲያ ጦርነቱን ለማስቆም ስምምነት ላይ እንዲደርሱ ሞክረው ነበረ፣ ግን አልተሳካም። እንግዲህ መቼ እንደሚጨረስ እንዳልከው በሰው ህይወትና በንብረት ላይ በጣም እስካሁን ላለፉት አራት ዓመት ጦርነት በሁለቱ ወገኖች አጥፍተዋል። በዚህ ላይ እንግዲህ ሌሊቱን የደረሰው ዜና ምንድን ነው የሚለው ዩክሬን ጦር ሰራዊት ወደ ቅድም ወደ ሩሲያ በሁለተኛ ደረጃ ያሉ ከተሞችን ለማጥቃት ሞከሩ። የአለሰው አውሮፕላን ድሮን ተኩሰዋል። ቢያንስ ሌሊቱን ወደ ሶስት የሚሆኑ ድሮኖችን ወንጭፋለች ዩክሬን። በሰው ላይ ጉዳት እንዳልደረሰና ይህን በጸረ ሮኬት በጸረ አውሮፕላን ሩሲያ እንዳመከነች ነው እየገለጸች ያለችው።
0: ጥሩ ሻያው፣ እናመሰግናለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በጤና ጥበቃ ሚኒስቴር ጽፈት ቤት የስነ ልቦና ችግር ላለባቸው ዜጎች የምክር አገልግሎት ከሚሰጠው አካል ከመሰራው የማህበራዊ ጉዳይ ሰራተኛ ወይዘሮ ወርቅ ያለው ጋር ቃለ ምልልስ እናካሄዳለን። ሷም እዚህ ስቱዲዮአችን ተገንታለች። እንኳን ደህና መጣሽ ወርቅ።
1: ሰጣይም ሻያውም በጣም ነው ማመሰግናችሁ ለዚህ መድረክ ሰጣችሁና እዚህ መጣ ሆይ
0: አክብራሽ እዚህ ድረስ ስለመጣሽኛም በጣም ነው እናመሰግን ሻያው።
2: አዎ እንግዲህ በእውነትም ህብረተሰቡ ማህበራዊ ባለሙያዎቹ በጣም ገንቢ የሆነ ሰራተኞች ባለሙያተኞች ስለሆኑ ነው ባለሳሳት በውይይታችን የምንሆነው በአእምሮ ጤናን በተመለከተ ስለሆነ እስኪ ኦቨሬ ሶሳሊቲ ማህበራዊ ባለሙያ ወርቄ ያለው እስኪ እንደው ራስሽን አስተዋውቂ ወደ ጥያቄዎች እንለፍ።
1: እሺ አመሰግናለሁ። ስሜ ወርቅ ያለው እንዳላችሁኝ ባለ 2 ዲግሪ ኦቨደ ሶሻል ከሆነ ሆይ ከአመት በላይ ይሆናል። ባይምሮን ምን በተመለከተ ሀተኮርሁና መሰራ ከ12 አመት በላይ ይሆናል። ያው የምክር ደገፋ ከሚለው የበተሰበ ሀካል አንደኛ ደረጃ በሚባለው ህዛ ምክር ለጋሽ ሚላም ከሚባለው ነው መሰራ። የጤና መሰረት አገልግሎት ነው። እዚህ አይነት ቅርንጫፎች 13 ቅርንጫፎች አሉ በእስራኤል ሀገር ውስጥ። ከዚህ ህኛው ቅርንጫፍ ነው የአማርኛ ተናጋሪ ያለ ወይ አገልግሎት የሚሰጥ እና እኔ በጣም ደስ ይለኛል በዚህ ውስጥ ገብቼ ስሰራ እና አገልግሎቱ ህብረተሰባችን እንዲያውቅ። እናንተ ለምታደርጉት ትግል ዛሬ ብቻ አይደለም በራዲዮን ብዙ ጊዜ ቀርብ ያለው ዛሬ ደግሞ በአካል ደግሞ በጣም ደስ ይለኛል።
0: አካል በአካል መገናኘት ጥሩ ነው።
1: ሰዎችም ይሄን ሲሰሙ ቀስ በቀስ ተረዳው እየሄደ ነውና በጣም ነው የማመሰግነው።
0: ዛሬ ጥሩ ነው። እንግዲህ ዛሬ ትኩረት እናደርገው የስነ አምሮ ችግርና የአምሮ ችግር የመቋቋም ሁኔታን በተመለከተ ነውና እስኪ እንግዲህ ጥያቄዎችን ከማቅረባችን በፊት አንድ ሰው በአምሮ ችግር አለበት በስነ ልቦና ችግር አለበት ሲባል ምን ማለት ነው?
1: የአምሮ ህመም እርግጥ በእኛ ቅርንጫፍ አነጋገር የአምሮ ችግር ወይም አጋጣሚ ችግር የአምሮ እንለዋለን። ዶክተሮች እያንዳንዱ አምሮ በሽታ በስሙ መጠራት

0: ታም ተብሎ የሚጠሩ አሉ። ይረብሻል ሃይምሮን የሚረብሽ የሚባል ደግሞ የሚባሉ አሉ።
1: ያውቃል አምሮን የሚያውቅ።
0: አዎ ይሄ ራስውን ችሎ ያንዳንዳቸው ይሁን የጥቅስኳቸው ስም አላቸው። ህክምናውም ደግሞ በዛ ዘርፉ ይለያያል።
2: ይህንን የአምሮ ህክምናን በተመለከተስ በምን መልኩ ነው? በቅርብ ቤተሰብ አለ? ወላጅ አለ? እህት ወንድም አለ? አንድ ሰው የጤና የአምሮ ጤና ጉድለት እንበለው የዛ ችግር ያለበትን በህክምና ለማግኘት ያለውን ሂደቱን እንድትያል
0: ህክምና መድረሱ በፊት ትንሽ ልጠቅስ መፈልገው ወይም ላሰፋ መፈልገው እንደተነገር ነው የአይምሮ ህመም ሲባል እንዴት ነው የሚታይ ምልክቶቹ ለመለየት ሰውየው ማመሙን ለማወቅ ምን ማየት ያስፈልጋል? እንደዚህ ያልሁታይ ለምሳሌ አክል ቀላል ሁኔታ ብሰጥ አንድ ሰው ከስራ ሲንፈናቀል ስብራት ወይም ስራ መልቀቅ የገንዘብ ማጣት ትካዘናት ሊያገባው ይችላል። የዛን ጊዜ ከሰው ሊገለል ይችላል፣ ጓደኛ ሊርቅ ይችላል፣ ተጫዋች ሆነ ሊቀንስ ይችላል። ይሄ እነዚህ ምልክቶች የሚያሳዩ ናቸው። ቅርብ የሆነ በምክር መሆነህ ነው በማለት አይዞህ በማለት ሳይባባሱ ሰውየው መቋቋም የሚችልበት ነገር ነው። አንዳንድ ጊዜ ኪሉ ለፈረንጆች ሳስረዳ የአይምሮ ህመም ያበሾች እንዴት ነው የሚያዩተኝ? ምን ስም አለ ይላሉ። እኔ ራሴ ልጅ ሳለሁ ጀምሬ ይሄን ሙያ ስታተኩር ድረስ እብድ የሚባለው ነው እንጂ ወይም በጣም ያነ ስድብም ይሆናል ባል ጋም ሳይ ኪሉ ሰው ወይም ጨርቁ እንትን ያለ ግምኛ የሆነ ገጽ ባህረው ከባድ የሆነ ነው የአይምሮ በሽተኛ የሚባል የሚመሰል ግን ከዛ በፊት ብዙዎች አሉ
2: ያልነው ሙሽጋም ሊሆን ይችላል በብራይስጥ ማለት ነው።
0: አዎ ዘ ኪሉ ሚልም ስቲግማቲም
2: በሳቅም ይጨመርበት ነው ስድብ ሳይሆን ለሳቅና ለጨዋታ
1: ነው። አንዳንድ ያገላለጹ ትንሽ ራስ የሚጎዳ ነው መስሎ የሚታየው ምናልባት በቃ ሊሆን ይችላል ግን የአምሮ ችግር የስነ ልቦና ችግር ወይም ደግሞ የአምሮ ጭንቀት ያለበትን ሰው በዛ መልኩ መጥራት ብዙ የሚያስቀይም ሆኖ ያገኘንበት አጋጣሚ አለ።
0: አዎ እሱ ራሱ በአገሪቱ ባለንበት ሁኔታ አበሻ አሉነ ወይ ጥቁር አሉነ እንደምንለው ማለት ነው ኪሎ ግና ይባላል ለስድብ የሚጠቀሙት ወይም ደግሞ እኔ አብጃለሁ ኪሎ እንደዚህ ብለህ የምትናገረኝ ብሎ እንትን ይላል። የዛን ጊዜ ያመመው ሰው አክሎ ያመዋል። ምክንያቱም ያነ አንደኛ ተሰው ተራ እንደወጣ ወይም ዝቅ እንዳለ ስለሚያሳየው ያነ አይነት ስድብ ነው። ግን ከዛ በፊት ግና የአይምሮ ህመም ሲባል እያልኳችሁ በውትድርና ሊሆን ይችላል፣ በስራ እንትን ማለት ይችላል፣ ከጓደኛ መለያየት ሊሆን ይችላል፣ ራሱ ጎረቤት ጋር በሆነ ነገር ቅር ያለው ነገር ሊሆን ይችላል። በቀላሉ የሚነሱ የአይምሮ ችግሮች ወይም ሀሳብ የሚያስገቡ ሁኔታዎች አሉ፣ ቀላል ነገሮች። ያንን ልብ ብሎ ምክር በመስጠት ወይም በምትናገረው ቆጠብ በማለት የሚቀነሱ ወይም የሚፈወሱ የሚድኑ ነገሮች አሉ። ከሐኪም ሳይደርስ ሐኪም የሚደረሰው መቼ ነው? ሁኔታው ባስ ሲል ሰው እያነጋገሩ መስመር ካልገባ እንደው በጣም ህበት መቀመጥ አለመታጠብ አካሉ እየወረደ ሲሄድ ሲያዩት ሰውየው ራሱን አይጠብቅም ወይም ደግሞ ወይም ተሳዳቢ ወይም ፊት ትግስተኛ ከነበረ ኋላ ትግስተኛ ላይሆን ይችላል። በገጽ ባህሪው መበሳጨት የሆኑ ለምናገር
1: ልዩነት ያሳያል። በአለው አካሄድ በቤትም ውስጥ ሌላም ቦታ በስራም ቦታ ልዩነት የሚያሳይበት ሁኔታ አለ። ከመደበኛው እንቅስቃሴ በኢብራይስጥም አንዳንዴ መጨመር ትችያለሽ ያለውን ግልጽ ለማድረግ ምናልባት የኢብራይስጡ ቃል አንዳንዴ ጥሩ አድርጎ ሊገልጽ ይችላል። በአእምሮ መታወክና በአእምሮ ህመም መካከል ያለው ልዩነት ምንድን ነው? እንዴት ነው አሁን አንድ ሰው ህመም አለው ታውኳል ብለን የምንልበት ልዩነቱ ምንድን ነው?
0: ጥሩ ጥያቄ። የአእምሮ የሚረብሽ በሽታ ብዙውን ጊዜ ለሰዎች የሚገለጥ በባህሪ መልክ ነው። በህብረተሰባችን ብናይ ወይም ደፋር፣ ጨካኝ፣ ተሳዳቢ፣ ፍረት የሌለው፣ ትግስት የሌለው ምናምን ተብሎ ገጽ ባህሪ ሊሰጠው ይችላል። ግን ይሄ አፍራትና ጉቲት አፍራቲሽዩት ግቡሊት ይባላል። አፍራቲሽዩት ግቡሊት ሰዎች ከልጅነታቸው ጀምሮ ነው የሚታይ። ራሱ አፊሉ ከእርግዝናው ጀምሮ ይታወቃል ይባላል። ኪሉ ሴቲቱ እርጉዝ ሁና ያነ ሊረብሻት ይችላል። ልጁም ሲወለድ ወይ አልቀሻ ወይ ረባሽ ምንም ነገር ሲጫወት ራሱ ህፃን ጋር አይስማማም። ይሄ ባህሪው ይዞት የሚያድግ ነው። አፍራት ሹት ግቡሌት ወይም አፍራት ትናጉቲት ይባላል። በቤተሰብ
2: ጸባዩ ረብሸዋልን በለው ጸባዩ
0: 18 ዓመት ድረስ ስሙ ይሄ አይነት በሽታ አለው ተብሎ አይገለጥም ልጅ ክል እንደዚህ ያለ ሰው
1: ለና ታዳጊ ስለሆነ
0: አው ምንድነው የሚባል አስፔክቲቭ ዩት ባዮቲትና ጉቲዮት አፍራት

0: كنشف الركوز بلال
1: يسكنني مالت
0: تجري على بات
1: مربش يصعبي مكاير
0: او عندن دغزي كربا خسرا سله بمرتبه سهدس ولا جوچن سنناغر حصان دج يكون يلال حصان بيهون داقمو يميسطاون تزاز ماكبر مقبل على بات اكبدو للجو تشغرالو ايهي قطا تسطو ميدان نغر ادلم مكر سطو ياسفلاغيون انكبكاب يسطو بمطنو داقمو انكبكاب يميسط ماسفلغنو بزون ወላጆ ሲባል ወይም ቁጣት መስጠት ወይ በሰፈር ቁጣት ማሰጠት ወይ ቤትም ደሞ አትውጣ ማለት እንደዛ ሊሆን ይችላል። ይሄ ፍራት ነፍሽ ከልጅነት ጀምሮ የሚታይ ጸባይ ነው። መሐላ ነፍሽት በሽታ የአይምሮ ህመም የሚባለው ቀድም ይጠቀስኳቸው ትልቅ ስም ያላቸው ልበል ገጽ ባህሪያቸው የበሽታው ፈንቅሎ ሰውየው እንደውኑ አይደለም ሚናገሩና አውቅም ሚዘውና አውቅም አተሳሰቡ ትክክል አይደለም
2: አልተጠበቁ ነገሮችን ያሳያል።
0: አዎ ይሄ ደግሞ ዝም ብሎ ደርሶ የሚገነፍን ነው። ደርሶ የሚገነፍን ነው ሲል ኪዱ መጀመሪያም ልክቶች አሉ። ግን ሰውየው አልቋቋም ሲል አኪም አላገኝ ሲል ግና ይዛን ግዜ ግና ገጽ ባህሪያቸው ከባዳ ናቸው አደጋም ሊያደርስ ይችላል። ግን እንደዛ ያለበት ሰው ጨርሶ አደጋ ያደርሳ ማለት አይደለም። አንዳንድ ጊዜ የሚበላውን ምግብ ሁሉ ራሱ እናቱን መደነት አርገሽበታል ሊል ይችላል። ጎረቤቱን ወይም አባቱን አንተ ሰይጣን ወይም አንተ እሽን በልዳቲ ሃይማኖት አክባሪ ከሆነ አንተ እንደዚህ ያለው ቀስነህ ሊለው ይችላል አባቱን። የተለያየ በራሱ የሚታየው እኛ ማናየውን ነገር ነው ሚናገረው ወይም እዝጋብር እንደዚህ ብሎ አዞኛል ወይም እንደዚህ አሁን አክ በሰሰራ አንድም እንድንስለ ነበር እኔ ከትልቀ ጦርነት እንትን ማዛጅ ነኝ እንደዚህ ኪሎ እንደዛ ይላል እና ሲናገሩ
2: ራስቱን ያስባቸውን በሰነ ልቦ ነው።
0: አዎ
1: አሁን የማህበራዊ ባለሙያ ያምሮ ህክምና ባለሙያ ወርቄ ያለው ምልክቶቹን እንግዲህ ምንድሆኑ ገልጽሻልና እንግዲህ በዚህ ላይ እንዴት ነው እንደዚህ አይነት ምልክቶች ከተለዩ ያን የህክምና የጤና ህክምና ባለንበት ዘመናዊ ሀገር ምንድነው ህክምናው የሚሰጠው ለእንዲህ አይነት ሰው እንዴት ይታያል?
0: እንግዲህ ብዙ ምሳሌዎች በራሴ ይመጣሉ። ሁን ልገልጽም ፈልገው ህክምናውን በጠየቀው ሁኔታ ጥሩ ጥያቄ ነው እንዳልሁታይ ይከፋፈላል። በክኒና የሚሰጥ በመድኃኒት የሚሰጥ ህክምና አለ፣ በምክር የሚሰጥ ህክምና አለ። እንደ በሽታው አይነት እኔ ስም እየጠቀስኩ ልናገር ፈልጋለሁ። ማለትም እሺ ማኒያ ዲፕሬሽን የሚባለው በሽታ ቅድም የጠቀስኩት አይነት ነው። ሰውየው የሚናገረው ሌላ ነገር ነው የሚታየው ሌላ ነገር ነው። ስለዚህ እሱ የዚህ አይነት በሽታ መድኃኒት ካልወሰደ ምክር አይረዳውም። መድኃኒት ወስዶ ተረጋግቶ ቀልቡ ሲመለስ የምክር ህክምና ይወሰደ ያገገመ ህይወቱን መምራት ይችላል። ይሄ በህክምናው ዘርፍ ነው። የክኒና ህክምና ራሱ የክኒና ህክምና በመርፌ የሚሰጣለ። የመርፌ ህክምናዎች የመድኃኒት ህክምናዎች ደግሞ ይለያያሉ። ብዙ አይነቶች ናቸው። እንደ በሽታውም ይለያያሉ። ለምሳሌ የድብርት የሚሰጠው መድኃኒት ለሶዞፍሬኒያ አይሰጥም። እና ስለዚህ ብዙ አይነቶች አሉ። መድኃኒቱ ደግሞ ብዙን ጊዜ የኛን ህብረተሰብ በጠቅስ በመርፌ ሲሰጥ የሚከብድ ይመስላቸዋል። በመርፌ የሚሰጣው ቀለል ያለው መድኃኒት የማይሰራ ሲሆን ወይም ደግሞ ሰዎች አባሳቸው በኋላ ስለሚመጡ ያንን ለማስተጋስ በመርፌ መውሰድ አለበት። በመርፌ የሚሰጣው አንደኛ እንዳይረሳ፣ ሁለተኛ በብዛት ስለሚሰጥ ወዳው ያረጋል፣ ሶስተኛ የመርፌው ግዜ ይሰጣል። ለሁለት ሰዓት አለ፣ ለሶስት ወር አለ፣ ራሱ ለግማሽ አመት አለ፣ ለወር አለ መርፌው ሲሰጥ። እንጂ መርፌ ስለተሰጠ አይደለም ሰውየውን በጣም የሚያመው። በጣም የሚያመው ታሞ የነበረበት ሰዓት ሲመጣ ህክምናው በጣም ተጎድቶ ስለነበረ የዛን ጊዜ ብዙ ክኒና ይሰጣል። ብዙ መድኃኒት ሲሰጥ ራሱ ብዙ አይነቶች ባህሪ ሊያሳይ ይችላል። አንድ ጊዜ በተሰብ ላድናም ጥቻ አሳመምሁት የሚሉት ይመናል። ግን ይሄ ቀስ በቀስ የሚቀረፍና የሚቀነስ ነገር ነው። የድብርትን አክተካከም ብናገር ድብርት አሁን ቀለል ባለ ሰዓት ክኒና ለመረጋጋት ወስዶ በምክር ለተወሰነ ሰዓት በክኒና ወስዶ በምክር ህይወቱን እየመራ ክኒናውን መተው ይችላል። የሚተውበት ሰዓት ይደርሳል። በድብርት ሜጆሪ የሚባል አለ። ሜጆሪ የሚባለው በጣም ራሱን ስትረሳ ባዶነት ሲሰማው ድረስ የደረሰበት የድብርት በሽታ ነው። ያን አይነትም መጀመሪያ በመርፌ ሊቀታከም ይችላል። በዛ ባለ መድኃኒት ቀስ በቀስ እየወረደ ኋላ ደግሞ ቀስ በቀስ በምክር የተመከረ እዛው ዲያራሱን አምኖ ሲቀበል የሚያገግምበት መንገዶች አሉ። ይሄን ወደፊት እንጠቅሳለን። በዚህ እንትን ልበል ብዙ ነው ብዙ ማለት ይችላል።
2: ጥሩ ለህብረተሰባችን በሚጠቅም ሁኔታ እንግዲህ
1: ወርቄ ከዚሁ ጋር በተያያዘ የህክምናው ሁኔታ በዝርዝር አስረጃ ነገርሽን። አሁን ከዚሁ ላይ በደግሞ ሽቁም በተመለከተ መልሶ ማቋቋም አሁን ከጊዜ በጊዜ ወደ ጊዜው ሐኪም የሚሰጣቸውን የመድኃኒት አይነቶች መርፌም ተከታትሎ ይወሰደ። የሰው ልጅ መቼም ማይታመም የለም በዚህ ዓለም ይታመማል። በተለያየ ህመም አለው ለሰው ልጅ አይደለ? አሁን እሱን መልሶ ለማቋቋም የሚደረገው እርዳታ እንዴት ታያለ?
0: ከሽቁም በፊት ሰፋ አድርግ ፈልጋለሁ። የመድኃኒት አጠቃቀም ጥቂት ጠቀስሁኝ። አሁን እዚህማ አስተውሳቸው ጠቀስ ጠቀስ በማድረግ ነው እንጂ ሰፋ ያለ አይደለም። የራሱ የምክር ህክምና ብዙ ዘዴዎች አሉ። ብዙ ዘዴዎች ስል በምክር ህክምና ቲፑል ዲናሚ የሚባል አለ። ይሄ በየሳምንቱ ውይይት የሚሰጥ እስከ 2 አመት እስከ 3 አመት የሚወስዳሉ ፈረንጆች አሉ። እስከ 10 አመት የሚወስዳሉ። አጭር ህክምና የምክር አለ። ለምሳሌ ትራውማ ወይም የአይምሮ ጠባሳ እንትን ያለባቸው 12 ግንኙቶች በዛ ውስጥ በየሳምንቱ ህክምናውም እየሰጠው ምን ማድረግ እንዳለበት ትዛዝ እየተሰጠ በምክር ማለት እዛ ማገገም ይችላል።
2: 12 ጊዜ ከባለሙያዎች በመምጣት ባለሙያዎች በሚሰጡት አስተያየት መሰረት
0: 12 ጊዜ ቲፑል በትራውማ የምክር አሰጣጥ ዘዴ አጠር ባለ መልኩ አለ። ብዙ አይነቶች አሉ። ፕሶትራፒያ የሚባል አለ፣ ኤምዲአር የሚባል አለ፣ ኤሲቲ የሚባል አለ፣ ዲቢቲ የሚባል አለ፣ ሲቢቲ የሚባል አለ። ዲቢቲ እና ሲቢቲ ለምሳሌ ያክል ይሄም የምክር ህክምና ነው። ግን የባህሪ ርብሽ ያላቸው ሰዎች ትግስት የሚያሳጣቸው ችግራቸው አይነት ትግስት የማጣት ሁኔታዎችን አሁን ይሁን የሚሉ በባህሪ ይሄ በአስረድተው የሚታገስ ሰው አይደለም። ይሄ ትዛዝ ሰጥተው ይችን ይችን አድርግ እንደ መድኃኒት እንደምትወስንለት የትዛዝ ባህሪ የነሰተው የሚፈወስበት ነው። ይሄ ዲቢቲ ይባላል፣ ሲቢቲ ይባላል። ለምንድን ነው ይህን ሰፋ ማደርገው? ብዙውን ጊዜ የእኛን ህብረተሰብ ሳይ ህክምና ሲባል ወይ ህትክ ይጻፍብኛል ወይም ኪኒና ነው
2: ፍራቻ አለ።
0: አዎ፣ ፍራቻውም ሌላ ደግሞ ኪኒና ነው መርፌ ነው ብለው ነው የሚያስቡት። መርፌ ብቻ አይደለም፣ ብዙ የምክር ዘዴዎች አሉ። ይሄን እነዚህን ማወቅ ያስፈልጋል።
2: እንደው እዚህ ላይ እንደው አሁን ሌሎች ጥያቄዎችም አሉን፣ ግን አንዳንድ ሰዎች በአእምሯቸው የሚፈጥሯቸው ነገሮች አሉ። ቅድም እንዳልሽው ለምሳሌ ከሌ እንዲያደርግብኛል፣ እንዲሆንብኛል፣ ምግቤ ይመረዛል፣ በቃ ራሳቸው ፈጥረው ሰዎች ጉዳት ያደርሱብኛል የሚያሉ ያለ እንቅልፍ የሚያድሩ ራሳቸውን ለመጠበቅ በጣም ከፍተኛ ጥረት የሚያደርጉ ግን ምንም ከጀርባቸው ሊጎዳቸው የሚችል አካል እንደሌለ ይህስ ከስነ ልቦና ችግር ነው ወይ የሚቆጠረው?
0: አዎ፣ ቅድም ያልሁ አይነት ለምሳሌ ያክል አናሽምሽ ሰውን ሚስዞፍሬኒያ ሚማኒያ ዲፍረሲያ የሽላይ መክሻቦች ያ ማለትም ግማ አተሳሰብ ነው ያላቸው
2: ያጥፎ።
0: አዎ፣ ራሱ ይሄ ያለው ነው የሚሉ እኮ አብረው እንትን ብሎ የሚታያቸው ያለ ነው የሚመስል። ይህ እንደዚህ እንደዚህ ብሎ ተናግሮኛል፣ ሰምቼዋለሁ፣ ነግሮኛል፣ እንደዚህ ብሎ አልብሎኛል። አንዳንድ ጊዜ ለምንድን ነው ብዙ ነገሮች የሚታዩ የግድያ የሚታዩ ከእንቅልፍ ወይም ከቅርብ ጠብ ሳይኖር ሳይሰማ ጠቡ ገደለም የሚባለው ባሹት ተነስቶ ያነ ይህን አድርግ ብሎኛል።
2: አእምሯቸው ይጭራሉ፣ የሆነ እንደዚህ አድርግ
0: ይታያቸዋል። አዎ፣ እንደዚህ አድርግ
2: ግን አልሆነ ነገር ነው።
0: አዎ።
2: አሁን ሰዎች ችግር እንዳለባቸው እርዳታ እንደሚያስፈልጋቸው እንዴት ነው ማወቅ የምንችለው?
0: አንደኛ ቤተሰብ ቅርብህ ያውቃል ባህሪህን። እሺ እንበልና ያን አንድ ሰው ቅርብህ ሰው እያወቅከው እሺ እንበል ባል ከሆነ እንደዛ ከሆነ ወይም ልጅ ከሆነ እናት አባት ያየዋል ያንን ሰው የባህሪውን ለውጥ።
2: አዎ፣
0: የባህሪውን ለውጥ ሲያየው ቅድም እንደጠቀሷቸው በትንሹ ሲታይ በትንሹ ምክር እሱም ይረዳል። አሁን አንዳንድ ጊዜ እኮ ቅርብ ቤተሰብህ አንተ ምን እንደዚህ የሆንህ ብለህ ተቆርቁረህ ትጠይቀዋለህ። የዛን ጊዜ በክፋት አያየውም። እንዲያውም በጥሩ ነው እንደዚህ ነው እንደዚህ እስከዚህን ራሴን አልታዘኩትም ብሎ በቀላሉ ምክርን ሊቀበል ይችላል። ለዛ ነው በትንሹ ሲታይ ቤተሰብ መናገር ያስፈልጋል፣ መደገፍ ያንን ሰው ዳኪም ወደ ምክር መሄድ ያስፈልጋል። ዛሬ ምክርና ህክምና ግድ በቤተሰብ ሐኪም ወይም ፋይል ሄዶ ይጻፋል ብቻ ሳይሆን ክብሩ ይስፋ በግልም ይቻላል።
2: ለግልም ሄዶ ታክሞ መምጣት ይቻላል።
0: አሁንም እንደውም እንደ ፋሽን ማየው የኛ ህብረተሰብ ስንቱ ነው መኪና ጅፕ ያዘ ይሄድ ያንን ማድረግ ይሄን ነገር
2: ጥሩ አጋጣሚ አለ። አንዱ ችግር ግን እኛ ህክምናን ህብረተሰባችን ባህል ሆኖብን ይሁን የህክምና ሁኔታን የመፍራት በስነ ልቦናም በአምሮም ችግር ሲኖር ብቻ ሳይሆን ለሌላውም ቶሎ ብሎ ለችግሩ መፍትሄ የመስጠት ሁኔታ የለም። ራሱ ልጆች እንኳን ያየነ በትንሽ ድቢያቸው ችግር አለባቸው ሲባሉ የኔ ልጅ ምንም አላጋጠመውም እሱ ምንም አንሆነም እንልና ፍራቻ ነገር አለና ቆየዋለን። ችግሩ ሲብስ እዛ በኋላ ደግሞ እንወጣለና ይሄን አስቀድሞ ለይቶ የህክምናን ሁኔታ ሳይፈሩ ወይም ደግሞ አንዳንድ ጊዜ ደግሞ በህክምናው ዘርፍም ያሉ አንዳንድ ትክክል ያልሆኑ ነገሮች አሉ በፋይላችን ይጻፍብናል የሚባለውን በማስቀረት እንዴት ነው ወደ ህክምና ቦታ መድረስ የምንችለው በቀላሉ?
0: ይሁን አሁን የተቀሰካቸው ጥያቄዎች ጥሩ ናቸው። እነሱንም ትንሽ በትንሽ ልጠቅሳቸው ፈልጋለሁ። አንደኛ የኛ ህብረተሰብ እዚህ ሀገር ስንመጣ ብዙ ችግር አጋጥሞታል። ለዚህ ማሽበርክ ሊታይ ይባላል። ስለዚህ እዚህ ሀገር ለመቋቋም ብዙ ችግሮች ስላደረሱ ምንድን ይባላል ከሰው ሀገር መሄድ ውሸቱና ለፈነ ከሰጪ ደሮም ይባላል አይደለ? ዳ ስለሆነ በሃሉ ትንሽ ስለማይታወቅ ብዙም ተጨብርብሯል። እኛ ሰው ብዙ ችግር ደርሶበታል። በዛ የተነሳ የባለሙያ አለማመኑ ተጽኖ አሳድሮብናል። ሁለተኛው እኛ ብዙቻችን ከገጠር ስለመጣና በእግዚአብሔር ማመን በቅንነት ጎረቤት ኪሎ ማመን አለ። ግን ያነ ሆኖ ላለነበት አገር ከዚህ አገር ሰለጠን ሻገር መጥተን ሁኔታዎችን በስነ ስርዓቱ ለመቀበል ብዙ ጊዜ ተፈጅቶብናል እየፈጀን በእናም ነው። ከዛ የማይታወቁ ነገሮች ደግሞ አሉ። አሁን ይሄን የአይምሮን መን በተመለከተ እንዴት ነው በኢትዮጵያ የሚፈወሰው? አንደኛ እንዳልሁህ የብዙ አይነት የአይምሮ መን ስሞች አላውቅም። ሁለተኛ
2: ቱም ይነክል ሚታወቅ አልነበረም
0: በስም ያላቸው። ለምሳሌ ክርስቲያት ወልዳ ብዙን ጊዜ ሴቶች አሁን ዲካኦን የሚባለው ድብርት ለሴቶች ይገለጣል። ወይ ከመደፈር የተነሳ ወይ ከወሊድ የተነሳ የዚህ አይነት ያጋጥማል ብዙዎች ሴቶች። ይህ አይነት አልነበረም ማለት ነው ኢትዮጵያ ነበር። ግን በሰዓቱ እንትን ይላል አንደኛ ስትወልድ ሴት 40 ቀን እስከ 80 ቀን ሰው አይለቀትም ሰው ጎኗ ነው። ያው በመግቡ በመናምኑ ስለሚዘጋጅላታይ ምናልባት ቀስ በቀስ ያንን ያቋቁማታል። ግን ደሞ ሰረቀን ምናም ብዙ ነገሮች አበለለ ግሩፕ አድርገስ ውጅ ሲመጣ ስለዚህ ሰዎች አውግተውኛል አለ እንዳልሁ ስሚል
2: ባህላዊ በሆነ መልኩ ስለወለደች ተብሎ ብቻ እንጂ ባምሮዋ ችግር ያጋጥማታል ተብሎ ታስቦ አይመስለኝም። በዛው
0: ባህላዊ ነው ጋም አትተውም ብቻዋን ለምሳሌ አክል ብርቀለበት ምናምን ማስቀመጥ ይባላል አይደለ? ይሄ እንግዲህ ኪሎ በእምነት የተነሳ ምናልባት እንዳልኩስ ባይኖረውም ይሄ በህብረተሰብ ስፍራ የሰጠው ነገር ነው። እና እስከዛም ድረስ ደግሞ ታገግማለሽ ራሷ ሰውነቷ ኦቨርሺኩም ተቋቋማለሽ ሰውም በህዝቡም ገልጾ አይታይም። ቢገለጽም ላይ ጎላ ያሉ ነገሮችም ቢሆኑ አይ ናራ በባህላዊ ሊሄድ ይችላል በቅጠል በውሃ ዛርም ቢሆን እዚህ ሀገር የኛ ህብረተሰቦች ኢትዮጵያ ይሄዳሉ ውሃው ጠበል እንደዛ ሚረዳቸው አለ ማይረዳቸው አለ ሚረዳቸው አለ እና የለምለው ቅድም እንደጠቀስኳቸው ነው እንደ በሽታዎቹ ናቸው ሚረዳቸው። ለምሳሌ አከድብርት በተመለከተ አጋጣሚ የለት ጭንቀት ከሆነ ከዛ ሀገር መሄዱ እንደዛ ማድረጉ ያስተግሳል።
2: በዚህ ሀገር ግን ከኢትዮጵያ ይለያል። የኑሮ ጫናም አለ። 10 ቀን 80 ቀን 40 ቀን አብሮ የሚቆይ ሰው የለም። ይሄ ሁሉ ራስን የቻለ ችግር የሚፈጥር ነውና ባጭሩ ችግሩ ሲታይ ወደ ህክምና ቦታ መድረስ ጥሩ ነው ነው። በጣም ጥሩ ነው ዘሮ ወርቅ ያለው በጣም ነው እናመሰግን ለሰጠሽን ሙያዊ ምክር። ዛሬ ተነጋገርን እንጂ ገና አልጨረስነውም። ችግሩም ብዙ ነው። ወደፊት ደግሞ በሌሎች ርዕሰ ጉዳዮች እንወያያለን። ከሩቅ ነው የመጣሽ ከጧት አንስቶ እንግዲህ መጓዝ ነው አሁንም መጓዝ አለብሽ። በጣም ነው እናመሰግን እግዚአብሔር ስትልን ለህብረተሰባችን ብዙ ትምህርት ለግሰሻል ብለን ተስፋ እናደርጋለን። ጥያቄዎች ካሉ ደግሞ በህብረተሰባችን የሚነሱ እናቀርብልሻለን እንጠይቃለን። በጣም እናመሰግናለን።
0: እኔም በጣም በጣም አመሰግናለሁ ለሰጣችሁ እድል ለምትሰጡኝ እድል። እናንተም አላፊነት አላችሁ ይሄን ስታቀርቡ አላፊነት ስል በመልካምነት ይሄን ነገር ትኩረት ሰጣችሁ ለምታደርጉን ነገር በህብረተሰቡ ስም አመሰግናለሁ።
2: ያው እንግዲህ ቀለም ልሱን ይመስላል እንቀጥልበታለን። ጧት እንግዲህ ስርጭታችን የተጠናቀቀ ነው።
1: አዎ እንክብካቤ አምሮ እንክብካቤ ከምና ለብን በተመለከተ እንግዲህ በቀጣይነት ፕሮግራም ቀለም ልሱ ይቀርባል ማለት ነው። እንግዲህ ፕሮግራማችን የጧት ፕሮግራማችን
2: زلایت تنگ کلا تکنیک بالامو آشن میخیل رولش بانگ ل ما برای گوده سر راتینی ورگیالو نامسگنالن
1: استنگ گرناشو سات ایزمن نه
2: شاید اودگو دیولت آشن کتلالن کسات من گناهیل
1: کن لکس در آن دسات لای بسلامی گناهیل ملکام کن

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን ዋላችሁ። ዕለቱ በዕብራውያን ዘመን አቆጣጠር ዮም ረቢዒ ዩትኼት በሲቫን ታፍሺን ፔይባን እንደ አውሮፓ ዘመን አቆጣጠር ጁን 3 ቀን 2026 ዓ.ም እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 26 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮሲ ታኑሪ ሲሆን የስቱዲዮ ተረኛ አስተናጋጆች ይሻየው ደጉ፣ ወርቅነሽ ሸቴ፣ ሰጤ ዘመንና ራህሚም አላዘርነን። በቅድሚያ ማለት ዜና፣ የእስራኤል መንግስት በሰሜን ክፍለ ሀገሮች የሚገኙ የድንበር ኗሪ ዜጎችን በገንዘብ እርዳታ ለማቅረብ 13 ሚሊዮን ሸቀል ወሰነ ተባለ። በሰሜን ክፍለ ሀገር በሊባኖስ ድንበር አቅራቢያ በሚገኙ እስራኤላውያን ሰፈሮች ሌሊቱን ጸጥታ እንደደፈረሰ ነው። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር ዛሬም ዋሽንግተን ይቀጥላል ተብሎ ይጠበቃል የሚሉት ለሰዓቱ ካለን ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በይሻየው ደጉ።
1: ረሃሚ ማላዛር አመሰግናለሁ። ከበርካታ ረጅም ሰዓታት በኋላ በግጭት መስመር ላይ ባሉ ሰፈሮችና በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል መከላከያ ሰራዊት ኃይሎች መካከል ትናንት ሌሊቱን ጸጥታ ሰፍኖ አደረ። ሂዝቦላም ሮኬቶችና ድሮኖች ወይም ፈንጂ ድሮኖችም ከመተኮስ ተቆጥቧል። ይህም አሜሪካ ቀውስ እንዳይባባስ ለመከላከል የምታደርገው ጥረት ምላሽ የተደረገ ነው። ይሁን እንጂ ቃል አቀባያችን ካርሜላ ምናሽ እንደዘገበችው ትናንት በደቡብ ሊባኖስ 6 የእስራኤል ወታደሮች በድሮን ጥቃት ቆስለዋል። አንዱ ወታደር ሁኔታ መካከለኛ ሲሆን፣ የተቀሩት 5 ደግሞ በቀላል ሁኔታ ቆስለዋል። ለሕክምና ወደ ሆስፒታል ተወስደዋል። ስለዚህ ሁኔታ ለየወላጆቻቸው እንዲያውቁ ተደርገዋል። ሂዝቦላ ይህ በተመለከተ በአሁኑ ሰዓትም ቢሆን እየዛተ ነው፣ የማጥቃት እርምጃ ወስዳለው። የእስራኤል መከላከያ ሰራዊት በዋናነት በሊባኖስ ዋና ከተማ ቤይሩት የማጥቃት እርምጃ ከወሰደ አጻፋውን ሂዝቦላ የረዥም ርቀት ተምዘግዛግ ሚሳይሎችን በመጠቀም እስከ መካከለኛው እስራኤል እስከ ቴላቪቭ ወነጭፋለሁ እያለ ነው። የእስራኤል መንግስት በሰሜኑ የሚገኙ የድንበር አካባቢ የግጭት መስመሮች ሰፈራዎችን ለመጠበቅ እና ለማጠናከር በአጠቃላይ 13 ቢሊዮን ሸቄል ገደማም የሚወጣ እቅድ ማጽደቁን ጠቅላይ ሚኒስትር ናታንያሁ ትናንት አስታወቁም። በመግለጫው ላይ እንደተገለጸው ይህ የእርምጃዎችም ስብሰባ ቀደም ሲል በመንግስትም ከጸደቀው የ7 ቢሊዮን ገደማ ሸቄል ተጨማሪ እርዳታ ጋር የሚቀላቀል ነው። በአዲስ እቅድ መሰረት ያለው የጥበቃ እና የመልሶ ማቋቋም በህዝባዊ ቦታዎች ላይ ያሉትን ተጨማሪ የመከላከያ ወደ 1800 የሚሆኑ አዳዲስ ተንቀሳቃሽ መጠለያዎችም መከላከያ ክፍሎችን በአስቸኳይ ማሰማራትና ወደ 500 የሚሆኑ የህዝብ መጠለያዎችም ማደስም አቅዷል መንግስትን። በህፃናት ማቆያ ህግ ማውኖት ህግ ዙሪያ በክነሴት መደበኛ የገንዘብ ኮሚቴ ዛሬ ጠዋት በአካሄደው ስብሰባም ከባድ ውዝግብ ተፈጠረም። የዲሞክራቲክ ፓርቲ የሆኑት ጊላድ ካሪብ በያዱት አቶራ ፓርቲ ሊቀመንበር ሙሼ ጋፍኒ በሚመሩት የገንዘብ ኮሚቴ ስብሰባ ላይ በድንገት በመጮህ ጣልቃ ገቡም። በዚህ ሳምንት አሉ እሳቸው እንደተናገሩትን በቁጣም በዚህ ሳምንት ቤተሰቦች በጦር ሜዳ ለወደቁት ልጆቻቸው የሐዘን መቀመጫ ሽባ ላይ ተቀምጠዋል። አንተ ግን የጀምላ ወታደራዊ ዘመቻ ማምለጥና ስራ ፈትነት ወዘኔነትን ታስፋፋለህ፣ ባለጌ እስኪያ አንተ በዚህ ዝራ ሀገራችን በፈተና ጊዜ በምደረስበት ጊዜ እንዲያገለግሉ ወታደሮች ያሬድም ሃይማኖት አጥባቂ ወጣቶች ለምን ግፊት አታደርግም በማለት ትችት ከባድ ወቀሳ ሰንዝሮባቸዋል። የሊኩድ ፓርቲ ሚኒስተር ዳቪድ አምሳለም ለካን ዜና በሬዲዮ ረሸት ቤት ሬዲዮ እንደተናገሩት እስራኤል ከሂዝቡላ ጋር በሚደረገው ጦርነት ዙሪያ ለአሜሪካ ጥያቄዎች የተስማማንበት ምክንያት በደህንነታችን ላይ የተጋረጠው እጅግ ከፍተኛ ስጋት ለማስወገድ የአሜሪካም እርዳታ ስለሚያስፈልገን ነው። ይህም በኢራን ግዛት ውስጥ የቀረው በጣም አስጊ የሆነበት የኒውክለር ቦምብ የበለጸገን ዩራኒየም ንጥረ ነገር በተመለከተ ሲሆን ጥያቄው ዋናው ጥያቄ ይህ ነው። አሜሪካውያን እንሰማለን ወይስ አንሰማም? በእኔ ግምት የኒውክለር ጉዳይ ባይኖር ኖሮ እኛም አንሰማቸውም ነበረ። በሊባኖስም ማንንም ሳትጠይቅ ሂዝቦላ ለማጥፋትና ከፊል ሊባኖስ ደቡብ ሊባኖስን ለመደምሰስ እንችል ነበር ብለዋል። ለውትድርና አገልግሎት ያሉት አማጽያን በፖሊስ መታሰራቸው ምክንያት የአርዲም ሃይማኖት አጥባቂዎች መሪዎቹ ከፖሊስ ጋር አንተባበሩም የሚል መግለጫ ወጡም። የኪርያት የአሪም አካባቢ አስተዳደር ሸንጎ ሊቀመንበር ይስሐቅ ራቢ እንደተናገሩት የተከሰተውን አለመግባባት ቀውስ መፍትሄ መሻት የሚቻለው በመወያየት ብቻ እንጂ የኃይል እርምጃ በመውሰድ አይደለም ብለዋል። እስራኤል በሊባኖስ ዋና ከተማ ቤሩት ደህያ ወይም በሊባኖስ ባካ ሸለቆ ላይ ጥቃት ከሰነዘረች ሂዝቡላም የተኩስ መጠነ ሰፊ ሆነ ወደ ሰሜኑ እስራኤልና ወደ ቴል አቪቭ ጉሽ ዳን ለማስፋፋት የማስፈራሪያ ማስጠንቀቂያ አስተላለፈ። ሂዝቡላ ከፍተኛ ባለስልጣን ሙሐመድ ኪሜቲ ለአልአረቢ የኳታር ቴሌቪዥን ጣቢያ እንደተናገረው እስራኤል ጠላት ጥቃቷን ማስፋፋት የአጻፋ እርምጃዎቹ ከባድ አደጋ እንደሚጠብቃትን ከውዲሁ አስጠንቅቋል። የአሜሪካ ወታደራዊ ኃይል በፋርስ ባረሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረው የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀ። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር ዋሽንግተን ላይ ዛሬም እንደቀጠለ ነው። በዋሽንግተን የውጭ ጉዳይ ሚኒስተር ቃል አቀባይ ትናንት ካደረጉት ውይይቶች በኋላ እንደገለጹት በፖለቲካም ሆነ በጸጥታ መስክ መሻሻሎችም እየታዩ ናቸው ብሏል። በመጨረሻም የአየር ጸባይ ሁኔታ በአብዛኛው ዛሬ ሀገሪቱ በሙቀቱ በመጠኑ ቢጨምርም ለወቅቱ እንደተለመደ ይሆናል። ነገ ሐሙስ የሙቀቱ መጠን ይጨምራል። በተለይ በተራራማ አካባቢዎችን በመሃል ሀገር ከፍተኛ ሙቀት ይሆናል ይላሉ የአየር ጸባይ ተመራማሪዎቹ። ረሃሚም የሳቱ ዜና ይህን ይመስላል።
0: ይሻያው ደግሞ

ክቡራትና ክቡራንና አድማጮቻችን እንግዲህ የዛሬ እንደምታወቀው የውይይት መድረክ ክፍለ ጊዜያችን ነው። ከእለታዊ ውይይት ቀጥለን አድማጮችን ስልክ ነው የምንቀበል። የቴሌፎን ቁጥራችን የተለመደው ነው 0723940555 ደግሞ አለው 0723940555 ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከሽራሚን በድጋሚ እንደምናልክ?
1: አይ ወርቄ እንዴት ነሽ?
0: ደህና ነኝ እግዚአብሔር ይመስገን። ያው ሙዚቃው ጥሩ ነበር አይደል? ግን ማቋረጥ አለብን። ያው የተለያዩ ወቅታዊ ጉዳዮች አሉን፣ እነሱን ለመመልከት የተለያዩ ርዕሰ ጉዳዮች አሉን። ዛሬ ጋሽራሚም አንዱ እንደው ለወራት ያክል ሲያወዛግብ የቆየው የሜጀር ጄኔራል ሮማን ጎፍማን የሹመት ጉዳይ የሞሳድን ድርጅት ቀጣይ መሪ ሆነው እንዲመረጡ የእሳቸው ስም እንግዲህ ከተማሪ ይመረጣሉ ተብሎ ይፋ ከሆነ በኋላ ወዛጋቢ ነበር። እስከ ከፍተኛው ፍርድ ቤት ድረስ አቤቱታ ቀርቦ ነበር። መጨረሻ ላይ ግን ያው ተሹመዋል። ትናንት በይፋ የስልጣን ርክክብ አድርገዋል ከቀድሞ የሞሳድ ድርጅት ኃላፊ ጋር። እንዴት ነው ይሄ ነገር? በፍርድ ቤቱ የነበረው ሁኔታ በአጠቃላይ እንደው ውዝግቡ መጨረሻ ላይ ደግሞ አሸንፎ መግባታቸው ምን ይመስላል?
1: በእርግጥ እንግዲህ ይህ ሂደት በጣም ጥቂት አሰልችና መጥፎ ባህሪ ነው ያሳየ። ባህሪ ስልሽ ሰውየው ሳይሆን ውለታው፣ ሂደቱ ደስ ማስተኝ ነው። ሁሉም በተለያየ ምክንያት እኒህ ሰውየ እንዳይሾሙ ሙከራዎች ተደረጉ። ሰውየው እንግዲህ በእርግጥ ዝርያቸው ከሩሲያ የመጡ ናቸው ወላጆች። ከዚያ እዚህ ነው ያደጉት፣ አሽዶድ ከተማ ነው ያደጉት። በነገራችን ላይ አሽዶድ ከተማ ይኸው የሞሳድ ኃላፊም የሻባክ ኃላፊም አሽዶድ ከተማ ነው
0: እዛ የተመረጡት ይወጡ ያለ
1: እና ከዚያ ነው ያደጉት ያደገው ሮማን ጎፍማን። ከዛ እንግዲህ ያው ውትድርና ተመልምሎ እንደጠቀሽው እስከ ጀነራል ማዕረግ ድረስ የደረሰና ከዚያም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊና የእሳቸው ጽህፈት ቤት አገናኝ በመሆን ልክ ዋና መስቀለኛ መንገድ ላይ የነበረው ሰውዬ ናቸው። ሁሉን ነገርም የሚያዩ በወታደሩ በኩል መብረጃ በኩል በመሳሰሉት ሁሉ የጠቅላይ ሚኒስትሩ ጆሮና አይን የነበሩ ሆነው ያገለገሉ ሰውዬ ናቸው እና ከዚያ ሞሳድ ያው ዳዲ ባርኒያ 5 ዓመት የሹመት ጊዜያቸውን አጠናቀው የሚሰናበቱበት ጊዜ ሲደርስ እኒህን ሰውዬ ጠቅላይ ሚኒስትር ኔታንያሁ መሾም እፈልጋለሁ ብለው አስታወቁ። እንግዲህ የሆነ መቼም አንድ ሰው ሹመት እድገት ሊያገኝ ሲል ተቃዋሚዎች ይኖራሉ። ለእኔም ይገባኛል የሚሉም ሊሆኑ ይችላሉ። ያን አግባብ ነው ለእኔም ማለት ወችም ያለ ነው። ይሁንና ከዚያ በኋላ ግን ያ ሰውዬ እንዳይሾም የተለያዩ ምክንያት እየፈጠሩ የተለያዩ ውንጀላዎችን፣ ክሶችን፣ አቤታዎችን እየፈጠሩ ብዙ ጊዜ ማጓተትና ማስቸገር እንደ ልማዱ ነው፣ ለዚህ ሀገር እንደ ባህል ሆኗል። እና ያንም በዚሁ እንደገና ወደዚህ በመሸጋገር እኒህ ሰውዬም የተለያዩ ሁኔታዎችን አቤታዎችን አሉ እየተባለ በተለይ በመንግስት አቃቢ ሕግ ጽሕፈት ቤት በኩል ነው በአብዛኛው ችግሩ ተፈጥሮ የነበረው። ከዚያም ያው ከፍተኛ ማዕረግ ያላቸው ሹመት የሚሾሙ ሰዎችን ታሪካቸውን የሚያጠራና የሚወስን አካል አለ። እነሱም ደግሞ ኮሚቴ አለ፣ 1-5 ነው አባላት ያሉበት። እነሱም ሁኔታውን አጣርተው እኒህ ሰውዬ ያን ያለ ከሌለ አልሰሩም ይህን ከሹመታቸው እንዳይሾሙ ምክንያት የሚሆን ነገር አልተፈጠረም ብለው ሁለት የውላ ተገናኝተው ሰነድ ቢያስተላልፉም አቤቱታ ያቀረቡት ሰዎች በመቀጠል ወደ ጠቅላይ ፍርድ ቤት ቀረበ። ሁኔታውም ጠቅላይ ፍርድ ቤት መጀመሪያውን ዙር ካየው በኋላ እንደገና አንዳንድ ነገሮች አሉ እነዚህ የሚጣሩ እንደገና ብሎ ወደ አጣሪው ወደ ኮሚቴው ተላከ። ኮሚቴውን በድጋሚ ካጠና በኋላ የቀደሙን እንደገና በማጽደቅ ወደ ፍርድ ቤት ውሳኔው የመጨረሻ ውሳኔ እንዲሰጥ አስተላለፈ። ጠቅላይ ፍርድ ቤት ዳኞችም ወስነው በመጨረሻ እኒህ ሰውዬ ትናንት ተሹመዋል በይፋ እንግዲህ። እና ጠቅላይ ሚኒስትር ኔታንያሁም እሳቸው የሚቀየሯቸው ሰውዬም ንግግር አሰምተዋል። እዚያ ከሞሳድ ጠቅላይ መምሪያ ጽህፈት ቤት አለ ተገናኝተው ከዚያ ንግግር ባደረጉበት ጊዜ እኒህ አዲስ የተሾሙ ሰው ምንድሮ የሞሳድ ኃላፊ ሮማን የኢራን መንግስት ከስልጣኑ እንዲፈናቀል የሞሳድ ድርጅት አስፈላጊውን እርምጃ መውሰድ አለበት ብለው ጠቅላይ ሚኒስትር ኔታንያሁ ትናንት ተነግረዋል። በዚያ ሹመት ሰዓት ሮማን ብሮፍማንም በራሳቸው ድርሻ ንግግር ሲያደርጉ እኔ እንግዲህ ከዚህ የተከበረና የታወቀ ድርጅት ኃላፊውን የተሾም በትልቅ ክብርና በትልቅ ክብር ሁኔታ ነው የሚቀበለው እና እኛም ደግሞ ይህንን የመንግስት ዜጎች ሀገሬ የሚጥልብንን ኃላፊነት ለመወጣት ጥረት አደርጋለሁ ሲሉ ንግግር አሰምተዋል። እና በዚህ አይነት ይህ ብዙ ውጣ ወረድ የነበረበትና ደስ የማያሰኝ ሂደት እስከ ፍጻሜ ደርሷል።
0: በጣም አው ደስ ይላል። እንግዲህ ጥሩ ነው ከተሾሙ በኋላ ስለሳቸው ስለሰሯቸው ስራ በህይወት ዘመናቸው ጥሩ ነገር እየተነገረ እየሰማን ነው። መሪዎቹም ጠቅላይ ሚኒስትሩም እንዳልሆነ ያሰሙት ንግግር ከልጅነታቸው ጀምሮ የነበረው ሁኔታ የሚያሳይ ነው። እንግዲህ መጀመሪያ ቅሬታ ቀርቦ የነበረው ቢሆንም ከተሾሙ በኋላ ደግሞ ጥሩ ነገሮች በብዛት ሲሰሙ አይተናል። እንግዲህ የተለመደ ነገር ሊሆን ይችላል እንዲህ አይነት አካሄድ።
1: እንትን በማይገርምሽ በእኛውን መሰለ በእኛ ባህል ቢሆን ሲሆን አንድ ሰው ጋር የሆነ ነገር ተቃውሞ ወይም ያን ነገር አድርጎ ቢሆን ይኮራረፋል። እነዚህ ፈረንጆች ግን መጀመሪያ ሳያገባቡ ቀርተው በመጨረሻ ከአንድ ቦታ ሲደርሱ አንደኛው አካልም ያሸነፈ መስሎ ቢታይም ይሄኛው አካል አኩርፎ ፊቱን ዙሮ አይሄድም፣ ተቀብለው በክብር ነው የሚለያዩ። እኔ ደግሞ እንደዚህ ነው ትላንት ያየሁት።
0: ትልቅ ነገር ነው። ጥሩ ነው፣ በጣም ጥሩ ነው። አዎ፣ በተለይ በእንደዚህ አይነት ትልቅ ስልጣን እርከን ላይ ጥሩ ነው መቀባበላቸው። ሌላው እርስ ጉዳይ ጋሽራሚም እንግዲህ በሊባኖስና በእስራኤል መካከል ነው የምንለው። በእርግጥ እንግዲህ ሊባኖስ ውስጥ ሂዝቦላ ድርጅት ነው እየረበሸ የሚገኘው፣ የሂዝቦላ አሸባሪ ድርጅት። ግን በሊባኖስና በእስራኤል መካከል ሰላም ለመድረስ ድርድር እየተካሄደ ነው። በአሜሪካ አማካኝነት አሸማጋይነት የተኩስ አቁም ስምምነት እንዲደረስም እንግዲህ ተብሎ ሌሊቱን ያው አካባቢው ሰላም ሰፍኖ እንዳደረ እየተነገረ ነው። ዛሬ እንደገና እንግዲህ ሁኔታዎች እንትን የሚሉ ነገር ብንሰማም አሁን ከረፈደ ያለው ሁኔታ ምን ይመስላል? እንደው ያልተጣራ ነገር ድፍርስ ያለ ነገር እንደዛ ነው ያለው ስሜት በሰሜን እስራኤል እንዴት ነው?
1: አሁን ስናየው እንግዲህ የሊባኖስና የእስራኤል ሁኔታ ልክ በማይገናኙ ሁለት መስመሮች ይሄዱ ነው ያሉት። አንደኛው የሂዝባላ ጉዳይ ነው። ሂዝባላ ራሱን ችሎ እንደፈለገ እያደረገ ነው የሚገኘው። በሌላ በኩል ደግሞ የሊባኖስ መንግስት ከእስራኤል መንግስት ጋር በአምባሳደሮች አማካኝነት ዋሽንግተን ድርድር እያካሄዱ ነው የሚገኙት። አሁን እንግዲህ በተለያየ አቅጣጫ ማለት በአንድ በተለያየ መስመር ነው እየተጓዙ ያሉት። አሁን እንግዲህ ወደ ሂዝባላ ስንመጣ ሂዝባላ እስራኤል ያው እንደገና እየወሰደች ባለችው ወታደራዊ የማጥቃት እርምጃ ከባድ ጉዳት ደርሶበታል። ከ2500 በላይ ታጣቂዎች እንደሞቱበት የሚነገር ያለው እና ከተጀመረበት ጊዜ ጀምሮ ይሄ ሁኔታ እንደቀጠለ እንዳለ የእስራኤል መንግስት ሂዝባላ ወደ እስራኤል ዜጎች በተለይ በሰሜን በኩል ወዳሉትና በተለይ ደግሞ ወታደሮች ላይ አደጋ እያደረሰ እስከ 15 ቁጥራቸው 15 የሆኑ ወታደሮችን ህይወት ሊያጠፋ ችሏል እና ይህ በዚህ አይነት መቀጠል አይቻልም፣ ዜጎቻችንም እየተቸገሩ ነው አሉ፣ ወታደሮችም እዚያ ገብተው እየተወዱብን ነው አሉ። ስለዚህ ጠንካራ የሆነ እርምጃ መወሰድ አለበት የሚለው ጥያቄ እየጠነከረ ሲሄድ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትሩ ኢስራኤል ካትዝ በደቡብ ቤይሩት በሚገኘው ዳኼ የሚባለው የሂዝባላ ዋና መሰባሰቢያ ሰፈር ነው፣ በዛ ላይ ወታደራዊ እርምጃ እንወስዳለን ብለው ሁለቱም እስራኤል መሪዎች አስታወቁ። ይህ ሁኔታ በሊባኖስ መንግስት ላይም ከባድ ጉዳት የሚያደርስ ስለሆነ ጦርነቱ ይህን እቅድ እንዳታወጡት ተግባራዊ እንዳታደርጉ ብለው ፕሬዚደንት ትራምፕ ትእዛዝ ሰጡ። ጠየቁን ብለው ትእዛዝ ሰጡ ማለትም ያስደፍራል። ትእዛዝ ነው
0: እየሰጠሰው።
1: በዚህ ሁኔታ ይሄ ማጥቃቱ እርምጃ እንዲቆም ሆኖ አሁን እንግዲህ አሜሪካና ኢራን ያው ውጣ ወረድ ያለበት ድርድር እያካሄዱ ነው የሚገኙት። አሁን ኢራን አለች የሚባለው ለአሜሪካ የሂዝባላ ጋር ጉዳይም ከእኛ ጋር አብሮ መታየት ያለበት ጉዳይ ነው ብለው ጥያቄ አቅርበዋል ኢራኖቹ። ስለዚህ ነው ትራምፕ እስራኤልን ይህን ውጊያሽን አቁሚ ብለው ጥያቄ ያቀረቡት የሚባል ሁኔታ አለ። እንግዲህ በዚህ ሁኔታ ሂዝባላ አሁን ዛሬ መተኮሱን አቁሟል። እስራኤልም ያዘችውን ቦታ በሰሜንና በምስራቅ አካባቢ በኩል ባለው እስከ ቡፎር የሚባል ይሄ ትልቅ የድሮ የጦር ምሽግ የነበረበት ነው፣ በዚያን ቦታ እስራኤል እንዲያዘችው ነው የሚገኘው በደቡብ በኩልም እንደገባሽ ያለችው ያ በዚያን እንዳለ ሆኖ የእስራኤል እና የሊባኖስ መንግስት እና የእስራኤል መንግስት አምባሳደሮች ዋሽንግተን አራተኛው ዙር ድርድር እንደገና ዛሬ ጀምረው ተብሎ የሚጠበቀው በዚህ ሁኔታ እንግዲህ ምናልባት የተረጋጋ ሁኔታ ይፈጠራል የሚል ተስፋ አለ።
0: ጥሩ ነው እንግዲህ እናያለን። እንደው ትራምፕ በቁጣ ናታንያሁን ተናግረዋል የሚባል ነገር አለ እንሰማለን በሁለቱ መሪዎች መካከል። ጋሽራሚም እንደምናስታውሰው አንዳንዴ ተጣሉ አልተግባቡም ሁለቱ መሪዎች እንደተባለ እንደውም አንዳንድ ያልተጠበቀ ነገር ይታያል ወይ ጦርነት ይከፈታል ከኢራን ጋር በነበረው ሁኔታ ሁለቱሽ ተጣሉ አልተግባቡም እንዲኖር ሲባል ግን ሌላ ደግሞ አልተጠበቀ ሁለቱሽ ተግባብተው የሰሩት ስራም ሊኖር ይችላል። ባለፈው አጋጣሚ እንደው ሰሞኑን እነት ይሆን በመገናኛ አውታሮች ይወራል እንሰማለን በቁጣ እየተናገሩ ነው ትራምፕ ይባላልና እንደው በናታንያሁ ውሳኔ ላይ ተጽዕኖ ይፈጥር ይሆን ይሄ ነገር?
1: ምን መሰለኝ ለምጣለሽ መሰለሽ የነዚህ የናታንያሁና የትራምፕ ሁኔታ ያለው ለጊዜው ሁለት ባልና ሚስት ሁሉ የሚጣሉ ቆርጦ ደግሞ ማይፋቱ ማይለያዩ እንደዛ ናቸው። አሁን እነሱ ደግሞ ሲት በመጣላተም በመፈቀርም ግን አብረን እንቀጥል
0: አብረን ደግሞ ግድ ነው አው
1: እንቀጥል የሚል እንትና አላቸውና በዚህ ሁኔታ ነው የምናየው።
0: አው እንግዲህ ጥሩ ያለውን ሁኔታ በሂደት እናያለን። ዛሬ ከአድማጮች ጋር የሚካሄድ ውይይት ነው የሚቀጥለው። ጋሽራሚ ምናልባት ቁጥሩን በድጋሚ ማስተዋወስ ያስፈልግ ከሆነ ማስተዋወስ ይችላል።
1: በድጋሚ ካስፈልግ እንግዲህ 0723940555 ነው ተለመደው ቁጥራችን እንጠብቃለን ደውሉልን እንወያይ።

0: ክቡራትና ክቡራን አድማጮች አሁን ወደ ቴሌፎን ውይይቱ አልፈናል። መስመር ላይ አምባሳደር አለልኝ አድማሱ ይገኛል። ተናስተልኝ አቶ አለልኝ።
1: ተናስተልኝ አቶ ረፋም እንዲሆን አቶ ሰጠኝ እንደምንላችሁ።
0: አለን አለን ሰላም ነው።
1: እግዚአብሔር ይመስገን ሰላም ነው። አዎ ሰላም ነው።
0: ኢትዮጵያ ብቻ አምባሳደር ነበር። ስንት ወር
1: አራት አመት አገልግያለሁ። በ2020 ጀመረ እስከ 2024
0: አራት አመት ብዙ ጊዜ ነው።
1: አዎ በጣም ግሩም ጊዜ ነው ያሳለፍኩት። የሁለቱን ሀገር ግንኙነት በማጠናከር ብዙ ስራዎችን ሰርተናል። ብዙ በዛም በኩል ደግሞ የተለያዩ መሰናክሎችን ቢኖሩ የኮሮና ጊዜ ነበር። እንደገናም ደግሞ የሀገር ውስጥ የግጭት ነበር። ግን ያው ሁላ ተቋቁመን ብዙ ነገሮችን ሰርተናል።
0: አሁን ለምሳሌ አንተን አምባሳደርነት ይህን ያለ አራት ዓመት ባገለግልክበት ጊዜ እንዲሁ አሻራ አስቀርቻለሁ በእኔ ስም የሚጠራ አሻራ ነገር አስቀርቻለሁ የምትለው አለ የምታስታውሰው? አንድ ሁለት
1: በጣም በጣም ብዙ ነው። አንዱ ለምሳሌ ልጠቅስ ልንፈልገው ኢትዮጵያ እስራኤል ከአፍሪካ ህብረት እንትን አልነበራትም፣ መቀመጫ አልነበራትም የታዛቢነት። ይህንን ከ21 አመት ተሞክሮ በእኔ ጊዜ ይህንን እስራኤል ከአፍሪካ ህብረት እንድትገባ ያደረግኩት በጣም ትልቁ ስራ ነው። ሁለተኛው ደግሞ የእስራኤል ትልልቅ ካምፓኒዎችን ኤልቢት የሚባለው እና የታስያ ቢሪት እስራኤል ኦስፔስ እነዚህ ሁለት ካምፓኒዎች ኢትዮጵያ አስገብቼ የታስያ ቢሪት ከኢትዮጵያ ኤርላይንስ ጋር በትብብር በማድረግ ሶስት በአፍሪካ አንደኛ የሆነ ቦይንግ ጃምቦ ሰርተው አሁን ኢትዮጵያ ያላትን የኤክስፖርት እና ኢምፖርት የምታመላልስበት በጣም በዓለም ከፍተኛ የሆኑ ወንጎቹን የሰራ ነው ነው። በሶስተኛ ደግሞ ልነግርህ እንዲያው በቀላሉ እንትን ልነግርህ የምፈልገው እኔ ሲሄድ ሲጀምር አራት ፍላይት ነበረ ኢትዮጵያ በሳምንት። እኔ ግን ከጀመርኩበት ጊዜ እንዲጀመር ስለፈለጉ ያለው የሁለቱ ሀገር የኢኮኖሚ እድገት ስለጨመረ በጣም ስላስፈለገ ዛሬ 28 ፍላይት በሳምንት ማለት በቀን 4 በረራ ይደረጋል። በሳምንት አንድ ጊዜ የነበረው ዛሬ በቀን አንድ ጊዜ 4 ጊዜ 28 በረራ አለ እና ይሄ ከብዙ ትኬቶች ልጠቅስል የምፈልገው ነው።
0: የሚገርም ነው። ኦኬ ወደዚህ ተመለስክና አሁን እዚህ ሀገርስ ምንድን ነው መሰራ?
1: አሁን ከተመለስኩኝ የጀመርኩት ዶክትሬት ነበረ። ብዙ ጊዜ እነን ጨረስኩ። አንድ መጽሐፍ ደግሞ ጽፌ ጨርሼ አሁን ታትሞ ወጥቶ ለአንባቢያን የማቀርበው ነው። ከዛ አሁን በአሁን ወቅት ወደ 6 ወር በላይ ይሆናለኝ ናፍታሊ ቤኔት የድሮ ጠቅላይ ሚኒስተር የነበሩ አሁን ደግሞ የጠቅላይ ሚኒስተር እጩ የሆኑት ከእሳቸው ጋር በዚህ በፖለቲካው ውስጥ ገብቼ እየሰራው እገኛለሁ።
0: ምንድን ነው የምታደርገው እየሰራው ስትለኝ?
1: አዎ እንግዲህ የፖለቲካ በጣም ሰፊ ዘርፍ ስላለው በዛ አንዱ የማደርገው በሚቀጥለው ሳምንት ሰኞ ማለት ነው ሀገር አቀፍ ስብሰባ አጠርቻለሁኝ። በዚህም ስብሰባ ትልልቅ የመንግስት ባለስልጣንና ናፍታሊ ቤነት ይኖራሉ። ይህም ስብሰባ የምናደርገው እርሾ ለጭዮን ነው። ጠቅላላ ህብረተሰቡን ጠርተናል። አላማው ምንድን ነው? እንግዲህ እንደሚታወቀው በህብረተሰባችን የተለያዩ ችግሮች አሉ። በህብረተሰባችን አንደኛ የወገኖቻችን አዲስ አበባ፣ ጎንደር በተለያየ ገጠር ያሉ ወገኖቻችን ለመምጣት እየተበቁ የብዙ ጊዜ በሩ ተዘግቶባቸው እንደገናም ደግሞ ብዙ ችግር እየደረሰባቸው ለመኖር በጣም ተቸግረው ከዚህም ያሉት ወገኖች እነሱን ያው ሁላችን እንደምናውቀው እያንዳንዱ ቤተሰብ እዚህ ያለው ቤተሰቡን ማስተዳደር አልፎ ከዛ ደግሞ ያሉትን ለመርዳት በጣም እየተቸገሩ ስላሉ በዚህ ዙሪያ እንመክራለን። በሁለተኛ ደግሞ በሀገራችን ደግሞ ብዙ የተለያዩ የማህበረተሰብ በተለይ በወጣቱ የሚደረገው ያለው ግድያ፣ ያለው ሰቆቃ፣ ያለው ችግር ውሎ ሰርቶ መመለስ የተቸገርንበት ጊዜ ስለሆነ ይህንን በተመለከተ እንመክራለን። የስራ መድሎች አሉ። በሃይማኖት በኩል ደግሞ አንዳንድ ጊዜ በቃ በጣም ሲብስ አንዳንድ እንትን ይሰጣሉ እንጂ ምንም አይነት መፍትሄ የለም እና በዚህ ዙሪያ እኛ የምንመካከርበት ቀን ነው የሚከተለው ሰኞ። ህብረተሰቡን ጠርተናል፣ ይመጣል። ስለዚህ በእነዚህና ሌሎችም ደግሞ ለህብረተሰቡ በጣም አስፈላጊ ናቸው የምንላቸውን ነገሮች እያነሳን የምንወያይበት ነው የሆነው። እርሾ ለጥዮን ነው በማታ ነው የምናደርገው። ከሰዓት በኋላ በስድስት ሰዓት ነው ሰው መግባት የሚጀምረው እና ይህም በተመለከተ ያው ሰውን ጥሪ አድርገናለኝ። ሰውም እየተመዘገበ ብዙ ሰው ተመዝግቧል ለመግባት።
0: አንተውን ክንሴት አባል ሆነ ለመመረጥ ቦታ ሰጥተውሃል? መድበውልሃል? ቃል ገብተውልሃል?
1: አሁን እንግዲህ እንደምናየው በማንኛውም ፓርቲ በሁሉም ፓርቲ እንትን ቦታ አልተመደረም። ስለዚህ እኔ አሁን የቦታ ምድብ የለኝም ልክ እንደዛ ማለት ነው። ምክንያቱም ሁላችንም እንደምናውቀው የምርጫ እንትኑ ቀኑ ወሩ ገና አሁን በህግ ሊጸድቅ ነው ወይም መስከረም መጨረሻ አካባቢ ይባላል ወይም ደግሞ በዛው በህጉ ባለው በጥቅምት ይሆናል እየተባለ ነው። እንግዲህ 1-4 ወር ቀርቶታል። እንግዲህ ምርጫው እየተቃረበ ሲሄድ የምደባ ስንት ቁጥር የሚለውን ያንን እሰማለሁኝ ልክ እንደሌለው ማለት ነው።
0: ገባኝ። እሺ፣ እንግዲህ አቶ አምባሳደር አለልኝ አድማሱ እናመሰግናለን።
1: እኔም አመሰግናለሁ። መልካም ቀን ይሁን ለሀገራችን። ደግሞ ይህን ጦርነቱን አርቆ ሰላም ይሁንልን እንፈልገው። ሰላም ስለሆነ መልካም ሰላም ይሁንልን። በጣም አመሰግናለሁ።
0: ሰላም ሰላም። ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ።
0: ማን ልበል?
2: ጮማ ዋሴ ይባላሉ።
0: እሺ አቶ ጮማው፣
2: እና ዲጂሉ ነው አንተም ስላጋጠመኝ ይሻየውን መወደዋሉ አንተን መወዳሉ ሁላችሁንም ወዳችኋሉ እነሰጠይንም ሁላችሁንም
0: እናመሰግናለን።
2: የአይን ፍሬ ናችሁ እናንተ።
0: እናመሰግናለን።
2: እና ምን ለማለት ፈልጌ መሰላችሁ፣ አሁን እንድትቀበለ እያልኩታኝ አሁን እኔ ሽማግሌ ሰውዬ አሁን ሰው እንትን ካለ አንድ ጊዜ ወደዚህ አንድ ጊዜ ወደዛ ነው የሚለው ወደ እድሜው ገፋ ካለ እና የእኛ ወታደሮች እዛ እየተቃጠሉ የእኛ ወታደር ልሄድ ወደዛ ወደ ሊባኖን ማለት ነው አቁም ማለት ልቢና ሳይሆን መሳደብ ማለት እኔ እንጃ። እንግዲህ ሀቢቢና ሳና የበለጠ መንግስት ይመጣል ማለት እኔ እንግዲህ ያው ራሚን በቃ ሀገሪቱ የለም ማለት ነው። ደፋል በልኝ በሆን የምናገረው ነኝ እኔ እውነቴን ተናግረ ነው እንትን ብለው እና የሰው ልጅ ወጣት ወልደ ከብደ እየደ እየፈነዳ እየሞተ በአንድ በኩል ደግሞ ያ ለዛኛው በኩል አድለ ገና የተባበሩት መንግስታት ትፈረቀልብኛል ብለ አቁም ማለት ጥሩ አይደለም። አይልም ደስ ቤት ኮልም ገሶ መዳነስ ይባላል።
0: ምን ማለት
2: አይልም ደስ ቤት ኮልም ገብቶ መዳነስ ይባላል።
0: እሺ
2: እኔ እግዚአብሔር እናንተ ጋር ይሁን እንጂ እንደገና ደግሞ ሁላችሁ የኛ ብዙ ነገር ታቃለስ የኛ ወጣቶች ደግሞ ፈሪደረጃ የሚደርሱተኝ አባስናት አሁን ለምሳሌ ባለፈው ሻዮ ሲናገር ሰምቻለሁ አንዲ አንዲ አንዲ ልጅ ለአባስዮ ባክን ገንዘብ ስጠኝ ይለዋል አሁን የለኝም ይለዋል አሁን የለኝም ብሎት ልጅየው ሞቶ ሄደ አሁን ከዛ አባስዮው አንድ ሽሚያር አርጋዝ ሁለት አርጋዝ ቢራ ይገዛና አምጥቶ ለእንግዳ ሊሸጥ ማለት ነው ሀገር ሲያገባ ምን አገኘው ለኔ የለኝም ማልከው ምን አገኘው ምን አባገባ ብሎ አወጣው ይባላልና
0: ገባኝ እሺ ባጠር ባለ ሁኔታ መልእክቱ ምንድነው
2: አጠር ባለ ሁኔታ የምናገረው እኛ ባለንበት አቋያ በዚህ መሬት ማለት ነው በዚህ ምድር የተቀደሰች መሬት ናት የምጣ ነው ግማሻችሁ በሱዳን እኔ ሞክረ የነበርኩ ተመልሼ እንደገና በአዲስ አበባ መጥቻለሁ እና አጠር ባለ ምክንያት ነው የምነግርህ እኛ ልጆቻችን የምናሳድገው እርስ በርሳችን እየተባበርን እኛ በእኛ እየተባበርን ተማቢውን እንኳን ምንጣላ ሰዎች አለን በገዛ ማዶናችን ይህ እንደዚህ ነው ይህ እንደዚህ ነው አይ ዶንት ነው ጆስ ብሊስ እንደዚህ አይነት ነገር የለም እና እናንተን ደግሞ ያቆይልን ያሰልምትልን
0: እናመሰግናለን
2: ተጨማ ጨቶቻችን ያኑሩልን እግዚአብሔር ስለ ስለተቀበላችሁ
0: እናመሰግናለን ተጨማ
2: ሰላም ይሁንላችሁ
0: ሰላም ሄሎ
3: ሄሎ
0: ጤና ይስጥልኝ ማለበል
3: እንዴት ዋላችሁ
0: እግዚአብሔር ይመስገን ማለበል
3: አዳኑ ሩቤል ባላለ ወይ
0: እሺ ወይዘሮ አዳኑ
3: ሰላም ናችሁ ስለተቀበላችሁ በጣም አመሰግናለሁ ወይ እዚያው ያላችሁ ስመጥራት ከሽተ ነው አመሰግናለሁ በጣም አሁን እኔ ገባ ያልኩተኝ ቀድሞ ኢትዮጵያ ሳለን የትልቁ ልጅ አባት በጣ ተመርጦ ውትድርና ደርግ ባባተ በስምንት አመቱ ነው በጣ ወጥቶ ነው የሄደ አሁን እኛም በዚህ በየማዶኑ ስብሰባ አለ እየተባለ እየሄርነ አስመዝግቤው ነበረ ሁለት ሶስት ጊዜ እዚያ በኋላ ግን ትንሽ እህቱ ሁልጊዜ በወር ሶስት ጊዜ አራት ጊዜ ሳስመዘግበው ነበር ተስፋ ማላገኘሽ
0: ማን ነው የሚመዘግበው ከየት ነው የሚመዘግበው መዝጋቢው ማን ነው
3: ትግራይ አገር አለ የሚባል ወሬ ሰምተን ነበረ ትግራይ ሶስት ልጆች ወልዶ ቤት ይዞ ትግራይ አለ ሲባል ሰምተን ነበር አሁን ስላለ ውላይ በህይወት ይኖራን እያለች ትታገል ነበር አሁን እሱ አለም ተለየሽ የሚያስተውሰው ጠፋ አሁን ደግሞ እኔ
0: ስሙ ማን ነው
3: አስማረ ጌታሁን ተስፋዬ ይባላል ያለቃ ያቆብ ያክስት ልጅ ነው ነፍስ ይማር አሁን ትግራይ ሶስት ልጆች ወልዶ ባለትዳር ነው የሚባል ወሬ ልፍለይ 25 ዓመት የታማኝ ስምስጋዬ ነው ሰምቼ ነበረ አሁን በሰሞን በትግራይ ትወሳ ሲድን ጌታ አምላክ በታች እንዳለ ታለም አለ አይደለም ደግሞ ልጆች አሉ የአባታቸው ስም ሲጠራው ላይ ደግሞ ልጆች ደግሞ እኛ አለነ ብለው ይወጡ እንደሆነ በማለት ነው ለዚህ ገባ ያልኩኝ ሁለተኛው ደግሞ ትንሽ ወንድሜ ቀድሞ በባዩና ጊዜ እንደዚያው ሊዳር አንድ ወር ተኩል ቀርቶ ገሾምና ምልሸምትዶ እዚያው ተጠልፎ ቀረ
0: መቼ ነበር
3: በባዩና ጊዜ የሰሊጡ አጨዳ ጊዜ
0: ማን ነው ስሙ
3: አቦ ሃይሩቤል ያቆብ ይባላል አሁን ያው ዘደቅተ እንደዚህ መጣነ አሽ ተመጣነ ግና መቼም ባንዱ ባንዱ ወሬ ስሰማ እንደዚህ የጎንደር እጀ መዝገቡን አስፈለግኩተይ አቦ ሃይሩቤል የተባለ ሰውዬ እንደተጣፈ እንደሄደ ነው ሞት የተባለ መዝግብ አልተቀበልንም ብዙዎች ተቀብለናል የሞቱተይ ብሎ ነገረኝ እዚያ በኋላ ደግሞ ሁለተኛ እጀ አስፈለግኩኝ ጥሩ ወሬ አገኘሁ በአምላክ እርዳታ እሱ እንጃ ይሆት ይኑር አይኑር እንጃ ከልጁ ጋር ግና በቴሌፎን ተነጋግሬው ሁለት ምልክቶች ነገረኝ። በዚህ የተነሳ ይኸው እንግዲህ ስቅታ እንደክቼ በፍለጋ ነው ያለው። አሁን ያቆምኩት ሰውዬ አግኝቼው ነበር በአማርኛውም በኢትዮጵያ አማርኛም አስፈልጌው ነበር በደንብ አስፈልጌው ነበር ቀርቦ ተነጋግሮት ነበረ። አሁን አለበት ቦታ ሸዲ የተባለ ቦታ አለ የተባለ ቦታ ባስፈልገው እንደገና ወደ መተማ ሄዶ ጠፋኝ። አሁን እጀዛ ሰው እንዳላስፈልግ ገንዘብ ታጥቻም ጥልኝ ባካችሁ ይየብል ሰው እየተያዘ እየታሰረ ተዚያ ቦታ አንሄድም አሉኝ። አቅሜ በላይ ሆነ። ልጁ በደንብ አለ ተነጋግሬዋለሁ። እንደነገርሽኝ በአማርኛው አዳሽወት በትኘ ተነጋግሬዋለሁ። ያርሹ ሰውዬ ወንድምሽ ልጅ እርግጠኛ አለ። አሁን ግና ሀግን ቦታ ስላለብኝ ከሽ
0: ማን ነው እንደሚል
3: በላይ ሆነ አለኝ።
0: እንደሚል ማን ነው?
3: አይ ሰው ስማል ዘረዝር
0: የት ነው ያለ? እንዲያለው ሰውዬ እዚህ ያለ ነው
3: ያለ ወንደር ነው ያለ።
0: ምትተዋወቁ ሰውዬ ነው?
3: አላውቀውም አላውቀው።
0: ዋሽቶላችሁ እንደሆነስ?
3: ንስቲ አጣበየ
0: ዋሽቶላችሁ እንደሆነስ?
3: ውሸት ነው እንዳልልማ እርግጠኛ እርግጠኛ ሰማሁ። እርግጠኛ አሁን ይሄን የላማንም ቢሆን እንዲህ አልጠነክርም ነበር። በቴሌፎን ስነጋገረው አላችሁን አላችሁን አላለ። አይ ሁለት ጊዜ ግን እኮ ፈልገናችሁ አለኝ። ከምን የምን ሀገር ፈልጋችሁ ብለው አንደኛ የነበርንበት ቀድሞ የነበርንበት ሀገር፣ ሁለተኛ ደግሞ ያን ቦታ ለቀኝ ላ ቦታ ሄደን ተለቀቅንበት ቦታ እንዲህ እንዲህ ያለ ቦታ ደርሰን አተናችሁ መጣነ። እኔ በክር ልጁ ነኝ ሰጠያ ቦታ ያቆም ነው የምባል ብሎ ልጁ በቴሌፎን ተነጋገረኝ። አሁን እነዚህን ስለያዝኩ ይኸውናይ ሌት ተቀን እንደ ሽሮጥ ይብላላል ልቤ። እና ስለዚህ እንዲያው ተረዳዱኝ። ልጁ አባትዬው ቢሞት ልጅዬው አለ እርግጠኛ ነው። ሰጠያ ቦታይ ያቆም ነው የምባል ብሎኛል። የጠራቸው አገሮችም እርግጠኛ ናቸው።
0: አቦሃይ ሮቤል ያልሽ መስሎኝ።
3: አቦሃይ ሮቤል ያቆብ ወንድሜ፣ ትንሽ ትልቅ ወንድሜ ነው።
0: ይሄ ወንድምሽ ነው?
3: ወንድሜ ነው።
0: አስማረ ጌታሁን እሳ?
3: አስማረ ጌታሁን የትልቁ ልጅ አባት ነው። የበኔ አባት ነው። የበኔ አባት ነው።
0: ጦር ውስጥ እንግዲህ እኛ መቼስ ያው ማስተላለፍ ነው እንግዲህ ህብረተሰቡ እንዲያውቀው እንዲሰማና ከዚያ በኋላ የሚያውቅ ካለ መተባበር የሚችልም ፈቃደኛ የሚሆን ካለ እንዲያውቅና ከእናንተ ጋር እንዲነጋገር እንግዲህ ያው አንቺም እውነት
3: መጽሽሆን። አዎ ይቅርታ እንጂ ይህን ያነሳሳይ ቤተሰውን የሚወሳ የትግራይ ነገር ነው። የትግራይ ነገር ነው። አሁን እኮ አይቼዋለሁ። በተለያየነ 3 ዓመት ይሆናል። እኔ የተመጣሁ 22 ዓመት ነው ብሎ ቀድሞ ነው የነገረኝ። አጎቴያን በቴሌፎን ዘመድ ብጠይቅ አሞታኔ ለመነጋገር አይችልም። ግና ትግራይ መሀል ነው ያለ እናችን እርግጠኛ ስለያዝኩ ነው። አንድ ወሬ ደግሞ አንድ ትካላት ናት ያበቃው ነው። አመሰግናለሁ።
0: ጊዜያችን ያለቀ ሰው ስላለ ብዛት
3: እውነት ነው አምናለሁ። ተዋበሽ ማማ የዘሮ ተዋበሽ ምትባት ትዮ ደግሞ በመተማ ሰው እያስፈለግኩ ነው በሱዳን ስትል ቴሌፎኗን ቁጥር ደግሞ የሚፈቀድ ከሆነ ብትሰጡኝ። ያልቀበረ ሰው መቼም ሞኝ ነው።
0: ማን ነው ስሟ?
3: ተዋበሽ ነው ያሉ ልፍኔ ሳምንቱ የተነጋገሩ ነሰጠ ይገራ ለፈለገ ቴሌፎን ቁጥር የጽፋቸው። እኔ የማላውቀው ቦታ የለኝም። በተማ ነው የምኖር፣ ሱዳን ነው የምኖር ተናግረዋል።
0: ጥሩ ሰጠ ጋር የተነጋገር ነው አለ ብሏል። እንግዲህ እንሰጣቸዋለን።
3: ልጠብቅን ልጣፍን
0: በስልክ ሳይሆን እኛ እንደውላለን በኋላ በግል በረዲዮ።
3: እሺ ተመስገን። አመሰግናለሁ። አገሯን ሰላም ያርግልን። አመሰግናለሁ በጣም።
0: ሰላም ሰላም ወይዘሮ።
3: ሰላም አባት አለምዬ።
0: ሰላም። ሄሎ
4: ሄሎ ሄሎ
0: ሄሎ ሄሎ። ጤና ይስጥልኝ።
4: ጤና ይስጥልኝ አቶ ረሃሜን።
0: ጤና ይስጥልኝ አቶ ማልበን።
4: ፍቃዱ አስጠጋ።
0: እሺ አቶ ፍቃዱ።
4: አዎ እንደ አጋጣሚ ሆኖ አሁን ከኔ በፊት የነበሩት ደንበኛም ያው አፋልጉኝ ነው። እኔም የአፋልጉኝ ጉዳይ ነው በእውነት።

0: ስለተመለሰ እንደዚህ እንደዚህ ያሉ ምክንያቶች ሲገኝ እስኪ እንደው አጋጣሚ ሰውየው ማየው የሚለው ነገር ካለና በእናንተም ቢሆን ልክ ያው ሁሉ ጊዜ ተብራችሁን እንደምትለግሱት ለህብረተሰቡ ያው ካሁኑ ከሰማችሁ ጀምራችሁ እንደው ያላችሁን እዚያስና እርዳታ ብታካሄዱ ፈልጌ።
1: የት ነው የጠፉት? መቼ ነው?
0: ጥሩ እንግዲህ የእናቴ ወንድም የጠፋው በ1981 አካባቢ ነው። ከገንደዋ ነው የጠፋው። እሱን የወሰዱት መጥፋት ብቻ ሳይሆን ያው እንደምታውቁት በደርግ ጊዜ የነበረው ለእናት ሀገር ጥሪ ምናምን እየተባለ ያው አፋና ልጆቹን 6 ልጆቹን ገና ህፃኖች ነበሩ እንደው እነሱም አስቀምጠው ያው መቼም በሊቀመንበር ተገድቶ ሄደ። ከዛ
1: ስሙ ማን ነው?
0: ደመቀ መላክ።
1: ደመቀ መላክ?
0: ደመቀ መላክ ይባላል። ሄደ። ከዛን ጀምሮ ተቆየ። በኋላ ከባለፈው 12 ዓመት አካባቢ ተዚህ እንዳጋጣሚ አሁን ሰጥዮ እንዳሉት አንድ ወንድማችን ለተንኮልም ሳይሆን ለበጎም ሊሆን ይችላል፣ ስሙን መግለጽ አልፈልግም ለጊዜው፣ ልጆቹን በዚህ በህዳር አካባቢ ልጆቹን አይ አባታችሁን እንደዚህ እንደዚህ ወደ ሞያሌ አካባቢ እኔ በንግድ ስለመሄድ እንደገና የኔ ወንድም ደግሞ ጠፍቶ ቆይቶ ከዛ ስላገኘሁት አጋጣሚ እሱን አገኘሁት ምናምን ብሎ ለልጆቹ ነገራቸው። ወደ አፋር ሞያሌ ልጆቹ ወደ እኔ ደወሉና ነገሩኝ። ሰውየው እንደማን ብዬ ተገናኘሁት። አብረን ቢቻል አብረን እንድመድ ሰውየው ጋር ተነጋገርኩኝ፣ ጨረስኩኝ። እሱም ይሻለ። ከዛን ጀምሮ ግን ሰውየው ያው ላገኘውና ሊቀርብልኝ አልቻለም። እንደዚሁ በዚሁ ቀረ ማለት ነው። ሌላው ሁለተኛው ደግሞ እንደዚሁ እሱ በገዛ እንትኑ ነው የጠፋው። በ77 አካባቢ ነው የጠፋው። እንዲሁ ደግሞ አንዱ ወንድሙ ወይም እናቴ ወንድም ማለት ነው አደራጀው መላክ ይባላል። እሱ ደግሞ ከብዙ አመት በኋላ አንድ የኔ ቤተሰብ አሁንም እዚህ ሀገር አምላክ ፍቃድ ሆኖ ተመልሶ መጥቷል። በሱዳን ብዙ አመት ተቆየ በኋላ እሱ ነው እንዲያውም ይሄ እርግጠኛ ወሬ ነው፣ ዝም ብሎ ባሉ ሳይሆን እሱ ያው ሸዲያ ስራ ቦታ ለአንድ ቀን ተገናኝተን ነበረ እና እኔ ወደዚህ ስመጣ ወደ ኢትዮጵያ ወደ ሀገር ስመለስ ማን ብሎ አለድማለች ሸዲ ነበር ብሎ እሱንም ነግሮኛል። በቃ እንደዚሁ ቀረ። ያው ወደ ኢትዮጵያ እኔም ህጀት አንድ ትንሽ ወንድም አላቸው እዚህ እናቴ ወንድም አሁንም ሶስተኛ እሱን በመያዝ ወደ ተለያዩ ሬዲዮ ጣቢያ አሰራጭተን ነበር። ይሄን ይመስላል እንግዲህ እንደውና
1: ወይ በሬዲዮ አልከው አሰራጫችሁት? ኢትዮጵያ ነው እዚህ ሀገር ነው?
0: ኢትዮጵያ አይደል ነበር አሰራጨነ በተለያዩ ሬዲዮ ክፍሎች።
1: እና ምልክት ምንም አልታየህም? አልተገኘም?
0: ምልክት አልታየም።
1: አንዴ ብቻ ነው የሞከራችሁ? ደጋግማችሁ ሞከራችኋል?
0: ሬዲዮ ነው ያው ወደ 4 ሬዲዮ ጣቢያ አካባቢ ነው ያሰራጨነው። አንዴ ነው አዎ አንዴ ነው ብቻ ያር ነው። ደጋግሞ መሄድና ማጠያየቅ ግን ደጋግሜም ሄጄ ነበረ። እኔም ምንም ወሬ አላገኘሁም። ያው ቅድም ታልኩ ወሬዎች ተለቀየው ደመቀ ያው ሞያሌ አካባቢ ያለ ከሚባለው ውጪ ይሄም ያው ሱዳን አለ ከሚባለው ውጪ ሸዲ ሌላ አዲስ ወሬ ልናገኝ አልቻለም። እና በቃ አሁን የታላቀየው ልጆች በቃ እያለቀሱ እዚህ ሀገር ው በቃ ሁሉ ጊዜ ብታይ እንዲያው በእውነት በጣም ያሳዝናል። ሁላችንም ማዘናችን ነው።
1: እነዚያ ሁለቱ አጎቶች ናቸው አንተ የእናቴ ወንድሞች?
0: አዎ የእናቴ ወንድሞች ናቸው።
1: ገዳም ደመቀ መላክ እና አደራጀው መላክ።
0: ደመቀ መላክ እና አደራጀው መላክ። አዎ
1: ገንደዋ። ከገንደዋ ነው አልከኛል?
0: ከገንደዋ ነው። ከገንደዋ
1: ሀገራቸው ገንደዋ ነው የነበረው። ኦኬ እንግዲህ የሚያውቅ ካለም ያው እኛም በኩል ደውሎ ቢነግረን በእናንተ የሚነግራቸው እንግዲህ ደስ ይለናል። እና ምን እናመሰግናለን። ይቅናችሁ።
0: በጣም አመሰግናለሁ። ጥራን
1: ሰላም ሰላም። ሄሎ
2: ሄሎ።
1: ደህና ስትልኝ።
2: ደህና ስትልኝ። ያሽራኔም
1: ደህና ስትልኝ። መልበል
2: እኔ ስሜነ ማለደ።
1: ሰላም አቶ ስሜነ።
2: በሙሉ ሬዲዮን ለምታስተላልፉት እንዲሁም ለአድማጮች ብዙ መዘርዘር ጊዜ ስለሚያቃጥል ነው እና አሁን ገብቻ ሀሳቤ እንድገልጽ እድል ስለሰጣችሁን ከልብ አመሰግናለሁ።
1: ችግር የለም
2: እና እኔ አሁን የገባሁትኝ ይሄ

0: ሆፈሽ ጋዶል ስለመጣ ለዚህ ለልጆቻችንን ጥንቃቄና ትብብር ስለሚያስፈልግ በእውነት እንግዲህ ሆፈሽ ጋዶል አንዳንድ ችግር ስለሚከሰቱ ከዚህ ነገር እናት አባት ኢትዮጵያ ሳለ ላሙን በሬውን አያውን በቁሎውን ደሮውን ፍየሉን በጉን ሲሰበስብ የነበረው ዛሬ አንድ ልጆቻችንን በእነዚያ ትክ መሰብሰብ ሲገባን እንደየቦታው ሲበተኑና ተበትነው ሲያድሩ የመሰብሰብ ልምድ ተረስቶ ብዙ ነገር እየተሰራና እየተጎዱ እንዲሁም አልፎ ተርፎ ደግሞ ለእናት ለአባት እዳው እየተረፈ ስለሄደ ለዚህ ቅድሚያ ዝግጅት ማድረግ አለ። በእውነት ምንም ባልና ሚስት ባይስማማም በውጭ አለ አባት ለልጆቹ መርዳት ማስተማር መምከር ያስፈልጋል። በእውነት እነዚህ ህፃን ዛሬ ትንሽ ህፃን ጀምሮ እስከ ትልቁ ድረስ ይሄ ቴሌፎን በሙሉ ሰውነቱን ልብን በሙሉ ማቆጣል ሰውን ትንሹም ትልቁም እና አንዱን አንዱ አልሰማው በማለት ይሄ ቴሌፎን ነው እንጂ ቢስተማ እናት አባት የማይሰማበት ሐሳብ ነው አሁን ያለው እና ለዚህ ቅድሚያ ዝግጅት ተውሃ መርጨት ተውሃ ዋና እንዳይገቡ ለምሳሌ መደለት ያለው መካረር ወጦ ሲወድቅ ያንን ቸውንን ከልቶ መጣል ያስፈልጋ እንዳለህነቴው አለመተው ልጆች በጃ ሲዳበሉ ሲሸሸጉ ታፍለው እንደሞቱ ለዚህ ጥረት ያስፈልጋል። ብዙ ነገሮች አሉ። ብድር ሄደው አንዱ ተበድረው ለእናት አባት አዳጋ እንዳደርሱ ይህ ሁሉ መቆጣጠር ያለ የእናት አባት አላፊነት ነውና እሺ አንዱ ሲሆን ሁለተኛው
1: አጠር ያርጉት ሰው
0: እሺ ካለ አንድ ወንድማችን ስለ ኢትዮጵያ የቀሩት ወገኖቻችን ስለ ካህናቶች አንዳንዶችን ችግር ይህንን ለመወያየት በበሰኞው ጥሪ አድርገናል የሚል ገለጣ ሲያደርግ ሰምቼ ነው እና በእውነት ይሄ ወገኖቻችን እስከ 30 አመት በላይ ነው ያሉ በየአምስት አመቱ እንደዚህ እንደ ሸቀጥህል ተጠራቅሞ ችግራቸው ይመጣል ይነገራል ወደት ነው በማለት አሁን እርጎን ያጎርሱናል ያጠጡናል በኋላ ግና ያሉበት አይታወቅም እና ሁለዚህ ለመምርጭ ለቦታ እየተባለ ለወንበር እየተባለኛ ዘመዶች ሁለዚህ መሸጫና መለወጫ በመሆናቸው በጣም ያሳዝናል። ከዛሬ ድረስ 5 አመት 20 አመት ሲቀመጡ ማን ያያቸው ማን የጠየቃቸው ዛሬ ነው ለነሱ ሚታሰብላቸው እና በእውነት በጣም ያሳዝን ነገር ነው የሚል ነው ሐሳቤ።
1: እሺ አቶ ስሜን አመሰግናለሁ።
0: እሺ እኔም አመሰግናለሁ።
1: ሰላም ሰላም። የመጨረሻ ሰው ነው ጤና ስትል ይባልባል።
2: ጤና ስትልኝ ምን ታመራት ሰው ከሃይስኩል
1: እሺ ምን ታመር
2: ለእናንተም ለአድማጮችም እንዴት ዋላችሁ?
1: ያለናለን
2: ከዚህ በመቀጠል ማለት ነው ያው ካውን በፊት የተባሉት ነገሮችን ማስፈላጊ ሆኖ ታገር ግን አሁን የደበሁት ማለት ነው አስተያየት ልሰጥ ብዬ ነው። አስተያየቱ ደግሞ ምንድነው ያው በዶናል
1: ነው የትናለሽ በጣጣሳል አንድ መስመሩ
2: አምሰማል
1: ስካቴስቲ
2: እሺ እኔ አስተያየት መስጠት የፈለኩት ማለት ነው ትናንትና ሲወራ በሰነበተውና በዶናልድ ትራምፕ እና በቢንያሚን ኔታንያሁ የነበረውን ሲሃ ማለት ነው ኪሉ ውይይት ነበረ እና የሰማሁትን እንግዲህ ያንን እንትን ለማለት ስለፈለኩ
1: የቴሌፎን ውይይት ነበራቸው።
2: አዎ የቴሌፎን ውይይት ነበራቸው እና ከዛ ላይ ማለት ነው ያው ትንሽ ህዝብ አይወድህም ይሄ እንደዚህ አለህም ያሉት ማለት ነው ኪሉ ትንሽ እንደን አስተያየት መስጠት ስለፈለኩ ነው። በፖለቲካ እኔ የለውበት ምናምን
1: ግን አስተያየትሽ ምንድነው አጥር አድርገሽ
2: አስተያየቴ ማለት ነው ለምሳሌ ማለት ነው በሰው ሀገር አንዳንዴ ፖለቲካ ሲባል ማለት ነው በአገር ባገሩ ነው አይደለ የሚለው አገር ባገሩ ነው ህዝብ ወደደው ወይም ደግሞ ህዝብ አልወደደው እያንዳንዱ ሰው የሚያውቀው ማለት ነው አገሩ ላይ ነው። ስለዚህ እሱ አንዳንዴ ጥሩ ነገር ያደረገ ይያለ ለእስራኤል ማለት ነው እኔ ስላለሁ ነው እንደዚህ እኔ እንደዚህ ስላለሁ ነው እንደዚህ ከሆነማ እሱ ስላለ ወይም ደግሞ እንደዛ ከሆነ ለምሳሌ ወይስ ጠቅላይ ሚኒስትር ማለት ነው ህዝቡ ነው አይደለም የሚመርጠው ህዝቡ ነው የሚመርጠው ህዝቡ የመረጠው ይያለ
1: የት ነው ያለሽው መስበረሽ እዛ ባላ Hello?

0: ነው?
1: ሄሎ
0: ሄሎ።
1: ፈጠን ብለሽ ጊዜያችን።
0: ይቅርታ ምንታምር ነኝ እና ማለት ነው ይሄ ያላግባብ የሆኑ በሰው ባገሩ ላይ ማለት ነው ህዝብን ወክሎ ይሄ ህዝብን ወክሎ ላይ ተናገረው ማለት ይችላልው። ምክንያቱም ለምንድነው ህዝቦች አይወዱህም እንደዚህ ኃይሉህም እናምን ተብሎ ይሄ የነግግር ዘለፋ ማለት ነው ትንሽ ተገቢ ነው ብዬ ስላላሰብኩኝ አዝ ይሄን ያስተያየት እንድናገር ብዬ ነው። እና መሰግናለሁ። እንደዚህ ማለት አልነበረበትም። ምክንያቱም የሰው ልጅ ማለት ነው ለምሳሌ ጠቅላይ ሚኒስትር ማለት ነው የአንድ ሀገር ጠቅላይ ሚኒስትር ህዝብ ነው መርጦት ነው አይደለ የሚቀመጠው ወይም ደግሞ እንደሚለው ማለት ነው።
1: አይ እንግዲህ ወዳጅነት በጓደኝነት በአንዱ ለአንዱ በመተሳሰብ ምክንያት መቼም አንዳንዴ የምትወጂውን ሰው ገሰጻ አለበት መቼም ያው በቅርብ እና እንዲሁ ሁኔታውን ለማመቻቸት ሲባል እና እንደ መጥፎ ትርጎባ መተርጎም የለብንም ብዬ ነው መገመተው እኔ።
0: እኮ እሱ እኮ ገብቶኛል እኮ። ለምሳሌ አንድን ሰው መናገር የምትችለው ወይም ደግሞ መምከር የምትችለው ያው የምታቀርበውን ሰው እንደሆነ አውቃለሁ። ነገር ግን ይሄ ላይ ግን ማለት ነው የሚታየው ምንድን ነው ህዝብን ወክሎ ነው የሚመስለው። ገብቶሃል? እንደዚህ እኔ ባልኖር ህዝብ አይወድህም እንደዚህ የሚለውን ነው የተቆያየንኩኝ እንጂ እኔ እሱ እኮ መናገር ይችላል የፈለገውን ነገር እንትን ማለት ይችላል መብቱ ነው። ነገር ግን ማለት ነው እንደ አቅራቢያ እንደ አቀራረቡ ምናምን ሁሉ ነገር መናገር ይችላል። ነገር ግን ህዝብን ወክሎ ነው የሚመስለው። ምክንያቱም ህዝብህ እኮ አይወድህም እኔ ስላለሁ ነው እንደዚህ ምናምን የሚለው ትንሽ አግባብ ነው ብዬ ስላላሰብኩኝ ነው በእኔ በራሴ ፖለቲካ ምናምን። ግን በእኔ በራሴ አባባል ይሄ ተገቢ ነው ብዬ አላስብም።
1: ገባኝ። አመሰግናለሁ ወይዘሮ።
0: አመሰግናለሁ።
1: ሰላም ሰላም። ክቡራትና ክቡራን አድማጮች ፕሮግራማችን ለማከናወን ሶስት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። በጦርነቱ ምክንያት ጉዳት ለደረሰባቸው የሰሜን እስራኤል ነዋሪ ዜጎች የድጎማ ገንዘብ 13 ቢሊዮን ሼቄል መመደቡ ተገለጸ። በእስራኤልና በሊባኖስ መካከል ያለውን ችግር ለመፍታት በአሜሪካ በሚካሄደው ድርድር እንደቀጠለ ነው። ለመዋለ ሕጻናት የገንዘብ እርዳታ ለመመደብ በመነጋገር ላይ ያሉት የክኔሴት አባላት መካከል ከባድ ውዝግብ ተከተለ ተባለ። በአሜሪካና በኢራን መካከል ጦርነቱ አልተቋረጠም የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው። ፕሮግራማችን ማከናወናችን ነው። ከዚያ በፊት ለተባበሩን ለሰጠኝ ዘመነ ለወርቅነሽ ሸቴ ሻያው ደጉ ምስጋና ይድረሳቸው። እንዲሁም ለቴክኒክ ባለሙያችን ምስጋና ይድረሰው። አብሬያቸው ቆየሁት ረኸም ይመረዘር ነኝ። በምሽቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። እንስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጥር ዮም ረቢዒ ዩድሄት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ሜይ 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 26 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳባክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ የስፖርት ፕሮግራሙም ሰዓቱን ጠብቆ ይቀርባል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ ለመንግስት ተቆጣጣሪ መስሪያ ቤት ኃላፊነት እንዲመረጡ ያቀረቧቸው የህግ ጠበቃ ሚካኤል ራቪሎ አብዛኛ ድምጽ አግኝተው መመረጣቸው ታወቀ። የሙቮት ሄርሞን ሸንጎ አስተዳደር ሊቀመንበር ቤኒ ቤን ሙቭሃር በደቡብ ሊባኖስ አዋሳኝ ድንበር የሚኖሩ ዜጎችን ማጠናከሪያ መንግስት 13 ቢሊዮን ሸቄል መመደቡን አመሰገኑ። በርሾለ ጽዮንና በሉድ ከተሞች መካከል በሚገኝ ሳዶት ዳን በተባለው የሸንጎ አስተዳደር አካባቢ መኪና ውስጥ ተረስቶ የቆየ 4 ወር ህፃን በከባድ ሁኔታ መጎዳቱ ተገለጸ። እስራኤልና ሊባኖስ በአሜሪካ የሚያካሂዱት ድርድር ዛሬ 2ኛ ቀኑን አስቆጠረ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ለመንግስት ተቆጣጣሪው መስሪያ ቤት ኃላፊነት እንዲመረጡ ያቀረቧቸው የህግ ጠበቃ ሚካኤል ራቪሎ አብዛኛ ድምጽ አግኝተው መመረጣቸው ታወቀ። የጠቅላይ ሚኒስትር ናታንያሁ አቃቢ ህግ የነበሩትና ለኃላፊነቱ እርሳቸው ያቀረቧቸው ጠበቃ ሚካኤል ራቪሎ መመረጣቸው ናታንያሁ አሸናፊ መሆናቸው እየተነገረ ሲሆን የምርጫውን ሂደት ህጉ የሚፈቅድ መሆኑን ለማጣራት ወደ ከፍተኛው ፍርድ ቤት በአጋዝ ቀርቦ ሳይጣራ እንደማይቀር ተገልጿል። የክነሴቱ አፈ ጉባኤ አሚር ኦሃና የምርጫውን ውጤት እንዲህ ሲሉ አስተውቀዋል። ኢንሰርት
2: מר יוסף אלרון קיבל 57 קולות, מר מיכאל רבילו קיבל 61 קולות. לפיכך נברך את מבקר המדינה הנבחר.
1: יוסף אלרון 57 דמצ אגנטואל, ሚካኤል ራቢሎ ደግሞ 61 ድምጽ አግኝተዋል። በድምጽ ቆጠራው ውጤት መሰረት በአብዛኛ ድምጽ የተመረጠው የለመንግስት ተቆጣጣሪ መስሪያ ቤት ኃላፊ ተመርጧል ብለዋል አሚር ኦሃና። ራቢሎ አሁን የስልጣን ዘመናቸውን የሚጨርሱትን ማታንያሁ አንግልማንን የሚቀይሩ በሚቀጥለው ወር ይተኳቸዋል ተብሎ የሚጠበቅ ሲሆን በመንግስት ተቃዋሚ ፓርቲዎች በኩል የድምጽ አሰጣጡ ሂደት ለምርጫው ፍትሃዊነት ጥሩ እንዳልሆነ በመግለጽ በህጉ መሰረት ሚስጥራዊ መሆን ያለበት የድምጽ አሰጣጥ ሂደት የተወሰኑ የጥምር መንግስቱ አባላት ራቪሎን በመምረጥ ለመንግስት ታማኝ መሆናቸውን ለማሳየት የሰጡትን ድምጽ በእጅ ስልካቸው የቀረጹ መሆናቸውን ገልጸዋል። የአስተዳደር ጥራት ንቅናቄ የምርጫውን ሂደት በሚመለከት ለከፍተኛው ፍርድ ቤት በአጋጽ አቤቱታ የሚያቀርብ መሆኑን ያስታወቀ ሲሆን የመንግስት ህግ አማካሪዋ እንደገና በትክክል ሚስጥራዊ ምርጫ እንዲካሄድ ካላዘዙ አቤቱታ የሚቀርብ መሆኑን ገልጿል። የክነሴት አባል ናማ ላዚሚ የመንግስት ህግ አማካሪዋና የመንግስት አቃቢ ህግ በጉዳዩ የወንጀል ምርመራ እንዲካሄድ ትእዛዝ እንዲያስተላልፉ የሚጠይቁ መሆናቸውንም አስታውቀዋል። ኮሎኔል ኢዮቭ ኪዩፍ የጎላኒ ክፍለ ጦር እዝ ኃላፊ ሆነው ተሾሙ። ኢዮቭ ኪዩፍ በክፍለ ጦሩ እዝ ኃላፊ በነበሩት ኮሎኔል አዲ ግኑን ቦታ የተተኩ ሲሆን የስልጣን ርክክቡ በደቡብ ሊባኖስ በረኬሳ ቡፉር የ36ኛው ክፍለ ጦር አዛዥ ብርጋዴር ጄኔራል ይፍታህ ኖርኪን በተገኙበት ተካሂዷል። ኃላፊነታቸውን ለኢዮቭ ኪዩፍ ያስረከቡት ግኑን ትምህርታቸውን እንደሚቀጥሉ ከደረሰን ዘገባ መረዳችለናል። የሙቦኦት ሄርሞን ሸንጎ አስተዳደር ሊቀመንበር ቤኒ ቤን ሙፍኻር በደቡብ ሊባኖስ አዋሳኝ ድንበር የሚኖሩ ዜጎችን ማጠናከሪያ መንግስት 13 ቢሊዮን ሸቀል መመደቡን አመሰገኑ። ቤኒ ቤን ሙፍኻር የመንግስት ከዚህ በፊት ለአካባቢው ነዋሪዎች 7 ቢሊዮን ሸቀል መመደቡንና አሁን ተጨማሪ 13 ቢሊዮን ሸቀል እንደሚሰጥ መወሰኑን ገልጸው ይሁን እንጂ እንቁላሎቹን መቆጠር የሚጀምረው ማቅረቢያው ላይ ሲያርፉ ነው ብለዋል።
3: אנחנו מחכים, יש פה עוד תהליך של חקיקה בנושא של הטבות המס, אבל זה בהחלט בשורה, אמנם אחרי תהליכים לא פשוטים, המון שעות, המון תוכניות, המון אנרגיות, חלקן טובות, חלקן שליליות, אבל בסוף, בתוצאה הסופית, יש כאן החלטה.
1: ቤኒ ቤን ሙፍኻር በግብር ጉዳይ የተለያዩ ቅድመ ሁኔታዎችን በሚመለከት ህግ የማጽደቅ ሂደት እንዳለ ገልጸው ሂደቱ ረጅም አድካሚና ውጣውረድ የበዛበት ቢሆንም በመጨረሻ ውሳኔ ላይ ደርሰዋል። መልካም ወሬ የሚያበስርም ተቃራኒም የሆኑ የተለያዩ ውሳኔዎች ተወስነዋል ብለዋል። እስራኤልና ሊባኖስ በአሜሪካ የሚያካሂዱት ድርድር ዛሬ ሁለተኛ ቀኑን አስቆጠረ። በድርድሩ ግስጋሴ ከታየ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቪዮ በውይይቱ እንደሚሳተፉ አንድ የዋሽንግተን ባለስልጣን አልሃዳት ለተባለው ቴሌቪዥን ገልጸዋል። ሊባኖስና እስራኤል ለረጅም ጊዜ የሚቆይ ስምምነት ላይ ለመድረስ ጥረት እያደረጉ መሆኑን እኒህ ባለስልጣን ጨምረው ገልጸዋል። በርሾለጽዮን እና በዱድ ከተሞች መካከል በሚገኝ ሳዶት ዳን በተባለው የሸንጎ አስተዳደር አካባቢ መኪና ውስጥ ተረስቶ የቆየ የአራት ወር ህፃን በከባድ ሁኔታ መጎዳቱ ተገለጸ። ህፃኑ መኪና ውስጥ ተዘግቶ ለረጅም ሰዓታት የቆየ ሲሆን የማጌን ዳቪድ አዶም አስቸኳይ የህክምና እርዳታ ሰጪ ሐኪሞች ወደ አሳፍሩፌ ሆስፒታል ለህክምና እርዳታ የወሰዱት መሆኑን ከደረሰን ዘገባ መረዳችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ87 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ33 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ሙቀቱ መጠን ይጨምራል። አርብ ሙቀቱ እንደሚቀንስና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ባልደረባችን ጥላሁን መልክ ይገኛል። ወደሱ ነው እናልፈው። ጥላሁን ጤና ይስጥልን እንደምን አመሸ?
1: ደህና ለወርቅ ነው ሰላም ላንቺም ለአድማጮችን። ቅድሚያ ሙዚቃው ይመቻል። ጥላሁን ከመወዳቸው ኢትዮጵያን አርቲስቶች አንዱ ነው። በጣም የሚመች ሙዚቃ ነው። አመሰግናለሁ
0: ጥላሁን ገሰሰ። ልክ ነህ። እንግዲህ
1: ዶክተር ጥላሁን
0: የክብር ዶክተር የታለው ዶክተር ጥላሁን ገሰሰ። ልክ ነህ። እውነት ነው። እንደው መቼም ከልምድም ስለምንወደው ይመስለኛል ጥላሁን ማለት ይቀልናል። አዎ ዶክተር ጥላሁን ገሰሰ። ልክ ነው። አመሰግናለሁ አላቲኩን። እንግዲህ ጥላሁን ያንተም ስም ጥላሁን ነው። አይ ጥላሁን ከጥላሁን ወደ ጥላሁን ነው የምናልፈው። እንዴት ነው የሀገራችን ወቅታዊ ተጨባጭ ጉዳይ? እንደው በጸጥታው ጉዳይ የሰሜን እስራኤል ጉዳይ ትንሽ የተረጋጋ ይመስላል፣ ግን ደግሞ አልፎ አልፎ እንሰማለን። አሁንም ተኩስ ሙሉ በሙሉ አልተቋረጠም። ያለው ሁኔታ ምን ይመስላል?
1: ይኸውልሽ ወርቅነሽ፣ አንቺና እኔ አሁን በዚህ ሰከንድ ስንወያይ አሜሪካ ውስጥ ሁለቱ የሊባኖስና የእስራኤል በአምባሳደር ደረጃ ውይይት እያደረጉ ነው። ሁለተኛ ቀንም አስቆጥረዋለኝ። የሚገርመው ለአራተኛ ጊዜ ነው እንግዲህ አሁን ግንኙነታቸው ማለት ሊባኖስ ከእስራኤል ጋር የሰላም ስምምነት መድረስ ፍላጎት እንዳላት ይነገራል። አሁን ትልቁ እንቅፋት የሆነው የሂዝቡላ ድርጅት ነው። በአንድ በኩል እንዳልሽው ተኩስ አለ። የሀገራችን የሰሜን ክፍል ብትጠይቂያቸው ምን ሰላም፣ ለምን ተኩስ አቆም፣ ምን አይነት ሰላም ነው? እኛ ሌት ተቀን እንቅልፍ የለንም፣ ኑሮዎችን ተዛብቷል። በጣም ብሷቸው በከፍተኛ ሁኔታ ያሰማሉ ለመንግስት። ማለት እነሱ አካባቢ እኛ አካባቢ ጦርነቱ የተረሳ መስሎ ቢታይም እነሱ ጋር ግን ያው ጠዋት ማታ ሁል ጊዜም ፍራቻ ውስጥና ጦርነት ላይ ነው ያሉት እና ሁኔታውን መፍትሄም ለማፈላለግ እንግዲህ ብዙ ሙከራዎች ይደረጋሉ። ከእነዚህ ውስጥ አንዱ የዲፕሎማሲው መንገድ ነው። ለዚህም ሲባል አሜሪካ ሁለቱን አገራት ለማገናኘት እንግዲህ ያው የጀመረችው ጉዞ አለ። ከአንዴ ሁለቴ አራተኛ ጊዜ ተገናኝተው የአራተኛው ደግሞ ለሁለተኛ ትናንት የጀመረው ዛሬ ሁለተኛ ቀን ማለት ውስጥ ለውስጥ ንግግር አለ። ግን በጎን ደግሞ ጎን ለጎን ያው ጦርነት ላይ እንዳለን ነው። እንዲያውም ከሁለት ቀን በፊት ወግነሽ የእስራኤል በቃ ባሰን የሚል ድምፅ ከዜጎች ስለመጣ በይበልጥ የሀገሪቱ የሰሜን ክፍል የመንግስትን የመከላከያ ኃይሉ በቃ ሚዛን ለዋጭ የሆነ እርምጃ መውሰድ አለብን በሚል የእስራኤል መንግስትና መከላከያ ኃይሉ በደቡብ ሊባኖስ ብቻ ሳይሆን መሀል ከተማ ወደ ቤይሩትና ዳሂ አካባቢ በአብዛኛው የሂዝቡላ ድርጅት መሪዎች አሉበት፣ የተለያዩ የኢኮኖሚ መዋቅሮችና የተለያዩ መስሪያ ቤቱ ያሉበት ወይም ደግሞ የሊባኖስን ከጥቅም ጋር በመጣ እዛ ላይ ለምን እኛ ሀገራችን ሰሜን ክፍል ፍራቻ ውስጥና ጦርነት ውስጥና አልጋ ስሩ ሲደበቁ ለምን እነሱ ነጻ አየር መተንፈስና ለምን እንቀሰ በሚል ውሳኔ ተደርሶ የእስራኤል አየር ኃይል ዝግጁ ላይ ያለ የአሜሪካ መንግስት አይ ተሳስታችኋል በሚል ያው ከጠቅላይ ሚኒስትሩ ጋር በጣም ጠበቅ ያለ እንደው መናገር ባያስፈልግም በጣም የወረደ ከቃል ስልክ ማለት ትራምፕ እና ጠቅላይ ሚኒስትራችን ማለት ነው የተነጋገሩበት ሁኔታ ለምን ማለት ነው። እስራኤል የምትፈልገው ጦርነቱን የሂዝቡላን ድርጅት ማንበርከክና መጉዳት ነው። የአሜሪካ መንግስት ደግሞ ታገሱ፣ በዲፕሎማሲ ምናልባት ዘላቂ ሰላም ማምጣት ይቻላል የማለት ሁኔታ አለ። እንግዲህ ጎን ለጎን ያ ነው። አሁንም ቢሆን ግን የሂዝቡላ ድርጅት ወደ ቦታው መሳሪያዎች ነው ማለት። እዚህ ላይ የሚገርመው ግን ወርቅነሽ፣ የሚገርመው በጣም የሊባኖስ መንግስት የሚለው ምንድን ነው? የሂዝቡላን ድርጅት አይፈልገውም። ይህ ግልጽ ነው። ድርጅቱን ትጥቁን የማስፈታት አቅም የለውም። ይህም ግልጽ ነው። እርዳታ የሚጠይቀው ከአሜሪካ አሜሪካ ቃል ገባችኋል የሊባኖስን ጦር ሰራዊት እንደገና ማስታጠቅ እና ማደራጀት፣ እስራኤልም ስልጠና በመስጠት በእንደዚህ አይነት ሁኔታ ነው አሁን ስምምነቱ። እንዲሁ የሂዝቡላን ድርጅት እንዲሁ በቀላሉ ማስወገድ ስለማይቻል ግን እዛ ከመደረሱ በፊት አሁን ከሁለት ቀን በፊት የነበረው የቃል ልውውጥ ማለት ነው። ማለት እስራኤል ጥቃት ከመፈጸሟ በፊት የአሜሪካ መንግስት አቁሙ በማለት ያቆመበትን አየር ኃይላችን እኮ ታጥቆ ወደ በቃ በረራ ጀምሯል ማለት ይቻላል። ልክ ከኢራን ጋር በነበረው ጦርነት የጦር አውሮፕላኖችን መንገድ ላይ እያሉ ተመለሱ እንደተባሉትኝ ተመሳሳይ እርምጃ ማለት የአሜሪካ መንግስት። አሁን ይህንን ሲያይ የሂዝቡላ ድርጅት ምን አለ? ዜጎችን ለማሳመን የሊባኖስን መንግስቱ ሳይሆን እስራኤልንን ወይም አሜሪካንን ማስፈራራትና የሊባኖስን ጥቅም የሚያስጠብቀው ማለት የሂዝቡላ ድርጅት ነው። ምክንያቱም የሂዝቡላ ድርጅት ምን አለ በዛን ሰዓት ኢራንን ጨምሮ ማለት ነው اسرائيل ارمجام متوسط كهونه بيروت نا داخيا كباب مالت علفا ارمجام متوسط كهونه ليلوج رقت يمال كتموچن انغودالن سيل حزب الله ذاته ايرانم طالقا غبالو ستل امريكا طالقا بوت نغرو يارغاغاچ بوت نتا اهو مندنو حزب الله زيگوچن امانيوچن نا تامانيوچن ايشي مابرسس ساي هو ليلوج درجوتن ميطالوتن نا يربانوسن حزب الله ماسامن حزب الله ايو لاچ سلاچو يربر انين ادامطيني مالت ونيتا متوال مالت ስምምነቱ አይደለም ያዋጣል እስራኤልነነን እዷን እንድትሰበስ ማስካፈለገ መዛትና በቃ እንዴት ነው አልተጠቀም ብሎ መቁብ ያኔ ነው ስለዚህ እኛ ስለዛትንባትና እናጥቃትን ፈጽ ማለት ስላልን ያው ምን ማለት ፈልጌ ነው በአንድ በኩል ለህዝቡላም ይናሁን የነበረ ሁለት ቀን በእስራኤልና በአሜሪካ የነበረው እስራኤል ጥቃት ለመፈጸም ስትፈልግ አሜሪካ ብትደው አቁም ስትል ህዝቡላ የሳይኮሎጂ እንዴት ነው ዜጎቹን ለማሳመን የሚያደርገው የፕሮ ተሳክቶላታል ማለት ማለት ይቻላል ምክንያቱም የሊባኖስ መንግስት ለሰላም ድርድር ከእስራኤል ጋር የሚያደርገው ሩጫ አያዋጣም ዋናው መፍትሄው እስራኤልን በጦርነት መጋፈጥ የሚለው የህዝቡ ድርጅት ምክንያቱም ዛትኩኝ ወዲያውኑ እስራኤል እርምጃውን አቆ ነው ማለት አይደለም እኔ ግን ለዜጎችን ለማሳመን የሚያደርገው ሁኔታ ተሳክቶለታል ማለት ይቻላል ለማንኛውም ኤውልስቴዘን ያለ ነው ወርቀነሽ አሜሪካ ነው እኛ አሜሪካ አድርጉ ስትለን እናደርጋለን አድርጉሳታል ደግሞ እሷ ከተቋሙት ካልፈለገቹ እናቆማለን በርግጥ የአሜሪካ ራስዋ ጥቅም አላት ነገሮችን አጥፍታ ከመሄድ የሊባኖስ ተጨባጭ ሁኔታ ከኢራን ጋር ተያዘ ስለሆነ እዛም ማለፎ መካከለኛው ምስራቅ ስለተያዘ የአሜሪካ መንግስት የሚፈልገው ምንድነው የተረጋጋ ቀጠናው ሰላም ይሰፈነበት ሆኖ ወደ ሰላምና አገር ከአገር ጋር ስምምነት በሊባኖስ አሁን የሚሞከረው ከዛም ማለፎ በመካከለኛው ምስራቅ ከሌሎች የአብርሃም ስምምነት ተስተውሻል እስካሁን በተሞክሮ የነበረው በትራምፕ መንግስት እሱን ማስቀጠል ይሄን ይፈልጋል አሜሪካ ይሄ ደግሞ ዜጎች ያገሩት የሰብአዊ ክፍል እየተጎሳቀሉ ቤታቸው ለጥ ተሰደው ጭራሽ እንደው ማንመለስም ሲሉ አገር እንዳገር ማን እንደከተማ ይከርታ እዛ ከያሉት ከተሞች ዜጎች እየለቀቁ ቦታውን ሄደው ድግዝ የድርጅት ማለት ድርጅቶቻቸውን እየዘጉ ሰራተኞች ስራቸውን ትተው ቤተቦታ ወደ ሌላ ቦታ ሄደዋል ጭራሽ ቦታውን ለጥዋል ይሄን ያልፈለገው ይሄን ማለት ያልፈለገው የሰብአዊ መንግስት ደግሞ አይ የሚያዋጣ ኃይል ነው ሲል በኃይል እርምጃ ህዝብን ለመቅጣት መንገድ ሲጀምር የአሜሪካ መንግስት እንቅፋት የሆነበት ሁኔታ አለና በአንድ በኩል የዲፕሎማሲ ሁኔታ አለ እየተነጋገሩ ነው አሁን ማንች ጋር እየተወያየን አሁን ዊት ሁለተኛ ቀን አስቆጥሯል በሌላ በኩል ደግሞ ህዝቡላ ሲፈልግ ጥቃት እየፈጸበ እየሰነዘረ ነው እስራኤልም አልፎ አልፎ ጥቃት ፈጽማለች ወደ የት ይሄዳል እንግዲህ ቆልፎ ያለው ከአሜሪካ መንግስት ነው ወርቀነሽ
0: አሜሪካ ልክ ነው ቆልፎ ከአሜሪካ መንግስት ነው አሜሪካ ደግሞ በትልቁ ሰፋ አድርጋ ያያየችው ነው የሚመስለው ኢራን የህዝቡላ ድርጅት በስምምነቱ ስር እንግዲህ ስምምነት ከተደረሰ እንዲካተት ትጠይቃለች አሜሪካ ደግሞ ምናልባት እንግዲህ የኢራን ጥያቄ ኢራን ጋር የሚካሄደውን ድርድር ላለማበላሸት ይሆናል እስራኤል በሂዝቦላ ላይ የምትወስደውን እርምጃ እንድታቆም እንደጠየቀች ነው በይፋ እንዳልከው እንግዲህ ፕሬዚዳንት ትራምፕ የጠየቁት የተባለና ይሄ ነገር እንዴት ነው አይሰፋም ወይ አሁን እስራኤል በሂዝቦላ ድርጅት ላይ እርምጃ ካልወሰደች ከባድ ነው የሚሆነው እና የኢራን ጥያቄ ከተጠበቀ አሜሪካ ወዴት እያደላች ነው የእስራኤል የጸጥታና የሰላም ሁኔታስ ምን ሊሆን ይችላል ወደፊቱ
1: ግራጋባ ጥያቄ ቅድሚያ ጥሩ ጥያቄ ነው ወርቅነሽ አሁን እስራኤልንም እንዴት ነው ወጥመድ ማለት እንዴት ነው መስቀለኛ መንገድ ውስጥ የጣላት ይሄ ነው እስራኤል እኮ በራሷ ጊዜ ጠላቶቿን ለመቅጣትና ጠላቶ እርብጃ ለመውሰድ የምትፈልገውን ነገር ለማድረግ ምንም የሚያግዳት ነገር የለም ማለት እርዳታ ከአሜሪካ ብንበቀልም ያለ አሜሪካ ብቻችን ጠላቶቻችን መጋፈጥ እንደውም እንደ ኢራን ያለውንና ሌሎችን በአንድ ህብረት ፈጥረው በእስራኤል እርብጃ ከወሰዱ ያው ግድ ይላል አሜሪካን ከጎናችን ግን እዚህ አካባቢያችን ያሉት እንደ ህዝብላንና እንደ የሐማስ ድርጅት የመሳሰሉትን እስራኤል በራሷ ጊዜ እንዴት ነው ከመጠረሻ የመሄዱ ኃይሉ ማለ ያ ነው ግን ትልቁ ጥያቄ አሁን ይኸውልሽ አሁን ቀድም ያልኩት ነገር አለ አሜሪካ ነገሩን ለማረጋጋት ስትል እንግዲህ የራሷ እቅዶች አሉ የራሷ ጥቅምም አለ ከዛ አንጻር ስታይ ሁኔታውን አንዱ ያው የሊባኖስ በህዝብላ ድርጅት ያለው ሁኔታና ከኢራን ጋር የተያዘ እንደመሆኑ መጠን አንቺም እንደጠቆምሽው ኢራን የምትጠይቀው ጥያቄ እኛ ጋር የተኩስ አቁም ስምምነት ስትሉ በሊባኖስ የሚወሰደውን በህዝብላ ድርጅት እስራኤልም ተወሰደውን እርምጃ ማቆም አለበት የሚል አንዱ ጥያቄያቸው ነው ገብቶሻል ከዚህ ጋር በተያያዘ አሁን እስራኤል እንዴት ነው ምንም በቃ ማድረግ ምንም ማድረግ እንዴት ነው በመታደርገው ነገር ግራ ተጋብታለች ማለት ይቻላል። ከዛም አልፎ በመሪዎቹ ደረጃ አንዱ ሊሆን በቃል አይደል ሲበሳጩ ዶናልድ ትራምፕ በጠቅላይ ሚኒስትራችን ላይ ማለት ነው ቁጣቸውን የመሰንዘር ሁኔታ ብዙ ነገሮች እንደ መጨረሻ ዞሮ ዞሮ ግን የአሜሪካ መንግስት የሚፈልገው ምንድን ነው ስንለው አሁን ስንነክ እንግዲህ አሳለፍ ነው የሁለቱ ጥምር የጦር ኃይል ማለት ነው 40 ቀን የወሰደው ጦርነት በኢራን ላይ ከፍተኛ ጉዳት አድርሰው ነበር። ከዛ በኋላም የተለያዩ ምክንያቶች ኖሮት አሜሪካ ከጥቅሟ ጋር ማለት ውስጥ ተቃውሞ በመነሳት በአሜሪካ ውስጥ በዓለም የነዳጅ ዋጋ ንረትን ተያይዞ ጦርነቱም ደግሞ በብዙሃን የአውሮፓ ሀገሮችም ተቀባይነት ስለሌለው ብዙ ነገር ተጽዕኖ ሆኖባቸው ዶናልድ ትራምፕ ሁኔታውን ወደ ዲፕሎማሲ የተረጉሙበት ሁኔታ አለ። እስራኤል ደግሞ የምትፈልገው ምንድን ነው ጦርነቱ እንደጀመረው እንዲቀጥልና ይህን የተዳከመውን ስርዓት የመገርሰስ ያ ነው ፍላጎቷ። ይበልጥ ደግሞ እያንገብገበ ያለው ኢራን የኒውክሌር የጦር መሳሪያ ባለቤት የመሆን ፍላጎቷል። በእርግጥ የአሜሪካ መንግስት በተጋጋሚ የሚናገሩት ነገር አለ ዶናልድ ትራምፕ ኢራን አንድም ቀን የዚህ ጦር መሳሪያ ባለቤት አትሆንም የባለቱ ሁኔታ እኔ እንዳሳስበው እንደው ከጊዜ ከቀን ባለፈ ቁጥር ያው ሁኔታው ወደዛ ወደ ዲፕሎማሲው ነው ወደ ስምምነቱ የሚከድ ከሆነ ስልጣኑ ከቆየ ከሰነበተ ኢራን ይህንን የጦር መሳሪያ በእጁ የማስገባት የጊዜ ጉዳይ ነው ብዬ አስባለሁ። አጥርሽ ዶናልድ ትራምፕ ለብዙ ጊዜ አልመጡም የተወሰኑ አመታት እንግዲህ ወደ በዛ ቢባል 3 አመት ነው። ከዛ በኋላ የነሱ ብስለታቸው በድርድር ኢራናውያን በጣም ብሶች ናቸው ሲደራደሩ በጣም አረቀው ዶናልድ ትራምፕ በራሳቸው ተናግረዋል በጣም ብልህ ናቸው በማለት ምን ማለት ነው እድሜያቸውን በማስረዝም ስርዓቱ እንዳይገረሰስ እዛ ላይ ጠንክረው ከሰሩ ነገር ከነገ በኋላ ዶናልድ ትራምፕ ከስልጣን እሳቸውን መያል እስራኤል ጎን የሚቆም ሌላ መንግስት ነው እንጃ። በእርግጥ አሜሪካ ከእስራኤል ለራሷ ጥቅም ስትል እስራኤል ጠንካራነቱ ፍላጎቱ አላት ግን በነበረው ጦርነት ከእስራኤል ጎን የመቆምን ሁኔታ በዜጎቻቸው ከፍተኛ ትችት እየደረሱ በመራጮቻቸው ዘንድ ከፍተኛ ትችት እየደረሰ ከእስራኤል ጎን የመቆም ሁኔታ እንደዚህ አይነት ፕሬዝዳንት ይመጣል ብዬ አላስብም። ያም ሆነ ይህ ለትሮ እንትንሽ እድሉ አልፎናል ምናሉ ምክንያቱም እንደ ተጀመረ የመሄዱ ሁኔታ ያ ቢቀጥል ኑሮ ምናልባት አሁን ግን ወደ ዲፕሎማሲው ዘርፉ የመሄዱ ሁኔታ እንግዲህ ያን ዳርተው ያ ማለት ምንድነው ኢራን ሰነበተሽ ማለት ነገ ከነገ በኋላ በድብቅ እንደውም አንዳንድ መረጃዎች የሚጠቁሙት ነው አይደለም እኔ እንጃ ግን ቆይተን እናያለን። ኢራን በዚህ በነበረው የተወሰነ አመት ማለት ነው በራሷ ጊዜ ያው ከኦባማ ስምምነት በኋላ ትራምፕ ካፈረሱት በኋላ ያው ቁጥጥር ምንም አይነት ቁጥጥር እንዳልተደረገ ኢራን ምንንም ታደርግ ማለት የሚያቀ የለም በግልጽ አሁን ወደ 450 ኪሎ ግራም ኡራኒየም አለ እናውጣው እንውሰድ ይባል ያ ብቻ አይደለም ከዛ በላይ ሌላ ቦታ በስውር የተቀመጠ ሌላ አላት የሚል አንዳንድ መረጃዎችም እየወጡ ምን ማለት ነው ኢራን ስልጣኑ ከቆየ ቆይታ አሁንም ቢሆን እንዲሁም የባሰ ራስ ምታት የመሆኑ ሁኔታ ይሄ ብቻ አይደለም ወርቅነሽ አካባቢው ያሉትኝ ሌሎች ከአሜሪካና ከእስራኤል ግን ጎን ቆመው እዛ አካባቢ ያሉት አሜሪዮት ማለት ነው እንደ ኳታርም ቢሆን ሳውዲ አረቢያን ቢሆን እንደ ብዙዎቹ ዛካብ ያሉትኝ ብዛታቸው አሜሪካ ጦር ሰው የሚገቡባቸውና ከኛ ጎን ቆሙት አሁን ሁኔታውን ሲያዩት የአሜሪካንን ኃይልነት ኃያልነትና አሜሪካ ከነሱ ጎን እንደማትቆምና ዞሮ ዞሮ ይሄ ስልጣን ከቆየ ማለት ፍራአቱ ከቆየ በኢራን እንደሚበቀል ስለነበር ፍራቻው እስከ መግባት ወደ አሜሪካ ሳይሆን ወደ ኢራን የመገልበጥ ሁኔታ ይሁሉ ይታያል። ምን ማለት ነው እንዴ ለምን ነገ ከነገ በኋላ እንደምትበቀለን እሷን መምሰል ይችላል ያ ማለት ምንድነው አሜሪካ ትንሽ እንዴት ነው
0: ለዘብተኛነት ካሳየች ከባድ ነው የሚሆነው
1: እሱ ነው። እስራኤል ደግሞ በከፍተኛ ሁኔታ እስራኤልን ያሳስባል ውጥረት ውስጥ ነው ያለ ነው እንዴ እኔ እንጃ።
0: ዞሮ ዞሮ ኢራን እኮ አው መጀመሪያ እስራኤልን ነው መድረገጽ ስትፋያለሽ መዝተው ጦርነቱም እንደተባለው እንግዲህ የአሜሪካም ጦርነት ቢሆን ግን የሚሳኤል ውርጅብኝ የሚዘንበው ያው እንደሚታወቀው እስራኤልና በአካባቢው የሚገኙ ሀገራት ላይ ነውና የጉዳቱ የመጀመሪያ የጥቃቱ ሰለባ ያው ማን እንደሆነ ይታወቃል እንዳልከው ጥላሁን ግን ደግሞ መቼም ሀገራት ቱ ለየራሳቸውም ህልውና ስለሚያስቡ ለወደፊትም ሆነውን እናያለን ጦርነት ቢቀር መልካም ነበር አልሆነ ይያለ ነው እንጂ አጥራ አድርገህ ለማጠቃለያ አንድ ደቂቃ አለን።
1: እኔም ማለት እንዴት ነው በርግጥ እስራኤል ያው የራሷን የግል ጥቅሟን ማለት ከደህንነቷ ጋር በተያያዘ መጠየቃቸው ጥያቄዎች አሉ። መታሰብሽ ከሆነ ካሁን በፊት ወርቅነሽ በሶሪያ የኒክሶር ጦር መሳሪያ ግንባታ ለማድረግ ሙከራ አድርጋ ሶሪያ መርዳት ባሻር አሳድ ስልጣን መንግስት ሰሜን ኮሪያ ነበር እርዳታውን ማለት ይህን የኒክሶር ጦር ግንባታ ለማድረግ ቦታው ገብታይ ነበር። በወቅቱ የነበረው ጠቅላይ ሚኒስትር ኤሁድ ኦልመርት ይህን ነገር መረጃው ከደረሰው በኋላ ያንን ድምጥማጡን ማለት አጥ ደምስሶታል። ከዛ በፊት ደግሞ በኢራቅ ማለት ነው የተመሳሳይ እስራኤል ለመወጠር ሲባል እስራኤልን ለማስፈራራት እነዚህ ጎረብ አካባቢያችን ከሃ በላይ የሚሆኑ አረብ ሀገራት የጦር አቅማቸው ከፈቀደ የንግድ ጦር መሳሪያ መገም ይሄ ነው ህልማቸው። ኢራቅ ባሰበችበት በጀመረችበት ወቅት ኢራቅን ትረዳ የነበረችው ደግሞ ፈረንሳይ ነች። ይሄንን የጦር መሳሪያ የንግድ ጦር መሳሪያ በዛን ሰዓት በወቅቱ የነበሩት ነብሲ ማርጠቅላይ ሚኒስትር ቤጊን ምን ጥያቄ ብለለው ማለት ነው የወሰዱ ጥርብጃ አለ። እነዚህ ነገሮች ሲሆኑ የአሜሪካ መንግስት አታድርጉ ይሉ ነበር። ኖ አታድርጉ በፍጹም ጥሩ አይደለም ቀጠነው ነው ይሄንን የእስራኤል ወጣቀ በወቅቱን ወጣቀ ምስሮች ምንም ማይነት ነው እስራኤልን በደህንነቷ ራሴው እኔ አራጊ ፈጣሪው እኔ እንጂ የማንንም ሐሳብ አልቀበልም እንደም ይወሰዱት ካለፈ በኋላ እነዚህ በወቅቱ ለምሳሌ ቡሽ የቡሽ መንግስት ማለት ነው ኦርመርትነን በሶሪያ ተደመሰሰውነን የኑክሌር የጦር መሳሪያ ግንባታውነን ቡሽ ካለፈ በኋላ በወቅቱ ቢቃወምም ስልጣን ላይ የነበረው ጆርጅ ቡሽ ከዛ በኋላ ግን አድንቋል ኦልመርትን ማድረግ በጣም ጎበዝ ነው ያለው። ምን ማለት ፈልጌ ነው አንዳንድ ጊዜ ስልጣን ላይ ሲወጡ ጠቅላይ ሚኒስትሮች አይሆን ማለት ማለት እንደውም ጠቅላይ ሚኒስትሩ ካሁን በተናገረዋል ሌሎችንን የተቹበት ሁኔታም ነበረ። በአገር ደረጃ ሲመጣ በአገር በህልውና ሲመጣ አሜሪካ ሁሉ ግን ኦኬ ወዳጃችን ናት እንወዳታለን ትረዳናለች ግን በጣም በጥቅማችን ከመጡ ነው ይሄማ የማይመቸኝም ብሎ የመጠየቅ ጥያቄ ሲሉ ጠቅላይ ሚኒስትሩ ሌሎችን ተችተው የተናገሩት ይሄን ቃል ለምን ራሳቸው አይተረጉሙትም ማለት ያለባቸው ጠቅላይ ሚኒስትሩ በዜጎች እየሞቱ እንዴ በዚህ በጣም በጣም በሚያሳፍር ሁኔታ ማለት ነው ይሄንን ተንሳፋፊ አናሳ የሆኑ ራፋን የምንለውን በየተወሰነ በቅናሽ ምን ቴክኖሎጂ አልተሞላው እስራኤል
0: ብዙ በቀላሉ የሚሰራ መሳሪያ
1: ወታደሮቻችን አው ከ10 ወደ 12 የሚሆኑ ወታደሮቻችን ተሰውተዋል። ይሄን ያየ መንግስት ምን ማለት አለበት የአሜሪካን መንግስት ነው እዚህ ላይ ማቆም ወደሃለው ግን በአገሬ አትምጠም እንዴት ነው ይሄንን ቀይ መስመር ላይ ነው ባል መናገር ነበረባቸው ግን ምንድነው ምንድነው ጠቅላይ ሚኒስትሩ እሺ ድሮንት ደግሞ በሚያሳፍር ሁኔታ አከብሯቸውም እኮ ጠቅላይ ሚኒስትሩን ማለት ወዳጆች ናቸው ይገባኛል ግን እኔ የምለውን ይፈጽማሉ የማለቱና የጥቅም ጉዳይ ቢኖርም መጨረሻ ላይ ግን ጠቅላይ ሚኒስትሩ ቀይ መስመር ምኖር አለበት ማለት ዜጉ ስልጣን ምክንያቱም የታሪክ ተወቃሽ ምን አለመሆን በታሪክ ማደር ሁሉም ያረገውን ታሪክ ይጻፋል። ስለዚህ እዚህ ላይ ትንሽ ጠቅላይ ሚኒስትራችን ትንሽ ቢወዷቸውም ጓደኞች ቢሆኑም የበለጠ የሚነገሩ ነገሮች የበለጡ ትልቅ ስራዎች ሊሰሩ ይችላሉ ግን ከወዲሁ አይ በማለት ነገሮችን ማቆም ያስፈልጋል ያስባሉ። የግላ አመለካከቴ ነው እንግዲህ።
0: አዎ እንግዲህ ጥሩ በሂደት ደግሞ ቀጣዩን ሁኔታ እንመለከተዋለን። አመሰግናለሁ ጥላሁን መልካም ምሽት
1: ይሁን። አመሰግናለሁ አርብለሽ
0: መልካም ምሽት።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ። ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን የተለያዩ ስፖርታዊ ጥንቅሮችን ከባልደረባችን ባየው ጋር እንመለከታለን። አይቸው እንደምናል?
1: ጤና ይስጥልን ሰጠኝ፣ እንደምን ደህና ነው ወይ? ነቃ ብለሃል ዛሬ?
0: እኔ ደህና ነኝ። እንግዲህ ሞንዲያል እየቀረበ ስለሆነ ነው።
1: ተዘጋጅተሃል?
0: ለምኑ? ለመመልከት ብቻ?
1: መመልከትም ቢሆን እኮ እንደው በትንሽ ቴሌቪዥን ሳይሆን ትልቅ ስክሪን ቢያንስ ከ65 ኢንች በላይ ያለ ስክሪን ላይ አድርገህ ሳውንድ ሲስተም ገጥመህ ባሪፍ ልክ ስቴዲየም እንደገባህ አስመስለ ማየት ነው እንጂ እንደው ዝም ብሎ
0: ለኔ አይን የሚሆን አለ? ለኔ አይን የሚሆን ስክሪን አለ?
1: ለካህም አለ። ገባኝ።
0: ከዛ በፊት እንደው እስኪ ወደ ሞንዲያል ከመምጣታችን በፊት ባለፈው ቅዳሜ የአውሮፓ ሻምፒዮን በፓሪስ ሳን ጀርመን አሸናፊነት ተጠናቋልና እንዴት አየኸው?
1: በጣም ቆንጆ ጥሩ ጨዋታ ነበር። ልብን የሚሰርቅ ነበር። 90 ደቂቃ ብቻ ሳይሆን 120 ደቂቃ የተጫወቱበት የፍጻሜ ነበር። እንደዚህ አይነት ፍጻሜዎች በጣም የሚያጓጉ ነበር። በሚገርም ሁኔታ አርሰናል ከ20 ምናምን ዓመት በኋላ ወደዚህ ጨዋታ በሚመጣበት ሰዓት ዋንጫ ያነሳል ተብሎ ተጠብቆ ነበር። ሆኖም ግን ሳይሳካ ቀርቷል። ጨዋታውን ግን ጠቅለል ባለ ሁኔታ ስናየው ግን ልብ የሚሰርቅ በእውነት ትኩረት በደንብ እየሳበ ጨዋታ ነበር። አንዳንዴ እንደኔ ምልከታ እንዳየሁት መጨረሻ ላይ ልምድ የሚባል ነገር አለ። አርሰናል እንግዲህ እንዳልኩ ቀደም ሲል ብዙ ዓመት ቆይቷል። ወደ ኋላ ነው ቆይቶ የመጡበት ቡድን ነው። በተለይ ፓሪስ ሳን ጀርመን ስንመለከት ደግሞ ከዓመታት በኋላ ምንም እንኳ ዋንጫውን ዛሬ ለሁለተኛ ጊዜ በተከታታይ ቢያነሳ ግን ወደዚህ ለፍጻሜ ካሁን በፊት ለሬባ ግማር ወይም ሩብ ፍጻሜ በመድረስ የተቸነፈበት ሁኔታ ነው። ጥሩ አቋም ያለው ነው። ልምድ ስላለው ጠንካራም ስለሆነ ያው በመጨረሻ ላይ በሪጎሪ አቸንፎ ዋንጫውን ለማሳት በጠቅላላ ድምር ስትመለከተው በዚ አይነት መጣና በጣም በሚገርም ሁኔታ ግን ከዛ በኋላ የሆነው ነው ፓሪስ ውስጥ የነበረውን ሁከት ምናምን ሁሉ አይተዋል። እና የሚገርመው ነገር ግን ሰው ደስታውን በእንደዚህ አይነት ሁኔታ ነው የሚገልጸው።
0: የፓሪስ ወይም የሌላው ከተማ ነዋሪዎች ምክንያት ነበራቸው። አንዳንድ ጊዜ ይረብሻሉ፣ ችግር ሊፈጥሩ ይችላሉ በሚል የጸጥታ ጥበቃ አባላት ቁጥጥር ማድረጋቸው ወጣቶችን አናደደ መሰለኝ። ይህንም ትንሽ ተጨማምሮ ጥሩ አይደለም በስፖርታዊ እንቅስቃሴ። ስፖርት እንግዲህ ለአንድነት፣ ለፍቅር፣ ለሰላም ካልክ በኋላ ስፖርትን ደግሞ በእንደዚህ አይነት ሁኔታ መጠቀም የለብህም። በፈረንሳይ አንዳንድ ከተሞች የታየው ነገር መወገዝ ያለበት ነው። የፈረንሳይ መንግስት እና የጸጥታ ጥበቃ አካላት ብዙ መስራት ያለባቸው ነገር እንዳለ የሚያመለክት ነው። ለማንኛውም የፈረንሳዩ ፓሪስ ሳን ጀርመን ለሁለተኛ ጊዜ በተከታታይ ማለት ነው ያሸነፈበት፣ አርሴናል ደግሞ ከበርካታ ዓመታት በኋላ ለፍጻሜ ቀርቦ እንዲያውም የመጀመሪያ ጊዜ ዋንጫውን ያነሳል ተብሎ ነበር፣ ያም እድል አጥቷል። ሁለቱም ቡድኖች
1: አንተ ያልከኝ ነገር አለ። ነገር ግን አስቀድሞ በስድስተኛው ደቂቃ አርሰናል ጎል ባያስቆጥር ኑሮ ዋንጫውን ያነሳ ነበር ያልከኝ ሁኔታ
0: ያነሳ ይችል? ይሄ ግምቴን ለምን መሰለ፣ አንዳንድ ጊዜ ጎል ስታስገባ የአሸናፊነት አሸናፊ ነኝ ብለህ ምንድን ነው በእንግሊዝኛው የሚሉት ኦቨር ኮንፊደንስ ሲኖርህ
1: በጣም በላይ
0: የመተማመን ሁኔታ መታበይ ያመጣል። አንዳንድ ጊዜ አንዳንድ ሰዎች ታውቃለህ እንደዚህ እኔ አደርገዋለሁ እችለዋለሁ ሲሉ አሁን እነሱ መከላከል ብቻ በዙ ማጥቃትን ትተው፣ እነዛኞች ደግሞ አንተም ያልከው ነገር አለ ልምድም ስላላቸው የበለጠ ያሸነፉበት። እንግዲህ ኳስ ድንቡልቡልናት ነው የሚባለው፣ ለፓሪስ ነው ዋንጫው የሄደ። በሚቀጥለው ዓመት ሁለቱም ቡድኖች እድል አላቸው፣ ምክንያቱም በአውሮፓ ሻምፒዮን የሚካፈሉ ስለሆነ በመጪው ዓመት ተጠናክረው እንደገና ደግሞ ዋንጫውን ለመውሰድ ይመጣሉ ብለን እናስባለን። ወደ ዓለም ዋንጫ እንለፍና እንግዲህ የዓለም ዋንጫ በጉጉት የሚጠበቀው በሶስት የሰሜን አሜሪካ ሀገራት ነው የሚዘጋጀውና በመጪው ሳምንት ይጀምራል። ሐሙስ ጁን ወይም ሰኔ 11 ቀን 2026 ዓ.ም እንዴት ነው ምልከታ እይታ እንዴት ነው? አንተ ታጋባኛለህ። አንተ ለምንድን መሰለ ግራም ታጋባኝ? ከስፖርት አለ፣ ከሙዚቃ አለ፣ ከቲያትሩ አለ፣ እኛም የኛን ስራ ደግሞ ጋዜጠኝነቱ አለ። የት
1: እንግዲህ ግራ ያጋባም እኮ ይሄ ይሁንልህ። በእርግጥ ትንሽ ዛም ማለቱ ሁለገብነት ያለ ይመስለኛል። ግን ሁሉም አለኝ አለም ግን ካልክድ ጊዜ ስትል በጣም አመሰግን።
0: መጀመሪያ ወደ ትንተነው ከመሄዳችን በፊት አንድ ቃል ግባልን። አንድ ጓደኛችን አንተንም እኔንም የሚያፈቅር በጋራ አንድ ጨዋታ እንድናይ ብሎናል።
1: ከአንድ ሳይሆን ሶስት ቢሆንም ደስ ይለኛል እኔ።
0: ጥሩ። አሁን ይሄ ዓለም ዋንጫ
1: 48 ሀገራት የሚሳተፉበት ለመጀመሪያ ጊዜ ነው። እንግዲህ ተስተውሳለ ባለፈው 4 አመት በመጨረሻ ጊዜ ነበረው ይህ እንዲሻሻል ተደርጎ ወደ 48 ሀገራት የሚሳተፉበት ከ100 በላይ ጨዋታ ይመስለኛል 104 ጨዋታ የሚሰራጭበት ነውና በአይነቱም አዲስ የሆነ ይፋ የሆነና ጥሩ ጨዋታ በተለይ ለኛ ለተመልካቾች በደንብ የምናይበት የምንደሰትበት በእያንዳንዱ ጨዋታ በእያንዳንዱ ምድብ ማን ከማን ጋር ጨዋታ በእውነት በጣም ልብን ሊሰርቅ የሚችል ጨዋታ የሚመጣ በተለይ ምድብ አንድ በምትመለከትበት ሰዓት ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ ከዛም እንደገና ቼኪያን ጥሎ ማለፍ ውድድር ያሸናፊዎች አገር በጣም የሚያጓጓና እንደው ይመስለኛል እንደውም እዚህ አንተ ባለቤት እንዴት ነው ኳስ ተወዳለች
0: የለችበት
1: አዎ እንግዲህ ባለች ሴቶችም ትንሽ የመጣረር ሁኔታ አለ ግን በዚህ በሞንዲያል ላይ ግን በአሁን ላይ ግን በእውነት ብዛት ያላቸው ሴቶች ወይም ጥንድ ጥንድ ሁሉ ነው ባልና ሚስቶች ጨዋታውን እንደሚያዩ አብረው እንደውም ሽልማት እንደሚሰጣጡ ለሰማውበትኛ አጋጣሚ አለ
0: አዎ እንግዲህ ልክነ መደገፍ ባንድ ላይ ማለቱ ጥሩ ነው ግን አንተ ማለህ ሌሎችም ጓደኞች አሉኝ እንደዚህ በተቃራኒም በተመሳሳይም ይሆነና ጥሩ ነው ለመደገፉ ለማለቱ ለማቃወሙ አንድ አንድ ጊዜ እንደውም ሁለት ጓደኛሞች የተለያዩ ቡድኖችን ሲደግፉ ጥሩ ስሜት ያመጣል አንተ ያኛውን አብረታ ያለ ግን መበሻሸቁም የኳስ ጥሩነቱ እንደዛ ነውና መልካም ነው እንግዲህ
1: እንደ ጨዋታው እንዴት እንደምትመለከተው በተለይ ደግሞ አሁን ይህ ጨዋታ ሰሜን አሜሪካ እንዲሁን አሜሪካ የምትሳተፍበትኝ እንደ ሜክሲኮ የምትሳተፍበት እንደዚህ አይነት ድርጊት ሲደረግ ለመጀመሪያ ጊዜ አይደለም በሀገራት አከፋፍሎ መመስጠት
0: አዎ ይሄ ለመጀመሪያ ጊዜ ነው በነገራችን ላይ በሶስት ሀገራት ያለም ዋንጫ ተዘጋጅቶ አውቅም ይሄ ደስ የሚለው በአንድ ሀገር ውስጥ ያሉ ሰሜን አሜሪካ ውስጥ ያሉ ሶስት ሀገራት ናቸው በዛ ሶስት ማዘጋጀታቸው ነው እንግዲህ ለዚህ ጨዋታ አሜሪካ ወደ 11 ትልልቅ ስታዲየሞችን አዘጋጅታለች ሜክሲኮ 3 ካናዳ ደግሞ 2 አዘጋጅቷል በአጠቃላይ እንግዲህ ጨዋታው ጥሩ ይሆናል ብለን እናስባለን እና እንዲያው አሁን ማን ለግማሽ ፍጻሜ ለሩብ ፍጻሜ ለፍጻሜ ይደርሳል የሚለው
1: እስቲ ቆይቶ ብናየው ይሄን መልካም ነውና እንደው ከዛ በፊት ከመላችን እንግዲህ የፊታችን ሐሙስ 10 ሰዓት ላይ እንግዲህ የመጀመሪያው በምድብ 1 የሚጫወቱት ሜክሲኮና ደቡብ አፍሪካ ጫወታሉ እንዴት ታየዋል
0: በነገራችን ላይ ሜክሲኮች ጠንካራ ናቸው ናቸው ደቡብ አፍሪካዎችም በጣም ጥሩ ቡድን ያላቸው ናቸው በአፍሪካ ሀገርና ጥሩ ጨዋታ
1: ችግሩ ወደ እንደዛ አይነት በሚደርሱበት ሰዓት አቋማቸው ምናልባት ከልምድ አንጻር ይሁን ወይስ የበለጠ ስሜታዊ ከመሆን እንደሆን ብዙ ከመጀመሪያው ዙር ሲያልፉም የሚታዩ አይደለም
0: አዎ ግን አሁን በአሁኑ ወቅት በዚህ ዘመን ጨዋታዎችን አንድ ጊዜ አስቀድመህ መተንበይ ያስቸግራል ምክንያቱም አሁን ቡድኖች እየተለወጡ ነው የሚመጡ አንዳንዴ ትዝ ይልህ እንደሆነ ባለፈው በካታር በነበረው የዓለም ዋንጫ ኢራንን አይተሃል የነበራት ሁኔታ አሜሪካ የአሜሪካ ነገራችን ላይ ጠንካራ ብሔራዊ ቡድን ነው ያላት አሜሪካ
1: አሜሪካ ጠንካራ ቡድን አላት
0: ፉትቦል አሜሪካ የሚባለው አለ አይደለም ፊት የአሜሪካ ፉትቦል የሚባለው የሚገፋፉበት ያ ለምን እንደሚጫወት ባላውቅም ያነበረ እነሱ ሀገር አሁን እግር ኳስ የበለጠ እየሰረጸ የገባበት እንደውም
1: ቅርጫት ኳስ እንኳን ተካኑበት
0: ያርሴናልም እኮ ባለቤቱ እኮ አሜሪካ
1: አሜሪካዊ ነው
0: እና ጥሩ ነው ምድብ አንድ ተመልክተሃል ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ እና ቼክ ያሉ በምድብ 2 ካናዳ ቦስኒያ ሄርዞጎቪና ካታር እና ስዊዘርላንድ ተመድበዋል በምድብ 3 ደግሞ ብራዚል ሞሮኮ ሃይቲ እና ስኮትላንድ እስኪ እንደው እኔ ምድቦችን ልግለጽ እንደው የተሻለ ምትላቸው እስኪ አንተ ተመልክት በምድብ 1 ካሉት ሜክሲኮ ደቡብ አፍሪካ ደቡብ ኮሪያ እና ቼክ ያ የተሻሉ ምናምን ናቸው
1: እንግዲህ ሜክሲኮ ይመስሉኛል ቼኪያዎችም ቢሆን ደሩም ኮሪያዎችም ቢሆን ምኳሁን የጠነከሩ የመጡበትኝ ሁኔታ ነው ደቡብ ኮሪያ ተጫዋቾችና እኔ እንግዲህ ወደዛ ያልፋሉ በእኔ ግምት ማያቸው እነሱ ነው እንግዲህ ዞሮ ዞሮ ግን ያው ይሄ ግምታው ያባባል እስከሆነ ድረስ ግምታችን እንዴት እንደሆነ ባላውቅም እና ያው
0: ከምድብ አንድ የተሻሉ በየምሰጣቸው ሜክሲኮና ደቡብ ኮሪያ ቼክ ሪፐብሊክም ቀላል አይደለችም ሁለቱ የተሻለ በምድብ 2 ደግሞ ካናዳ ቦስኒያ ሄርዞጎቪና ካታርና ስዊዘርላንድ አሉ
1: ካናዳዎች እንዴት እንደሆነ ብዙም ማላቃቸው ምን በጨዋታው
0: ስዊዘርላንድ የተሻሉ ናቸው
1: ስዊዘርላንዶች የተሻሉ ናቸው እነሱ ካሁን በፊት ከኛ ብሔራዊ ቡድን ጋርም የተጫወቱበት ድልም ነበር አስታውሳለሁ እስኪ እንግዲህ ሁለቱ ባይነኝ ነው በበኩሌ
0: ጥሩ በመድብ 3 ደግሞ ባለም እንግዲህ 5 ጊዜ ያሸነፈችው ብራዚል፣ ሞሮኮ፣ ሃይቲ እና ስኮትላንድ አሉ።
1: ብራዚል ከነስሟም በቅድሚያነት ብትጠቀስም ግን በነኚህ በ3 በ4 የዓለም ዋንጫ ዙሪያ ግን እጅግ በጣም ውጤት አልባ የተሄዱበት ሁኔታ ነው። በርግጥ ጥሩ ተጫዋቾች አሏት፣ በአለም ደረጃ የተሰራጩ አሏት። ዞሮ ዞሮ ግን ብራዚል ሲባል ሞንዲያል፣ ሞንዲያል ሲባል ብራዚል።
0: ብራዚል እና ሞሮኮ ለኔ ተሻሉ ደረጃዎችን ያመጣሉ በያስባለው በመድባራት መድባራት አሜሪካ፣ ፓራጓይ፣ አውስትራሊያ እና ቱርክ።
1: አሜሪካ እና ፓራጓይ አሜሪካኖች ጥሩ አቋም ያሳዩ የመጡበት ሁኔታ አለ። ፓራጓይም እንደዚሁ ሁለቱም አስባለው እንግዲህ እንደኔ።
0: ምድብ 5 ጀርመን፣ ኩራሶ፣ አይቮሪ ኮስት እና ኢኳዶር።
1: ኢኳዶርም ደህና ናቸው፣ በጀርመን ላይ ትንሽ
0: ከፍ ይላል። ምድብ 6 ሆላንድ፣ ጃፓን፣ ስዊድን እና ቱኒዚያ።
1: ጃፓኖች ባለፈው ያሳዩትን አቋም አይተሃል፣ እጅግ በጣም አሪፍ ነው። ጃፓኖች ያልፋሉ ብዬ አስባለሁ በበኩሌ።
0: ስዊድንም ጠንካራ ብሔራዊ ቡድን ያላት። በምድብ 7 ቤልጅየም፣ ግብጽ፣ ኢራን እና ኒውዚላንድ።
1: ኒውዚላንድ ሆላንዶች በጣም ጥሩ አቋም ያላቸውን በእነሱ ሄዳለሁኝ። ያው ሌሎችን ካብዙም
0: ቤልጅየምም ግብጽም ቢሆን በአፍሪካ የተሻለ ቡድን ያላት ናት። ኢራንም እንደዚሁ ጥሩ። ምድብ 7 ላይ ደግሞ እንግዲህ ያው ኢራን አለች እናየዋለን። በምድብ 8 ስፔን፣ ኬፕ ቨርዴ፣ ሳውዲ አረቢያና ኡራጓይ።
1: ስፔን እና ኡራጓይ አቋም ያላቸው ናቸው፣ ጥሩ ልምድም ያላቸው ናቸው። እዚህ ላይ አቋምነት ብቻ ሳይሆንም ልምድም የሚያስጠይቅ ሁኔታ ነው እዚህ።
0: ልክ ነው። ምድብ 9 ፈረንሳይ፣ ሴኔጋል፣ ኖርዌይ እና ኢራቅ።
1: ፈረንሳይ እና ሴኔጋል።
0: ምድብ 10 አርጀንቲና፣ አልጄሪያ፣ ኦስትሪያ እና ዮርዳኖስ።
1: አርጀንቲና ሁለተኛው ላንተ ልስጥ።
0: አርጀንቲና እንግዲህ አልጄሪያ። ምድብ 11 ፖርቱጋል፣ ኡዝቤኪስታን፣ ኮሎምቢያ እና ኮንጎ።
1: ኮሎምቢያ
0: ፖርቱጋልም ሮናልዶ ሀገር አትርሳ እንጂ ለነገሩ ሪያል ማድሪድ እና ስለማደግ
1: ለዛ ነው።
0: ምድብ 12 እንግሊዝ፣ ጋና፣ ክሮሺያ እና ፓናማ።
1: እንግሊዝ እና ክሮሺያ።
0: ጋናም ጠንካራ ቡድን ያለው ነው። እንግዲህ ተመልክተናል፣ ይህን ይመስላል ያለው። እንደው ካሁን በፊት በዓለም ዋንጫ ታሪክ ማነው ከፍተኛ አሸናፊ ሆነ የሚለውን ከተመለከተ
1: ብራዚል ነች።
0: ብራዚል 5 ጊዜ ወስዳለች። ጀርመንና ጣሊያን 4 ጊዜ፣ አርጀንቲና 3 ጊዜ፣ ፈረንሳይና ኡራጓይ 2 ጊዜ፣ እንግሊዝና ስፔን አንዳንድ ጊዜ ዋንጫ አንስተዋል። ደግሞ አሁን በዚህ ዓመት ማን ያነሳል የሚለውን ሐምሌ 19 ነው የምናየው እና እስኪ ያንተን ግምት ግለጽ።
1: በአሁኑ ሰዓት እንዲህ ነው ብለህ ለመገመቱ ትንሽ ይከብዳል። ምክንያቱም እያንዳንዱ ክለብ በአሁኑ ሰዓት ማለት የሀገራት በተለያዩ ክለብ በተለይ ብራዚልን ሁሉም የምትጠበቅ ነች። አርጀንቲናም ቢሆን እነኚህ ትላልቅ ሀገራት ወይም የራሳቸው ልምድ ያላቸው ጥሩ ተጫዋቾቻቸው በአውሮፓ ሲጫወቱ የቆዩ ናቸው። እነኚህ በአንድ ላይ ተገናኝተው በአንድ ላይ ጥምረት ፈርጠው ተናበው የሚጫወቱት ጨዋታ ሊወስኑ የሚችለው እና ብራዚል ቅድም እንደነገርኩ ብራዚል ሁሌ ትጠበቃለች። ሆኖም ግን መጨረሻ ላይ ለፍጻሜ እንኳን ማትደርስበት እየተሰናበተች ትገኛለች እና ያልታሰቡ ሀገራት የሚፈልቁበት ነው። ባለፈው አሁን ጃፓን ስንተኛ ደረጃ እንደወጣች ታስታውሳለህ? ጨዋታቸውን አይተሃለኝ እና በጣም በሚገርም ሁኔታ ነው። ስለዚህ አሁን እንደተለመደው ያው እነኙ የቆዩ ሀገራት እነ ፖርቱጋልም፣ ፓራጓይም፣ አርጀንቲናም፣ ጀርመንም ራሱ አሁን ያላቸው አቋም እየተጠናከረ እየመጣ ነው እና ወደዚህ ያልፋሉ ብዬ አስባለሁ። ነገር ግን እንግሊዝ ግን ሩቅ ይሄዳሉ ብዬ አላስብም።
0: እኔ ደግሞ በተቃራኒው እንግሊዞች ግምትም እየተሰጣቸው ነው። እንደገናም ጥሩ የብሔራዊ ቡድን መስርተዋል፣ ወጣቶች ናቸው። እንግዲህ ምናየው ይሆናል።
1: ወጣት እንዲያውም አንዳንድ ወጣት ስለሆኑ እነዚህ ወጣቶችም ከልምድ አንጻርም ከሚፈጠርባቸው ተጽዕኖ የጨዋታ ተጽዕኖ ላይ እንዲያውም የመቋቋም አቅማቸው ነው ያሉ። ግን ለወደፊቱ አዎ ወጣቶች እንደዚህ እየተለማመዱና እርስ በራሳቸው ተጫዋቾችም እየተናበቡ ሲመጡ እየተዋወቁ ሲመጡ የበለጠ ጥሩ ውጤት ሊያሳዩናል። እንግዲህ በኋላ
0: እናየዋለን። የማን ብሔራዊ ቡድን ደጋፊ ነ?
1: ያው ዞሮ ዞሮ ፔሌን መቼም የመጀመሪያውን የምትረሳው አይደለህም እና ይበልጥ ብራዚል ደግፋለሁ።
0: ጥሩ ነው። ሮናልዶም የሚረሱ አይደሉም፣ ፔሌ ብቻ ሳይሆን ጥሩ ነው።
1: ይሄ እናንተ በእኛ ጊዜ እኛ ፔሌን ነው የምናውቀው፣
0: እኛ ደግሞ ሮናልዶን ነው። እንግዲህ
1: ልጅ ነኝ እያልክ ነው?
0: አይ እኔ የማውቀውን ነው የበለጠ እና ልጅ ነኝ አላልኩም። በተረፈ በወቅቱ በየቀኑ የምንዘግበው ይሆናል። አይቸው
1: አመሰግናለሁ። መልካም እድል እንግዲህ ለሁሉ፣
0: መልካም እድል ለሁሉ።
1: ጥሩ የተጫወተ ዋንጫ አንሳ ባይ ነኝ።
0: አዎ ጥሩ። እንግዲህ አድማጮቻችንም ሳምንታዊ የስፖርት ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘን እንቀርባለን። በሰላም ቆዩልን እንላለን።
1: ደህና ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ አታላይ ባዩህ ጋር እንወያያለን። አቶ አታላይ ጤና ይስጥልን፣ እንደምን አመሽ?
1: ጤና ይስጥልኝ። ጤና ይስጥልኝ ወርቅነሽ። ሁላችሁ ለዚህ በዚህ ላላችሁ በሁሉ ሁላችሁም ገዛጋቢዎች እንደታላችሁ
0: ሰላም ነን። ክብሩ ይስፋ፣ እናመሰግናለን። የየት ከተማ ነዋሪ ነዎት አቶ አታላይ?
1: ሀይፋ።
0: ሀይፋ፣ እንዴት ነው?
1: ኪራተ ካርሜል
0: ሰላም ነው? አካባቢያችሁ እንዴት ነው?
1: መስገነው ደህና ነን። መስገነውና
0: አዎ፣ አንድ ደስ የሚል ዜና ነግረውናል። ለዛ ነው ወደ እርስዎ እንግዲህ ወደኛ የደወሉ እርስዎነት የደወሉ። እንኳን ደስ አላችሁ። በመጀመሪያ ልጆት እንደጠፋች ተናግረው ነበር በዚህ ሬዲዮ።
1: አዎ አዎ፣ ከዛሬ 6 ዓመት በፊት ጠፍታ ማለት ነው። በዚህ በሬዲዮ አውታር እንደዚሁ ጋሽ ሻየው ተቀብሎኝ እንደዚሁ አሰራጮች እዛ ያው በፌስቡክ በዩቱብ ተለቁ። ያው ምንም ወሬ ጠፋ። ከዚያ በኋላ ደግሞ እንደገና ኢትዮጵያ ህዝብ ደግሞ ያው አፋልጉኝ እንትን አስተላለፍኩኝ። ከዚያን ጊዜ እስካሁን ድረስ ምንም ወሬ ምንም በዚህ ያለች የሚባል ነገር የለም። እንደው አዛ ገበያ ብላ ወጣ እንደሄደች ነው በዚያው የቀረችው የአስር አመት ልጅ ትታ። አሁን
0: ስንት አመቷ ነው? የአስር አመት ልጅ ካላት ትልቅ ናት።
1: አሁን 32 አመቷ ነው። 32 አመቷ ነው። እና አሁን እኔም እንደው ቅጡ ጠፍቶኛል አልኩሽ። በቃ እንደው ማደርገው ቅጡ ጠፋኝ። እንደው በየት ተብሎ ይፈለጋል? እንደው የአጅባታዋ ጠፍቶ ሲቀር እንደው ዛሬ የምታየው ነው። ሰው ወጦ በማይመለስበት ጊዜ እንኳንስ የጠፋ ሰው ሊገኝ በቀን ህዶ ራሱ ብሎ መግባት እንትን ያለበት ጊዜ ነው። ኢትዮጵያ በጣም አሳሳቢ ነው።
0: አቶ አታላይ ስልኮት አንዳንዴ ይቆራረጣል። ምናልባት ያሉበት ቦታ ወይ እየተንቀሳቀሱ እንደሆን የሚያወሩን አንድ ቦታ ቆመው ያወሩን።
1: እሺ፣ አሁን ሳይሰማ
0: ይሰማል፣ ግን አንዳንድ ጊዜ ድምፁ ትንሽ ይቆራረጣል። አዎ፣ ክሊታ አለ ያለው ብሎ እንትን የሚሉበት ቦታ ካለ ጥሩ ክሊታ እዛ ላይም ቢሆኑ ጥሩ ነው። ምናልባት አንዳንድ ጊዜ ቤታችን ውስጥንም ክሊታ የሌለበት ክፍል ይኖራል።
1: አረ ኢንተርኔት አለው ቢሆን እንደ
0: እሺ እሺ። ከዛስ እንግዲህ ፈለጓት ምን ሆነ መጨረሻ ላይ?
1: አፈለኩኝ

0: ቦታ
1: አሁንሳ
0: እስኪ ቀጥሉ
1: እና ያው የሆነ በፌስቡክ ማለት ነው ስሟንና ምናሉ አታላይ ነው ስሟ ምናሉ አታላይ ባዩ ብላ ጽፋል ተጽፎ ስሟ የሆነ በፌስቡክ እንትጋራ ያን ስታገኝ ያው ልጅቱ አየችና ለኔው ልጅም እዚያ በዚህ ተፈልግና ታገኘኛለህ ብላ እንት ተሰድለታለች። አሁን ያ ልጅ ሌላ ተሙና ወጥቶ አንድ ብቻ ተሙና ነው ሌላ የለም። አሁን ሻይ የለም ሌላ ተሙና እንደም እንደዚህ ወላኩልኝ እኔማይ እዚህ ተሙና የሷ ነው አይደለም እያልኩኝ ስል ያው መሽካፋ ምናምን ጻይ መንጸረ ገብ እንደፍታለች እሷ አይደለችም ምናምን እያልኩ ስል በኋላ ስንውል ስናድር ስንውል ስናድር ልጅም ያው እንደዚህ ደውሎ አዎ እንደው የዛሬ 6 አመት በፊት የጠፋች እህት ነበረች እና እንደው ስማ ነው በስማ አጋጣሚ ነው ወይስ እሷ ነው እንደምናባት ታላይ ባዩ ተብሎ ተጽፎ ስማ ናይቼ ነው ምናም ብሎ ይለዋል ያን ልጅ። አዎ እሷ ናት ምናልባት ታላይ ባዩ ናትና ወንድሜ የወንድሜ ሚስት ናት ወንድሜ ጋር ነው ያለች ብሎ ወንድምየው ነው እንትም ብለው አለ። አሁን ልጅ አገኛት ያው ከዚህም ደግሞ ቤተሰቦች አሉ ለዚህ ቤተሰቦች አሉ ደግሞ እንደዚህው ደውለው እርግጠኛ መሆኑን ሄደን ሳታይ ባይኗ ሳደ ባይኗ ታላጀናት አይነ ሄደህ ማየት አለብህ ብለው ወንድም እህቶች አሉ ለዚህ ከዛ የቀረው ወንድም አላቸው ያ ወንድም ሄዶ አግንቷታል። እሷ መሆኗን በርግጥ ተደረጋገጠ በኋላ ለኔ ደወሉና ደስታውን አበሰሩልኝ።
0: አረ እንኳን ደስ አላችሁ በጣም ትልቅ
1: ደስታችሁ። እኔም ወዲያው ስን ደሞ ልጅ ደሞ እንደዚህ ደሞ ኢትዮጵያ ያለው ደሞ ደወለና ምናሉማ ተገንታለች እንደዚህ አለኝ። ይገርምሻል እንደውም ለደግማ ልጅ ወልዳ ነው የ4 አመት ልጅ አድርሳ የተገናኘው ያገኘዋል።
0: ይገርም ነው ምን ሆኜ ነው አለሽ ግን እንዴት ጠፋች እንዴት እንደወጣሽ ቀረች?
1: እንደው ጎንደር ጎንደር የነበረች በቃ ያው እናቲቱ ስብጫን እሷን ብቻዋን ነጥለው ስለተዋት ማለት ነው ልጅ አለሽ ብለው ነጥለው ስለተዋት በቃ እዛ ግራው ጠፋትና የሚታረገው ቅጦ ጠፋት በቃ ልጅ ስንጥላ ገበያ ብላ በዚያው እንደሄደች ወጣ ቀረች ቀረች።
0: ልጅቱ ማን ያዛት?
1: ልጅቱን እዚያው ጎረቤት ጎረቤት እንደጣለሽ ዝም ብላ።
0: አሁን ልጅቱ እንዴት ናት? ጎረቤት አሳደጋት?
1: አሁን ልጅቱ አደገች ወደ አዲስ አበባ መጣ አንድ 7 ወር ነው 8 ወር ይሆናታል አዲስ አበባ አስመጣቷት የሚታዩት ታዲያ እዚህ አዲስ አበባ እንደተቀመጠች አዲስ አበባ ላይ አለች። አሁን ልጅቱም እናቴቱም ተገናኙ ያው እንግዲህ አብረው አንድ ላይ ሆኑ። በርግጥ ልጅቱም ለብቻዋ ነው እንት መተን እና አሁን ደግሞ እንት ምለው ምንድነው እንደዚያው ደግሞ እንደው ባንዶ ሞተ ተገኘች በኋላ ደግሞ ባንዱ እንዳታደብኝ እንደው እንደው መንግስት ታውቆ በተሎ ወደ ኢንዲያ መጣለ ብዬ ምጮህብዬ ነው እንት ብያለ እንደው በእውነት ደስታ ተፈሰረልኝ። በኋላ ደግሞ ዳግም ደግሞ ጠጠት እንዳይሆንብኝ እንደው በርግጥ ሁለት ወንድሞቿም አሉ ፋይላቸው ባንድ ነው በእውነት ሁሉ ጊዜ ያው መታየው ነው የኛ
0: በጠፋችበት ጊዜ አሁን ከመስራዳ ፕሪም ተደውሎ ስለሷ ተጠይቀው ነበር አዲስ ነገር አለ ወይስ መጀመሪያ ከናቷ ተልይታ ቀርታለች ብለውኛል።
1: አዎ
0: አዎ መስራዳ ፕሪም ደውሎላችኋል እዛ በኋላ?
1: እዛው ሪ አልደወለልኝ አልደወሉልኝ መጃውል አጋውዲ አለወሉን
0: እንግዲህ ሁኔታው ነው
1: ያው መንገዱ ሁላ ተዘጋጋ ያው ይሄን 3 አመት ምንም የለም እስካሁን ያው የሚመጣ የለም ያው ሆካሽ ወድ ሚሉት ያማላ ያካል ሆነ ስተቀር እስካሁን የመጣ የለም ታየው ነው እንደምታውቁ ነው የለም ይመጣም የለም። እንግዲህ በእግዚአብሔር እርዳታ እንኳን መገኘቷን ነው እንጂ እግዚአብሔር በማምላክ ባለው ደግሞ እንግዲህ ይታገላለሁ እሱ ይርዳ ደግሞ ወደዚህ ሀገር መጣ እንድትገባልኝ ነው መመኘው ሁሉችም መጣው እንደው ተሐሳብ ነፃ እንደሆነ ነው መመኘው ሆነ።
0: እንግዲህ የብዙ ችግር ነው በጣም አው ምናልባት አዲስ ነገር ቢኖር ደውለው ምስራዳፕኒም ስለሷ ጠይቀውት ቢሆን ይሄው አሁን ተገኘች ብሎ ያው ማሳወቂያ ነበር። ለማንኛውም ግን መቼም አድራሻው ዞሮ ዞሮ እዛው ነው ምስራዳፕኒም ማሳወቁ አሁን ጥሩ ነው መገኘቷ ትልቅ ነገር ነው። እንኳን ደስ አላችሁ እንደው የጠፋ ሰው ቁርጡ ያልታወቀ ነው ከባድ ነው ለቤተሰብ ወይ ሞታል ተብሎ ቁርጥ ተልቅሶር ማልወጣ ወይ መኖር አይታወቅ ከባድ ነው መገኘቱ ትልቅ ረፍት ነው። አሁን መገኘቱ
1: እኮ ነው በጣም ሐሳብ ወደኛ ነበር እሱ ነበርና እግዚአብሔር ክብርስታ በእውነት በጣም ትልቅ ደስታ ነው ተሰማኝ እና ይሄንን ደግሞ ያው ደስታውን ማብሰር አለብኝ እንዳስተላለፍኩኝ ደስታው ማሰራል ለብዬ ነው ወደ እናንተ ፕሮግራም እንድልያቻልኩት።
0: እንኳን ያው ጥሩ ነው አንዳንድ ሰው በችግሩ ጊዜ ችግሩን አዋይቶ ከባድ ነው ችግሩን የሚሰማ ሰውም እኮ ይጨነቃል። ያው ያ ችግር ሲያልፍ ደግሞ ጥሩን

0: ማሳወቁ ይኖራሉ። እርሶ ማሳወቁ ትልቅ ነገር ነው። በጣም ነው እናመሰግኖ ተይን ስላደረጉ። ትዳር ይዛ ነው ያገኙት አሁን ነው እንዲሁ ልጅ ወልዳለች ብለው?
1: ልጅ ወልዳለች። አዎ በጓደኛ በጓደኝነት ነው ወልዳለች። አብረው ነው ያሉ አሁንም።
0: ጥሩ ነው። አንድ ላይ ከሆኑ ኑሯቸው እንዴት ነው?
1: እንግዲህ የምታወጪ ምናለው ብለሽ
0: አዲስ አበባ ነው ያሉ?
1: አዲስ አበባ ነው ያሉ።
0: የሚገርም ነው። ከጎንደር ወደ አዲስ አበባ መጣ ነው የጠፋችሁ?
1: ከጎንደር ወደ አዲስ አበባ መጣ። ወንደር ወደ አዲስ አበባ መጣ።
0: አሁን ልጅቱ እንዴት ሆነ? ትልቂቱ ልጅ ወደ እሷ መጣች ወይስ መጨረሻ አሁን እንዴት?
1: ልጅቱ ያው ለብቻዋ ነው ከራይታ ያለ።
0: ስንት አመቷ ነው ልጅቱ?
1: አሁን 16 አመቷ ነው።
0: ብቻዋ ነው የምትኖር በ16 አመቷ?
1: አዎ ጓደኛ እንደዚያው አብራ ተከራየቻት አለችና ተማሪ ናትና በዚያ ነው አብረው እንትን
0: ኢትዮጵያ በርግጥ 16 አመት አው ምን ትልቁ ነው የሚባለው እንደዛ እንዳስተዳደጉ ነው። የሚገርም ነው ግን ምን አለች እናቷ አስትገኝላት? አሁን
1: እንዴ ወነችን ነው በጣም ነው እንጂ እንዴ በጣም በእውነት እንደው ከሰማይ እንደው በእውነት ሰማይ ወረደች ነው መሰለኝ። ራሱ ደውለው ሲነግሩኝ እዚህ ያሉ እህቶች ቢነግሩኝ እውነትም አልመሰለኝም ነው የምልሽ። እውነትም አልመሰለኝም።
0: ያው አንድ ጊዜ ሶሻል ሚዲያ ጥሩ ስራ ይሰራል። እንደዚህ አይነት ነገር ይሄ ፌስቡክ ሌላም ለበጎ ነገር የተጠቀመበት ሰው ጥሩ ነው። እንደ አይነት ጥሩ ነገር ይሰራል። ጥሩ አቶ አታላይ ባዩህ በጣም ነው እናመሰግኖት። እንግዲህ ደስታውንም ስላሳተፉን የሚያስተላልፉት መልእክት ካለ በመጨረሻ?
1: ያው እኔ ማስተላልፈው እንደው በእውነት ብዙዎቻችን እየተጨነቀ ልጅ ተወላጁ ጋር ወላጅ ተልጁ ጋር ተለያይቶ ስንት አመት እንዲሁ ነው እንትን ይላል። እንደዚህ አይነት አደጋ ሲደርስ ደግሞ እናት አባት ሀሳብ በቃ በአንድ ውልቅ ብሎ ሲሄዱ እንደ ሲጠፉ ጠጠቱ በቃ እንትን ይላል እና መንግስት እንዲያው ይህን ታሳቢ በማድረግ እንደው ቢያመጡልን በቃ ይለው እንደው ቢያመጡልን ነው የምንለው። የምለው ጥሪ የማቀርበው እኔ ለመንግስት ነው።
0: ጥሩ እንግዲህ አድራሻው እንዳልነው ምስራ ዳፕኒም ነው። ማሳወቅ አዲስ ውሳኔ ሲኖር ካለ እንግዲህ የብዙ ሰው ችግር ነው እንዳልነው። ይህ ችግር መፍትሄ ካለ አጠቃላይ ለብዙ ችግር መፍትሄ ይኖራል። እንግዲህ ደግሞ የእናንተን የግል አጋጣሚ ሁኔታውን ለሚመለከተው መስሪያ ቤት ማሳወቁ መልካም ነው
1: እና በጣም አመሰግናለሁ ለዚህ ፕሮግራሙን ስላቀረብሽኝ በጣም አመሰግናለሁ። ሁላችሁ በጣም አመሰግናለሁ።
0: እሺ፣ እናመሰግናለን። መልካም ምሽት። ሰላም።

የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። ባሉን 2 ደቂቃዎች አዳዲስ የወጡ መረጃዎች ወደ እናንተ እናደርሳለን። ሞዲን ኤሊት አካባቢ ክፍት ቦታ ላይ በደረሰ ፍንዳታ እንግዲህ ክፍት ቦታ ላይ ነው የሚለው ግን ደግሞ በ27 ዓመት የእድሜ ክልል የሚገኝ የውጭ ሀገር ዜጋ ለስራ የመጣ የውጭ ሀገር ዜጋ በከባድ ሁኔታ መቁሰሉ ተገልጿል። በዚህ ፍንዳታ በለህክምና እርዳታ ወደ ቴላሹመር ሆስፒታል የተወሰደ መሆኑ ተገልጿል። በከባድ ሁኔታ ነው የቆሰለው። እንግዲህ ሌላው ሁለተኛውም መረጃ ያው ከአደጋ ጋር የተያያዘ ነው። በኢላት ከተማ በደረሰ የመኪና አደጋ የ4 ዓመት ታዳጊ ልጅ በአውቶቡስ ነው እንግዲህ በአውቶቡስ ተገጭቶ እንደዚህ እሱም መቁሰሉ ተገልጿል። በከባድ ሁኔታ ነው የቆሰለው። በከተማው ወደሚገኘው ዮሴፍታል ሆስፒታል ለህክምና እርዳታ መወሰዱን አሁን የደረሰን ዘገባ ይመለከታል። አዳዲስ መረጃዎች አሉ። ሌላው አወዛጋቢ ሆኖ እንደቀጠለ ያለው ርዕሰ ጉዳይ በሀገራችን ዛሬ እንግዲህ በክነሴቱ በተካሄደው ምስጢራዊ የድምፅ አሰጣጥ ሂደት የመንግስት መስሪያ ቤቶች ተቆጣጣሪ ተመርጧል። የምርጫው ሂደት ፍትሐዊ አይደለም፣ እንደገና ምርጫው እንዲካሄድ ወይ ደግሞ ወደ ከፍተኛው ፍርድ ቤት ቀርቦ ሂደቱ ምን ያህል ህጋዊ እንደነበር ምርመራ ይካሄድበት የሚለው አቤቱታ እየቀረበ መሆኑን በመንግስት ተቃዋሚ ፓርቲዎች ነው ጥያቄ እየቀረበ ያለው። ይሄ ነው አሁንም እንደቀጠለ ነው። እንግዲህ ነገ ጧት 6 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። አድማጮቻችን፣ ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለዛፈር ሳባህ ምስጋና ይድረሰው። ወርቅነሽ እሸቴ ነኝ፣ እንዲሁም ለባልደረባችን ለጥላሁን መልኬና በስርጭታችን ለተሳተፉትም አቶ አታላይ ባዩ ምስጋና ይድረሳቸው። መልካም ምሽት ይሁንላችሁ። ነገ ጧት 6 ሰዓት ላይ እንገናኛለን። ወርቅነሽ እሸቴ ነኝ። መልካም ሌሊት።